0: ታፍሽን ፔቫብ እንደ አውሮፓ ዘመን አቆጣጠር ጁላይ 21 2016 እንደ ኢትዮጵያ ዘመን አቆጣጠር ሐምሌ 14 2018 ነው። የቴክኒክ ባለሙያችን ኮቢ ሞርሲ ሆን ስቱዲዮ ተረኞች ሻየው ደቁና እቾ ባይነን ለተለመደው ስርጭታችን ስኳጣቱ 7 ሰዓት ድረስ ይከተላል። በዚያን ሰዓት ስርጭት ዜና ይነበባል። ወቅቱን የተመለከተ ዜና ትንታኔ እንዲሁም ጋዜጦች ለአንባቢያን ምን ይዘው ቀርበው የሚሉትን ይዘን እንቀርባለን። እንግዲህ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያን አሁን ዜናውን በባልደረባዬ ሻየው ደቁ
1: አመሰግናለሁ። አይቾ ባየ ተነስተልን እንደምን አደራችሁ በእያላችሁበት። እንግዲህ የኔው ጭማሬ ነውና መልካም ቀን ይሁንልን። አርስተ ዜና በዲሞክራሲ ፓርቲ እጩ የክነሴት አባላት ቅድመ ምርጫ ፕራይመሪስ ትናንት ከ90 ሺህ በላይ አባላት በምርጫው ተሳተፉ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ከሃይማኖት አጥባቂዎች አሪዲም ፓርቲዎች ለመራቅ እያሰቡ ነው ተባለ። የኒውዮርክ ከተማ ከንቲባ ማማዲያኒ ጠቅላይ ሚኒስትር ናታንያሁ ለማሰር ያደረገው ንግግር በአሜሪካ ሕዝብ ከባድ ውዝግብን አስከትሏል። በደቡብ ሊባኖስ ትናንት ከእስራኤል መከላከያ ሰራዊት ከአሜሪካ ጦርና ከሊባኖስ ጦር ጋር በመተባበር የደህንነት ቀጠና የሙከራ ፕሮጀክት ጀመረ። አሜሪካም ዛሬ ሌሊቱን በኢራን ላይ ለተከታታይ 10ኛው ሌሊት ጥቃት ፈጸመች የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እነሆ። በዲሞክራቶች ፓርቲ ትናንት ምሽት በተካሄደ የምርጫ ደረጃ የምርጫ ፕራይመሪስ የፓርላማ አባል ናማ ላዚሚ አንደኛ በመውጣት ከፓርቲው ሊቀመንበር ያይር ጎላን ቀጥላ በምክር ቤት ክነሴት እጩዎች ዝርዝር ውስጥ ሁለተኛዋ ሆና ተመድባለች። የፓርላማ አባላት ጊልአድ ካሪብ እና ኤፍራት ራይተን በዝርዝሩ ሶስተኛና አራተኛ ደረጃን ያዙ ሲሆን ያኢያ ፊንክ ደግሞ ይከታተላል። ናኦር ናርኪስ ደግሞ በ22ኛ ደረጃ ላይ ተመርጧል። ቀላቀቢያችን ያራ ሻፒራ እንዳሳወቀችው በምርጫ ድምጽ የመስጠት መብት ካላቸው አባላት መካከል ገደም ወደ 86 በመቶ የሚሆኑ ወይም ከ97000 በላይ የፓርቲ አባላት ተሳትፈዋል። የዲሞክራቶች ሊቀመንበር ያይር ጎላን በውጤቱ የተሰማቸውን ደስታ ገልጸው የአንድ ሰፊ ንቅናቄ በእግሩ የቆመም የፖለቲካ ጓራ ማሳያ ይህንን ይመስላል ብለዋል። በሊኩድ ፓርቲ ውስጥ ያሉ ምንጮች እንደሚናገሩት ከሆነ ጠቅላይ ሚኒስትር ናታንያሁ ወደ ምርጫ በሚቀርብበት ወቅት ካሪዲ የዩዳያን ፓርቲዎች ጋር ያለውን ልዩነት ለማስፋት በሕዝብ ፊት ከእነርሱ ለመራቅ አቅደዋል። ቀላቀቢያችን ሻር ግሊክ እንደዘገበው ከሆነ የዚህ አካሄድ የመጀመሪያ ምልክቶች ትናንት በናታንያሁ ቅርብ አማካሪ በዮናታን ኦሪህ በተናገሩት ንግግር ታይቷል። የራቢ ዶቭ ላንዳው አካባቢ ከሃይማኖታዊ ጽዮናዊት ጋር በተያዘ ለተናገሩት ቃል ከተሰጠ ማብራሪያ በኋላ ኦሪህ እንዲህ ሲል ጽፏል። ይህ እስካሁን ያየሁት በጣም የተጣመመ ማብራሪያ ነው። ምርጫውን ማሸነፍ እንድንችል ደግሞ ፖለቲከኞቹ የፓርቲው ተወካዮች ለ99 ቀናት ዝም እንዲሉ እመክራለሁ ብሏል። የማዕከላዊ የምርጫ ቦርድ በምርጫው ላይ የውጭ ሀገር ጣልቃ ገብነት ለመከላከል የዋና ዋና የማህበራዊ ሚዲያ መድረኮች የእስራኤል ቅርንጫፍ ቢሮዎች በስምምነት ሰነድ ላይ እንዲፈርሙ ጠይቋል። ዘጋቢያችን ያራ ሻፒራ እንዳሳወቀችው ማህበራዊ ሚዲያዎች በሰው ሰራሽ አስተውሎ ኤአይ የተፈጠሩ ይዘቶችን በግልጽ እንዲያመለክቱም እንዲያውም ምልክት ያደርጉ በዚህ አውታርም መረቦች ላይ ንቁ እርምጃ እንዲወሰድ እንዲሁም በውጭ አገራት ወይም በሀገር ውስጥ አካላት

0: ወቅት የሚደገፉ የተጽዕኖ ፈጣሪ ዘመቻዎችን ለይተው እንዲያወጡ ይጠበቃል። ይህም ውይይት ከጉግል፣ ሜታ፣ ማይክሮሶፍት፣ ቲክቶክ፣ ትዊተር፣ ኤክስ እና ከሌሎች መድረኮች ጋር እየተካሄደ ይገኛል። በደቡብ ሊባኖስ ትናንት ከእስራኤል መከላከያ ሰራዊት ከአሜሪካ ጦርና ከሊባኖስ ጦር ጋር በመተባበር የደህንነት ቀጠናዊ የሙከራ ፕሮጀክት ተጀምሯል። ከእስራኤል መከላከያ ሰራዊት እንደተገለጸው በዚህ የሙከራ ፕሮጀክት የሶስቱ ሀገራት ወታደራዊ ቡድኖች በነጠላ በእስራኤልና በሊባኖስ መካከል የተደረገውን ስምምነት ወደፊት ተግባራዊ ለማድረግ የቅንጅትና የእቅድ ስራዎችን በማካከል ላይ ይገኛሉ። በተጨማሪም ሰራዊቱ ለማንኛውም የስምምነት ጥሰት አጸፋዊ እርምጃ በኃይል እንደሚወስድ ማስታውቋል። ይህ የአማርኛ አገልግሎት ከኢየሩሳሌም የእስራኤል ድምፅ ሬዲዮ ጣቢያ ነው። የኒውዮርክ ከተማ ከንቲባ ማማዲያኒ ጠቅላይ ሚኒስትር ናታንያሁ ለማሰር ያቀረቡትን ማስፈራሪያ ትናንት ፕሬዚዳንት ትራምፕ ናታንያሁ በአሜሪካ ውስጥ አይታሰርም ማለታቸውን ተከትሎ ከንቲባ ማማዲያኒ በዓለም አቀፍ የወንጀለኞች ፍርድ ቤት የተሰጠ ማንኛውም የእስር ትዕዛዝ መከበር አለበት ሲሉ በድጋሜ ተናግሯል። ትናንት ምሽት በኒውዮርክ በተካሄደ አንድ ስብሰባ ላይ ማማዳኒ ከንቲባው ማማዳኒ ናታንያሁን እንደገና ኮንኗል። ሆኖም በኒውዮርክ ከተማ አስተዳደር ወገን ያሉ ባለስልጣናት በልዩ ልዩ ህጎችና ደንቦች ምክንያት ናታንያሁ እንዲታሰሩ ምንም አይነት ህጋዊ መንገድ እንደሌለ በመግለጽ ከንቲባው ስለዚሁ ጉዳይ መናገራቸው ለምን እንደሚቀጥሉ ግልጽ እንዳልሆነ ተናግረዋል። በዚህ ዙሪያ ላይ ደግሞ በኒውዮርክ ከተማ አሜሪካ ውስጥ በዚህ ጉዳይ ላይ ከባድ ውዝግብን ማስከተሉን ቃል አቀባያችን ኢታማር ማርጋሪት ዘግቧል። አሜሪካ ዛሬ ሌሊቱን በኢራን ላይ ለተከታታይ 10ኛው ሌሊት ጥቃት ፈጽማለች። ኢራንም በምላሽ በአካባቢ በሚገኙ የአሜሪካ ኢላማዎች ላይ ጥቃት አድርሳለች። አንድ ከፍተኛ የአሜሪካ አስተዳደር ባለስልጣን ለዘጋቢያችን ናታን ጉትማን እንደተናገሩት ፕሬዚዳንት ወታደራዊ ጥቃት እንዲቆም እስካልተወሰነ ድረስ አሜሪካ በኢራን ላይ የምታደርሰው አሰቃቂ ጥቃትም ትቀጥላለች። ነገር ግን ከዚህ ጎን ለጎን ደግሞ ከኢራን ጋር የሚደረገው ንግግር ይቀጥላል። ባለስልጣኑ አክለውም በዚህ ወቅት ፕሬዚዳንት ትራምፕ ትኩረት ያደረጉት ኢራን ከተግባቡት ስምምነት ውጪ ላደረገችው ጥሰት፣ በሆርሙዝ ባህር ወሽመጥ ድብደባ ለቀጠለችው የሽብር ተግባር፣ እንዲሁም በቅርብ ቀናት ውስጥ ለተገደሉት የአሜሪካ ወታደሮች ዋጋ እንድትከፍል ለማድረግ ነው ብሏል። በተያያዘ ዜና ባለፈው አንድ ወር ውስጥ በነበሩት የኢራን ጥቃቶች በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ ጥቃት በመድረሱ ወደ 100 የሚጠጉ የአሜሪካ ወታደሮች መቁሰላቸውን የአሜሪካ ባለስልጣን አስታውቋል። ባለስልጣኑ ለሲቢኤስ ቴሌቪዥን እንደገለጸው ከሆነ አብዛኛዎቹ ወታደሮች ወደ አገልግሎት በሕክምና በኋላ ወደ ውትድርና አገልግሎት የተመለሱ ሲሆን ጥቂቶቹ ግን በከባድ ሁኔታ ቆስለዋል ይላል። ኢራን በሃር ሐሙኩሽ በተባለ ተራራ የኒውክለር ማዕከል ውስጥ በሚገኝ ጥልቅ ዋሻዎች ውስጥ በሺዎች የሚቆጠሩ ንጥረ ነገሮችን ማዛወሯን የሚገልጽ ታማኝ መረጃ እስራኤል ለአሜሪካ አስተላለፈች። እንደ ዘገባው ከሆነ ኢራን በሺዎች የሚቆጠሩ ንጥረ ነገሮች ወደ ተራራ ስር ያዛወረች ባለፈው ዓመት ከተካሄደ 12 ቀናት ጦርነት በኋላ ነው። በዋሽንግተንና በእስራኤል በኩል ይህ እርምጃ ኢራን የኒውክለር እንቅስቃሴዋ እንድታድስ ይረዳታል የሚል ስጋት አሳድሯል። የሃር ሐሙኩሽ ማዕከል ከናታንዝ ከተማ አቅራቢያ የሚገኝ ሲሆን ከመሬት በታች ገደማ 100 ሜትር በጥልቀት የተቆፈረ ቡንከር ላይ ስለሚገኝ ይህንን ጉድጓድ ቡንከር መደምሰስ የሚችል ቦምብ የለም ተብሏል። በመጨረሻም ያየር ጸባይ ትንበያ በዛሬ ሁለት ከሰነበተው በሙቀቱ መጠን በጥቂቱ ይቀንሳል። በተለይ በተራራማ ቦታዎችና በሀገር ውስጥ የሙቀቱ መጠን በጥቂቱ ይቀንሳል ቢባልም በተለይ በባህር ዳርቻ አካባቢዎች እርጥማማ የመሳሰለ ያየር ጸባይ ሁኔታ ይኖራል። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 31 ዲግሪ ሴንቲግሬድ፣ ቴል አቪቭና አካባቢዋ 31፣ ሃይፋን ከተማና አካባቢዋ 30 ዲግሪ ሴንቲግሬድ፣ ቤርሼባ ከተማና አካባቢዋ 35 ዲግሪ ሴንቲግሬድ ይሆናል። ኢላት ከተማና አካባቢዋ ደግሞ በጣም ሞቃታማ ነው፣ 41 ዲግሪ ሴንቲግሬድ ይሆናል። አይቾ የሰዓቱ ዜና እስከዚህ ነው።
1: ሸህያው ተመሰግናለን ስለዚህ ነው።

የተከበራችሁ አድማጮቻችን አሁን ደግሞ ጋዜጦች ለአንባቢያንም ይዘው ቀረቡ የሚሉትን መለከታለን። በተለይ እንደተለመደው አራቱም ጋዜጦች ፊልፍት ላይ ይገኛሉ። ማሪቭ፣ የዲዮታ ሮኖት፣ እስራኤል ሃዮም ነሃሬት ናቸው። በተመሳሳይ መልኩ ማለት በማይቻልባት መልክ እያንዳንዱ ጋዜጣ የራሱን ርዕስ ይዞ ቀርቧል። ማሪቭ ስንጀምር ማሪቭ በተለይ በኢራንና በአሜሪካ በሚደረገው ጦርነት ዙሪያ በመጀመሪያ ሽፋኑ ላይ ከፍተኛ ጥንቃቄ አለ በእስራኤል ውስጥ በማለት ጽሑፉን ይከፍታል። በተለይ ደግሞ በደጀን እዙና በመከላከያ ሰራዊታችን አየር ኃይል ክፍሉ በከፍተኛ ደረጃ በዛ አካባቢ የሚደረገውን ጦርነት በአትኩሮት ሰጥቶ እየተመለከተው እየተከታተለው ነው ይላል። በማከታተልም ሊባኖስ መከላከያ ሰራዊታችን በደቡብ ሊባኖስ ያዘውን ቦታ ለቆ ለመውጣት ዛሬ በተለይ ለሙከራ ያህል ለቆ የሚወጣውን ሶስት ገጠራማ ቦታዎችን ለቆ ይወጣል ለሙከራ ያህል ተሚል ተጽፏል። ዲሞክራት የተሰኘው ፓርቲ በ86% የሚሆን ውስጣዊ በአደረጉት ምርጫ 86% መርጠዋል። ከዚህም 10 ለሚቀጥለው ክንሴት ምርጫ 10 እጩ ተወዳዳሪዎቻቸውን ይዘው ቀርበዋል። ወደ ውስጥ ገባ ብለን በምንመለከትበት ሰዓት በከፍተኛ ደረጃ በመከታተል እንገኛለን በማለት በተለይ የደጀንዙ እንዲሁም በሃየር ኃይል ጋር በመተባበር በደጀንዙም ሊሰጥ የሚችለውን አስቀድሞ የነፍስ አድን መመሪያ በመመልከት ምን መደረግ አለበት በሚለው ዙሪያ እንዲሁም አየር ኃይላችን ደግሞ ኢራን ጥቃት ብትሰነዝር በምን አይነት ሁኔታ መልሰ ማጥቃት ወይም መከላከል እንችላለን በሚለው ዙሪያ በከፍተኛ ደረጃ ከሌሎች መከላከያ ሰራዊቶቻችን ጋር በመሆን አጥብቀው በመከታተል ላይ ይገኛሉ ይላል። በተለይ በአንዳንድ ያሁን የፔንታጎን የአሜሪካው የመከላከያ ሚኒስትር እንዳስታወቀው ምናልባት አሁን እስራኤል ወደ ጦርነቱ ብትሳተፍ የጥይቶች ወይም የከፍተኛ ቡንከር ደርማሽ ሚሳኤሎች እጥረት ሊኖር ይችላል በማለት በዚህ ዙሪያ እንግዲህ ፓኪስታን አደራዳሪ ሀገር ነች። ቢያንስ ለአስር ቀን ያህል የተኩስ አቁም ስምምነት ተደርጎ ወደ ውይይት እንዲመለሱ ጥረት እያደረገች ነው ይላል። በማከታተልም መከላከያ ሰራዊታችን በደቡብ ሊባኖስ ውስጥ ያገኛቸውን ቡንከሮች በዚህ ቡንከር ውስጥ በከፍተኛ ደረጃ የተለያዩ ብዙ መሳሪያዎች ተገንቷል። ያን ለማፍረስ ለመደርመስ ፍቃድ እየጠበቀ ነው የሚል ጽሑፍ አለ። ሐማስ ኻሊል አልሃያ የተሰኘውን ሽብርተኛ ድርጅቱ ዋና ስራ አስኪያጅ አድርጎ መርጦታል። እንግዲህ ያሄ ሲኗር ሁላችንም እናስታውሳለን። በእስር ቤት ቆይቶ በጥቅም 7 በደረሰው ክስተት ከፍተኛ ደረጃ ይህን ነገር እየመራ ሲመጣ የነበረ ነው። እንግዲህ በ2024 ሲኗር መገደሉ ሁላችንም እናስታውሰ ነው። በዚህ እንግዲህ እስራቸውን የሚተካ ለሐማስ መርጧል። ኻሊል አልሃያ የተሰኙት 4 ልጆቹን በዚህ ጦርነት ውስጥ ያጣ የሐማስ መሪ ነው። እስራኤል በተለይ በደቡብ የሀገራችን ክፍል ያሉትን የእስራኤል ከተሞች ወይም ኪቡጽ ያልምንጠራቸውን ሰፈሮችን በበቂ ሁኔታ ለመከላከል ሊደርስ ከሚችል አደጋ ለመከላከል በቂ አይደለችም በቂ ዝግጅት አላደረገችም በማለት እዚህ ጋዜጣም ተጽፏል። በትናንትናው ዕለትም በአካባቢው በተለይ የመከላከያ ሰራዊታችን 2 ፍልስጤማውያን የሞቱበት ምክንያት ያን በሌላ አካሄዳቸው ወይም የሚወሰዱትን እርምጃ በደንብ ቢመለከቱ ኑሮ እነኚህ 2 ፍልስጤሞች ላይ ሞቱ ይችል ነበር በማለት ዲር ጃራድ በተሰኘ የገጠርማ ቦታ ሃይማኖተኛ አክራሪ እስራኤላውያን ወደዛ ቦታ ወደ ገጠሩ በመግባት በተለይ በዛ አካባቢ የሚኖሩትን የፍልስጤሞች እንስሳዎችን ሰርቀው ወስደውብናል በማለት እነሱ ለማስመለስ በተደረገ ግርግር በቦታው መከላከያ ተጠርቶ እንዲሁም 2 ፍልስጤሞች መገደላቸው ተገንቷል። በትናንትና በፊት እንግዲህ የነበረ የእሳት ቃጠሎ አለ። በተለይ በይሁዳና ሰማርያ ሀቫት ጊላድ በተሰኘው ቦታ የደረሰው ቃጠሎ ሆን ተብሎ የሰው ያቃጠሉትና ይህም 2 ፍልስጤማውያን ተጠርጣሪዎች በቁጥጥር ስር እንደዋሉ በዚህ ጋዜጣ ተጽፎ ይገኛል።
እንደምናስታውሰው በቅርብ ጊዜ ውስጥ እስራኤል ቱርክ የአርሜኒያን ዜጎች ጽፍጽፋለች የሚለውን ውቅና ሰጣ ነበረች። ይህን ውቅና እንደገና መሰረዟን በተለይ መንግስት ሰርዞታል ይላል በዚህ ጋዜጣ ላይ እንደተጻፈው። ምክንያቱም የሻስና የህዱታ ቶራ የተሰኙት ፓርቲዎች ይህን ነገር እንዲሰረዝ አድርጎታል። ምክንያቱም ከአዘርባይጃን ጋር ያለን ዲፕሎማሲ ወይም ያለን ግንኙነት ያሻክረዋል በማለት ይህን ነገር እንዲሰረዝ አድርጓል። የዲሞክራት ፓርቲ ቀደም ሲል እንደተናገር ነው 10 እጩ ተወዳዳሪዎችን ይዞ ቀርቧል። በአንደኛ ደረጃ ያይር ጎላን፣ ሁለተኛ ናማ ሊዝሚ፣ በሶስተኛ ጊላድ ካሪ፣ በአራተኛ ኤፍራት ራይትን እያለ ይቀጥላል። ወደ ሊኩድ ፓርቲ በምንመጣበት ሰዓት በሊኩድ ፓርቲ የሚደረግ ውስጣዊ ምርጫ ጠቅላይ ሚኒስትር ቤንያሚን ኔታንያሁ 9 እሳቸውን ተወካይ የሆኑትን በፓርቲ ውስጥ ቦታ እንዲሰጣቸው ተቀብለዋል። ፍቃድ ከፓርቲው ፍርድ ቤት ማለት ነው። የሃድ የተሰኘው ፓርቲ ቀደም ሲል እንደምናስታውሰው ቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔት እና በገንዘብ ሚኒስትር የነበሩት ያይር ላፒድ ሁለቱም በመዋሃድ ያሃድ በማለት በያሃድ በማለት የቋቋሙት ፓርቲ አለ። አሁን እንደሚታየው ከሆነ በግምት ጥናታዊ ላይ የሚደርሳቸው የሚያገኙት ወንበር ከጊዜው ለጊዜ እየቀነሰ በመምጣቱ ምናልባት ሁለቱም ተለያይተው ለየብቻ መሄድ እንዳለባቸው ያስቡበት እንደማይቀር ያስፈልጋል በሚል የተጻፈ ጽሑፍ አለ። በማከታተልም ከሶስት ወጣቶች አንዱ በአደንዛዥ እጽና በአልኮል ተመርዟል ይላል። ወጣቶችን በዚህም የሚያሳየው በዚህ ሁኔታ ከቀጠለ የት መድረስ እንችላለን በማለት እዚህ ያለው ሁኔታ እየተከተለ በተለይ ደግሞ ለዚህ ለመከላከል በቂ እንቅስቃሴ እየተደረገ አይደለም በማለት የመንግስት እንቅስቃሴ ይወቅሳል። ወደ የዲዮት አህሮኖት በምንመጣበት ሰዓት በተለይ የዶት አሮንት በመጀመሪያ ስፓኑ የጻፈው የመጀመሪያው ዙር የሚኒስትሮች የስራ ዘመን የሚገመግም ዘገባ በማለት ይዞት ቀርባል። ለመጀመሪያ ጊዜም በዚህ ዘገባ ይዞት የቀረቡት ሚኒስትር ቤንጊብር ናቸው። ሚኒስትር ቤንጊብር እስካሁን ከተናገሩትና ካደረጉት በሚለው የሰፋ ያለ ማብራሪያ በተለይ ወደ 6-7 ነጥቦችን የያዙት መመሪያቸውን ይዘው ወጥቷል። ቀደም ሲል እንደተናገርኩት የደቡብ ሊባኖስ የሚደረጉት የሙከራ መከላከያ ለቆ የሚወጡትን ቦታዎችን በማስመልከት በዚህ ዙሪያም ያስቀመጠው ጽሑፍ አለ። ለአስማ በሽታ መከላከያ የሚጠቀሙት አቢር ወይም አየር ማጥ ብዙ እጥረት ምክንያት ችግር እንዳለ እስራኤል ውስጥ የተገለጸበት ሁኔታም አለ። እዚህ ላይ ወደ ውስጥ ገባ ብለን በምንመለከት ብታይ ፔንታጎን የአሜሪካ መከላከያ ሚኒስተር የደበቀው ወይም የሸሸገው ይፋ እንዳይወጣ የፈለጉት በተለይ በአለፉት በዚህ ሳምንት ውስጥ በዮርዳኖስ ኢራን በወሰደችው ጥቃት 3 የአሜሪካ ወታደሮች መገደላቸውና ከ10 በላይ የሚሆኑ ወታደሮች መቁሰላቸው ይፋ ሆኗል። በዚህ ዙሪያም ፕሬዚዳንት ዶናልድ ትራምፕ ኢራን ለእያንዳንዱ አሜሪካን ወታደር ለገደለቻቸው ዋጋ ይከፍላሉ፣ እጥፍ እናስከፍላቸዋለን በማለት የጻፉት ሁኔታ አለ። ኢራንን ለመዋጋት የአካባቢ ትብብር ያስፈልጋል የሚል ጽሑፍ አለ። በተለይ በዚህ ዙሪያም ወደ ኋላ ከበደ እንመለከተው አለን። ቀደም ሲል ይህ ጦርነት ከኢራን ጋር የተጀመረው ጦርነት ከመቀስቀሱ በፊት የአሜሪካ እቅድ ነበር፣ በተለይም የኩርዶች በማሰልጠን ኢራን ከፍተኛ ባለስልጣናትን ከተገደሉ በኋላ እነሱ ኢራንን በመውረር ስልጣን እንዲቆጣጠሩ የሚል ፕሮግራም ተይዞ ነበር ወይም እቅድ ነበራቸው። ፕሬዚዳንት ዶናልድ ትራምፕ መጨረሻ ላይ እቅድ እውን አልሆነም። የዛ ዋጋ ግን አሁን
ኩርዶች እየከፈሉ ነው። ኢራን በከፍተኛ ደረጃ ኩርዶችንም እንደሌሎች ፋርስ ባህረ ሰላጤ ሀገራት ጥቃት ያደረሰች ትገኛለች። መከላከያ ሰራዊታችን በደቡብ ሊባኖስ ስካውንት ቁጣጥሮች ነበረውን 3 ገጠር ማቦታዎች ለቆ ለመውጣት ለደቡብ ሊባኖስ በቅርታ ለሊባኖስ ጦር ለማስረከብ ዝግጅት ላይ ነው። እንደኚህ ዙታር አልኢራቢያ ፓሮን እና ስሪፋ የተሰኙት 3 ገጠርማ ቦታዎችን መከላከያ ሰራዊታችን ለሊባኖስ መንግስት ወታደር አስረክቦ ሊወጣ ነው። ቀደም ሲል የሚኒስተር ቤን ጊብሪን በመገምገም ዙሪያ በዚህ የተጻፈው በየዶታሮኖት የተጻፉት ጽሑፎች የመጀመሪያ ዙር የሚኒስትሮችን የስራ ዘመን የሚገመግመው የሀገር ውስጥ የደህንነት ክፍል ሚኒስተር ቤን ጊብሪን ነው። ይህም አንደኛ የከተማ ወንበዴዎችን ወይም ድርዮችን በማስመልከት የተደረገ ነገር አለው ብለ ሲጠየቅ ግድያው እንደውም በተለይ በአረብ እስራኤላውያን መካከል ተባብሶ የመጣበት ነው። ሁለተኛ ሞት ለሽብርተኞች የሚለው ህግ ይህ ፖለቲካዊ ህግ ሲሆን መጨረሻ ላይ አፈጻጸሙ ግን ይከብዳል ይላል። ሶስተኛ ወታደሮችና ፖሊሶችን ከአገልግሎት ዘመናቸው በኋላ ሊደርስባቸው በስራቸው ዘመን ባደረጉት ስራ ሊደርስባቸው የሚችል ጉዳትን ለመከላከል ይህም በህግ ደረጃ አልጸደቀም። መሳሪያ ለሁሉም ይሰጥ በሚለው ዙሪያ ደግሞ ብዙ ህገ ወጥ ምርመራዎች እየተካሄዱ ይገኛሉ። የሚኒስትሩ የስራ ድርሻስ ምን ይመስል ነበር በሚለው ሁኔታ ሲመለከት ፍርድ ቤቱም ገደብ ጥሎበታል። የህዝብ ጥበቃ ጓድ ያሉ የሚጠሩት የነበረውን ራሱን ችሎ ስራ አላካሄደም በማለት የሚኒስትር ቤን ጊብሪን የስራ ዘመን በዚህ ሁኔታ የዶታሮት መርምሮታል። በተለይ በከፍተኛ ተቋም የሚማሩ ሰዎችን ወይ ስቱደንቶችን በጾታቸው ከፋፍሎ ለማስተማር የሚደረገው ሂደት በከፍተኛ ደረጃ በነጻነት ይህ የከፍተኛ ትምህርት ቤት ዩኒቨርሲቲዎችና ተቋሞችን በነጻነት የሚያስተምሩትን ሊጎዳ ይችላል በሚል በሰፊው የተጻፈ ጽሑፍ አለ። ሲጋ ባለፉት ጦርነቶች እንደሚታወሰው በተላቢ ውስጥ የተመቱ ቤቶች ነበሩ። እስካሁን ድረስ እነኚህ ቤቶች ዙረው አልታደሱም አልተሰሩም በማለት የዲዮተሮንት በተጨማሪ ጻፈዋል። ወደ እስራኤል ሃዮም በምንመጣበት ሰዓት እስራኤል ሃዮም እንዲሁ በመጀመሪያው ዙር መከላከያ ሰራዊታችን ለቋቸው የሚወጡትን 3 ገጠርማ ቦታዎች እንደ ፈተና ሙከራ ተደርጎ ይወሰዳል በማለት በሰፊው የጻፈበት ሁኔታ አለ። ወደ ውስጥ ገባ ብለን በምንመለከትበት ሰዓት በተለይ የቱርክ አካሄድ ቱርክ ጸረ እስራኤል እንቅስቃሴ የምታደርገው በከፍተኛ ደረጃ እየተባባሰ መምጣቱና ትኩረት ሊሰጠው ይገባል። በሰሞኑንም በሚደረጉት በቱርክ ውስጥ በሚደረጉት ጸረ እስራኤልና አሜሪካ ሰልፎች የእስራኤልና የአሜሪካን ባንዲራ በማቀጣጠል እስራኤልን ከምድረ ገጽ መጥፋት አለባት እያሉ ድምጻቸውን ከፍ አድርገው ያሰማሉ። በተለይ ቱርክ በመካከለኛው ምስራቅ ውስጥ በሚሄደው ሁኔታ በተለይ ደግሞ ከኢራን ጋር አሜሪካ በምትወስደው ጦርነት የኢራን መዳከም ቱርክን በአካባቢው ሚና ለመጫወት ወደፊት እያመጣት ይገኛል። ቱርክ ከምትወስዳቸው እንቅስቃሴዎች በተለይ ሶሪያ ውስጥ በምታደርገው እንደዚሁ አሁንም ሶሪያን እንደገና ለመገንባት በተለይ መከላከያ ሰራዊቷን እንደገና ለመገንባትና የራሷ የሆነ የጦር ካምፕ እንዳዲስ ለማቋቋም ከፍተኛ ጥረት ያደረገች ትገኛለች ሶሪያ። ካታር እንዲሁም በግንኙነቷን ከሶሪያ ጋር በማጥበቅ ልዩ የሆነ ስትራቴጂክ ቦታዎችን በመውሰድ በቦታው ራሷን ለመገንባት ወይም ለራሷ ቦታ እንዲኖራት ከፍተኛ ጥረት ያደረገች ትገኛለች። ሶማሊያን ስንመለከትም በሶማሊያውትም ቱርክም ሆነች ካታር ግራቾን በመስደድ ከፍተኛ የሆነ በተለይ ቱርክ ከፍተኛ የሆነ የጦር ካምፕ እዛ እንዳለ ተነግቷል። በምስራቅ ዙሪያ ያለው የባህር ወደብ ውስጥም እንደዚሁ የራሷ የሆነ ቦታ እንዲኖራት በተለይ ኃይሏን እያጠናከረች ትመጣለች። እስራኤል እነኚህን ነገሮች
በሚወስዱት እርምጃ ላይ በተለይ በቱርክ ላይ የቱርክ የምታደርገው እንቅስቃሴ በመቃወም በምጣኔ ሀብት ረገድ ለመጉዳት ወይም ወደኋላ ለማስቀረት ጥረት እያደረገች ትገኛለች። ምንም በቅርብ የሚገኝ የቶክስ አቁም ስምምነት የለም ይላል በኢራን እና በአሜሪካ በሚደረገው ጦርነት ፓኪስታን በአስር ቀን የሚወስድ ቢያንስ የቶክስ አቁም ስምምነት እንዲደረግና ወደ ድርድር እንዲመጡ ፍላጎት እንዳላት እያሳየች ትገኛለች። ግን እንደሚታየው ከሆነ በቅርብ ጊዜ ውስጥ የቶክስ አቁም ስምምነት አይደረግም ይላል። ኢራንን በተመለከተ ዮርዳኖስ እንዳውም በቃኝ ማለትና በኢራን ላይ የነበራት ትግስቷ እየተሟጠጠ መምጣቱ የሚያሳይ ጽሑፍ አለ። ያ የሚያሳየው ጽሑፍ ደግሞ በተለይ ጸረ ኢራን እንቅስቃሴ መውሰድ እንዳለብና ጸረ ኢራን እንቅስቃሴ በአንድ ላይ በአካባቢዎች እንትማረክ እንዳለብን የሚያሳይ ሁኔታ አለ። ጸረ ኢራን እንቅስቃሴ ማለት እንግዲህ የተለያዩ ፋርስ ማለት ሰላጤ ሀገራትን ከዮርዳኖስ ጋር በመተባበር ኢራንን መገደብ የሚቻልበትን መንገድ መፈለግ እንደሚያስፈልግ የተነገረ ይገኛል። ከዛም በማከታተልም የሊባኖስ ፕሬዚዳንት ኦውን ከፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተዋል። እሳቸውም ጉብኝታቸው እንደቀጠለ ነው። ወደ ሀአሬት በምንመጣበት ሰዓት በመጀመሪያ ሽፋኑ ላይ ያስቀመጡት የዲሞክራት ፓርቲ ያካሄዱትን ምርጫ በማስመልከት ነው። ውስጣዊ ምርጫ አሳይቷል። ከዛ ላይም በተለይ የዓለም አቀፍ የእግር ኳስ ጨዋታ የነበሩን በማስመልከትም በትልቅ ሁኔታ ማን ነው በዚህ ዙሪያ ማን ነው ጥሩ ገንዘብ ያገኛ በመቼውም ጊዜ በበለጠ 46 ሀገራት የተሳተፉበት ብዙ ገንዘብ የተገኘበት ነው። በተለይ ማን ብዙ ገንዘብ ያገኘው ይህ የፊፋ የተሰኘው የዓለም አቀፍ የእግር ኳስ ቡድን እሱና ሌሎች አንዳንድ ነጋዴዎች በዚህ ዙሪያ ከፍተኛ ገንዘብ ያካበቱበት ነው። የአስተናጋጅ ሀገሮች ግን እምብዛም የጠበቁትን ያህል አላገኙም። እንዳውም አብዛኛዎቹ ኪሳራ ተዳርጓል። ከኪሳራም አልፎም ምናልባት ያወጡትን ገንዘብ መተካት ያልቻሉበት አጋጣሚ ተገኝቷል ይላል። ከሞላ ጎደል ክብራትና ክብራን አድማጮቻችን፣ ጋዜጦች ለአንባቢያን ምን ይዘው ቀረብ ብሉት ከሞላ ጎደል ይህን ይመስላል።

0: ከዚህ በመቀጠል ጋዜጠኛ የነው ፈረደ ሰንበቱ ጤና ይስጥልን እንደምን አደርክ?
1: ጤና ይስጥልኝ ሳይው ደግሞ እንደዚህም ክብራን አድማጮች በእያላችሁ መላበተ እስራኤሎች እንዴት አደራችሁልን?
0: ደህና ነን። እንዴት ነህ? እንግዲህ ያለውን እስራኤል ተጨባጭ ሁኔታ
1: እኛም ሰላም ነን።
0: የፖለቲካ ሁኔታ ባለፈው ሐሙስ ክነሴቱ ምክር ቤቱ ተበተነና ወደ አዲስ የፓርላማ የክነሴት ምርጫ ደግሞ በጥቅምት 27 ቀን ምርጫ ይካሄዳል ተብሎ ተወሰነና አሁን ከወዲሁ ደግሞ ተለያዩ ፓርቲዎች ደግሞ ፕራይመሪስ ቅድመ ምርጫ የእጩ ክነሴት ድልደላ ተያይዘውታል። እንዴት ታየዋለህ?
1: መጀመሪያ እንግዲህ እንደ አልኮንግሬቶ ሀገራችን እዚህ ዲሞክራሲያ መኖሮ እያንዳንዱ መቸስ አራይን የታራዩነቱን ይህን ይስማማኛል ብሎ የሆነ ፓርቲውን ገድፎ ሄዶ መሳተፉ ጥሩ ነው። እንዳልከው እንግዲህ እስራኤልም የመጀመሪያ ጊዜ ነው ከባለስተሳት ከ88 በተለይ ያየሁት ከሆነ ጽሁፍ በዛ አስደክቶ በየጊዜው አገሯ የአራት ዓመትን አሟልታውቁ ምርጫው
2: ከ38 ዓመት ወዲህ
1: አሁ እና ስለዚህ ይሞኑ በጣፍ ደናቂ ነው። በጣም ጥሩ ነው። ግን ዙሮ ዙሮ ለሀገሩም ለማን ኢኮኖሚስ ለማንኛው ጥሩ ነው።
0: አሁን የነበረው ጥምር መንግስት ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚመሩት ጥምር መንግስት ይገርም አው ብዙ ጊዜ ቆይቷል። ለምንድን ነው መደበኛ የመንግስት ጊዜ የማስተዳደሩ 4 አመት ይሃል ነበር ግን አሁን የቆየው እስካሁን 3 አመት ከ8 ወራት 3 አመት 4 ወራት 4 ወር ብቻ ነው የቀረው ሊሞላ።
1: እሻ ቢገርም ግን በጣም ይሄ ነገር ራሱ እንግዲህ ተወና አቋማችን ተወና አስደናቂ ነገር ነው። በ2006 ኦልመርት በዚህ ሊባኖ ሁለተኛ ጦር በሚባለው በዛ ግፊነት በጣም ቅስቀሳ ተደርጎ ያው ስልጣኑ ተሰናብቷል። በዚህ ግን ጠቅላይ ሚኒስትሩ ያለን ማለት ሀገሪቱ ድባቅ ተመታ በዚህ በደቡብ እንደዚህ ጊዜ ማቃጠሉ መቀጠሉ ነው። ይህን ጊዜ ማሟላቱ በጣም አስደናቂ ፖለቲካም እንደው ራሱ የዜግራ ክንፍም እዚያ ፖዚቲያ መሪ ነን የሚሉት በጣም እነሱ ያው እኔ በእነሱ በኩል ተሰናብቼ ነው የምተው የነበረኝ ስልጣኑ ማለት ነው።
2: የአገራችን አሁን ያለችበት የደረሰችበት የፖለቲካ ሁኔታ ለምሳሌ መንግስትም አሁን በስልጣን በነበረበት ሰዓት የግራና የቀኝ ክንፍ ርዕዮተ ዓለም ተከታዮች መካከል የነበረው ክፍፍል ወይም አለመግባባት እየሰፋ እየመጣ ነውና ይሄም ወደ ማህበረሰቡ ዘንድ ተጽዕኖ እያሳደረ ነው። ኢንስ እንዴት ተመለከተዋለህ?
1: እንግዲህ የተጀመረው እንግዲህ ይሄ አላማው የተጀመረው ይሄ ነገር የተጀመረው የሪፎርም በዚህ በህግና ፍትህ ነገር በኋላ ነገር ነው። እንግዲህ ይሻው ለምሳሌ ያንተ ልጅ ተምሮ ነገ ዳኛም ሆነ አይችልም። ምነው የሚመጣው ጓደኛ ይመጣል። የጓደኛ ልጅ ደግሞ የጓደኛው ደግሞ አንተ ደግሞ የሱ ልጅ እንዲያመጣ እንደዚህ ይሆናል። ይሄ ግን አሁን የሚባለው ምንድነው? አንድ ሰው በችሎታው ይገምገም የቤተሰብ አይሁን ነው አባባሉ። ይሄ ደግሞ በተለያየ ደግሞ ለውጥ መፈጠር አለበት ይባላል። እርግጥ አንዳንድ ፊትም ብዙፋው የተንበታ ላይ ይህ ኢላትስ ቪሩስ የሚባለው ለቅመ ደካማ ለሆኑ በህብሮች በቤተሰቦች እንትን ብሔር ምናምን ነገር ከባድ ነው። ምን አንዳንድ ጊዜ የፍርድ ቤቱ ሀይል እንትን እንዳይሰጥህ የተለያዩ ስራዎችን አላግባብ ሲፈጠሩ እዛ ሩሯ እንዳታሰማ ያደርጋል። ግን ዙሮ ስታየው ለውጥ የሚያደርጉት እንግዲህ እያንዳንዱ በሞሮኮ መጣ፣ ከኢትዮጵያ መጣ፣ በተለያዩ ሀገር መጥቶ እሱም ዳኛ መሆን ይቻላል የሚል ነው አላማው የቀደሩት ማለት ነው። እዚህ ከህግ ሚኒስትሩ ጋር ብዙ ጋር ተገናኝተን ነበር 3-4 ጊዜ አባይ ዘውድና እኔ። እሳቸውም ሲናገሩ እኛ እንዳይጠቀ ይህን ነገር እንዳትጎዱን ይህ ነገር በጣም እኛን እንኳ አንገብጋቢ ነው ብለን ስነግራቸው ይህን ነገር እናንተ የሚጎዳ ነገር አይጠረግም ብለው በጣም ያው ቃል ሰጥተውን ነበር። እንዳልኩ ይህ ነገርም ህግም አልጸደቀም። እኔ በእኔ በኩል ብጸድቅ ጥሩ ይመስለኛል። አንዳንድ ነገሮች ሙሉ በሙሉ ባይሆንም ግን ደካማ ጎኖችን ደግሞ ግዳፍ መስጠት ያስፈልጋል። ምነው ፍርድ ቤት ነገ የተለያዩ ኃይሎችም ተዛ ቁጥጥር ታደርጉ ፍርድ ቤት ነገ የሚፈጠሩ አይታወቅም። ዞሮ ዞሮ ፍርድ ቤት አመዛዝ በህጉ መፍረድ አለበት በህጉ ሁኔታ ነው እንጂ በስሜታዊ መሆን የለበትም። ትዝ ይላችሁ እንደሆን በአንድ ቤተ እስራኤል ይሁዳዊ ባለስተሳት አንድ ሴትዮ ማለት ተውና እሷ እዚህ እንትን የሆነ ሱፐር ስገባ አንድ ዳሃሬዲ ነው እሱ ሃይማኖት ተማሪ ነው። ከዛ እሱ አቁም ክፈል ምናምን ስትለው እሱ ገፋፍቷት ሄደ። የዛን ጊዜ ለምሳሌ ከዛ ተከስቶ ምናምን ችግር ሲፈጠር እንድናሳይ የተሰጡት ይህ ሰውዬ ይህን ፋይል ተተከፈተበት ወደ እስከፊት ዳያን ማለትም ወይም ደግሞ ራብ የሆነ እንግዲህ ዳርዳኛ ማለት እንግዲህ በስናስተያየው
2: በሃይማኖቱ ዘንፋ የሚፈርድ
1: እንትን እንደ ዳኛ እንደ ፍርድ ቤት ማለት ነው። እንደዛ ማለትም ብለው በዚህ ወሰኑ። እንግዲህ የሱን ጥቅም ያዩ የሰራውን ሁኔታ አይደለም እና አንዳንዴ ህግ ሲባል አመዛዛይ መሆን አለበት ይመስለኛል።
2: ማህበረሰቡስ ህዝቡስ ህዝብ እስራኤልስ እንዴት ነው የሚቀበለው? ይሄን እንዴት ነው የሚያዩ?
1: በህብረተሰቡ እንደምታዩት መሰላች በህብረተሰቡ በጣም በማህበረሰቡ እንግዲህ ችግር አለ። ምንድነው? እርስ በርስ መጋጨት አለ። እያንዳንዱ እኔም ራሴ የለውጥ እንዲሆን እፈልጋለሁ፣ ግን በስነ ስርዓት፣ በግጭት በስድብ ሳይሆን በዚቻ ሳይሆን በስነ ስርዓት መሆን አለበት። ይሄ እነዛ ደግሞ ኃይልና በእነሱ እጅ ያለ ነገር ቁጥር ለመፈይን ለመገደፍ አልቻሉም። ለመፈለገ እንግዲህ የግራኮን ስታዩት እስካሁን ኃይልና እንትን ያላቸው ፍርድ ቤት ብቻ ነው። ስታዩ ፍርድ በፓርላማው አጽድቆ ነገር ህግ ሲሆንም በአሁኑ ሶስት አራት ሳምንቶት እያየ ነው። ዞሮ ዞሮ ወደ ፍርድ ቤት አል ፍርድ ቤት ሰርዘዋል። ይህ መሆን የለበትም። ፍርድ ፓርላማው እንግዲህ በህግ ሁኔታ በሀገሩ ህግና ደንብ ስናየው በላይ ነው መሆን አለበት። እሱ ይደነግጋል።
0: ለምን አየ ነው ፈረደ። ፍትህ እኩልነት ያስፈልጋል ለሰው ልጅ። አሁን የፍርድ ቤት ጣልቃ ገብነት መንግስት ይህ መንግስት ጥምር መንግስት ከተቋቋመበት ጊዜ አንስቶ ሲነሳ የጥምር መንግስት እስራኤልን ህግና ፍትህ ፍርድ ቤቶችን መዋቅሩን ማፍረስ አለብን በሚል ሲዋጉ ሲከራከሩ ቆይተዋል። አዳዲስ ዳኞችም የጠቅላይ ፍርድ ቤት፣ የአውራጃ ፍርድ ቤት፣ የወረዳ ፍርድ ቤት በዛ ላይ ለውጥ እናደርጋለን ሪፎርም እናደርጋለን ብለው ነበረ ፖለቲከኞች። እስካሁን ይህ አልሆነም። ፍርድ ቤት ደግሞ ያስፈልጋል። ታውቃለህ፣ በዚህ በእስራኤል ዲሞክራሲ ስርዓተ መንግስት ላይ ሶስት ቁልፍ የሆኑ አካላት አሉ። ህግ መደንገጃው ክነሴት፣ ሚኒስትሮች ፈጻሚ ናቸው፣ ህግና ፍትህ ፍርድ ቤቶች ናቸው። እና ያለ ፍርድ ቤትን ጣልቃ ገብነት የሚተችበት ምክንያት አልገባኝም።
1: ይህ መተቸነት እኳ ደምሳለሁ። ይህ ኮሚኒቲ መሰለህ እንዳልኩ ቅድም እንግዲህ አንድ ሰው በተለያዩ ሀገሮች መጣና እሱ ዳኛም ሆነ አይቻልም። አንተ እንግዲህ ለምሳሌ ዳኛ ከሆን ከአንተ የአንተ ልጅ ነው ዳኛ የሚሆነው። የእኔ ልጅ ደግሞ ተተማረ መሆን አይችልም። እና አንተ ልጅ ነው የምታመጣ፣ የጓደኛ ልጅ ነው የምታመጣ እዛ። እና በዚህ ነገር መሆን የለበትም፣ በችሎታቸው መገምገም አለበት ይላል። የፍርድ ቤቱ ዋና ፕሬዚደንት የነበሩት አሮን ባራክ ማለት እስካሁን ሞሮኮ መጤ የሆነ ለዳኛ በቂ እንደሆነ አላገኘውም አለው። እንግዲህ እነሱ ስንት ጠበቃዎች በጣም ችሎታ ያላቸው እናውቃለን። ይህ ነገር አልሆነም። ይሄ መድሎ ነበር። ይህ መድሎ መቀየር አለበት። አንድ ሰው እንግዲህ በችሎታው መገምገም አለበት እንጂ በአመጣጡ ወይም ደግሞ የሮፕ
2: መዘሩ
1: የአምሮኮ መጥም የመሮኮ ወይም የአፍሪካ መጥም ሆነ የለበት ነው የሚልኮ ነው ዘይቶ አባባሉ።
0: ዳኞች እኮ አሉ። አንተ በአውራጃ ፍርድ ቤት ማሆዚም
2: ጥያቄው ምን ያህል ናቸው ያሉተኝ?
0: እስራኤል ዜጎች ዳኞች እንዳሉ
2: ጥያቄው ምን ያህል ነው ያሉተኝ? ካለው የህዝብ ብዛት አንጻር
0: ዲም ሲል ምለው ከሙስሊም ሀገሮች የመጡት
2: እኮ። ስለዚህ አሁን ምን ያህል ነው? አሁን ከእኛም እኮ አሉ። አሁን ከኢትዮጵያም የመጣን እኮ
0: ዳኞች
2: በዳኝነት የተቀመጡም አሉ። ግን ዞሮ ዞሮ ወደ ከፍተኛው ፍርድ ቤት ስትመጣ ምን ያህል ዳኞች አሉ?
1: እዛ እንግዲህ መሰላችሁ አረቦች ለምሳሌ ያለ አረብ አለ። አረብ ለምሳሌ በይሁዳዎች በተለያዩ ነገሮች ቢገርምህ አንዳንድ ፍርድ ሲባል እንግዲህ አንድ የምትፈልገው በህግ ሁኔታ ነው። እንደዚህ አሁን ለምሳሌ በህግ ሁኔታ ከሆነ አንድ በህጉ መወሰን ያለበት በፓርላማ እንደደነገገው ማለት ነው። ግን እዛ ይበልጡን ጊዜ ይሄ ኢላት ቢሮት የሚባል ነገር አለ፣ ፓርሻኑት ወይም ደግሞ የዛን ፍ እንትን ማድረግ በማለት መተንተን በማለት
0: ፓርሻን ተንታኝ በለው ፓርሻን ያልከውን ቃል ተንታኝን በለው።
1: አዎ ተንታኝና ይህ ሲባል እንደ ሲባል እነሱ ይገቡና ጣልቃ ይገቡና ፈራጅ ቆራጭ ይሆናሉ። ይሄ ደግሞ ለፍርድ ቤት ራሱ ኃይል መስጠቱ ጥሩ አይመስለኝም። ፓርላማው ህዝብ ጋር የመረጠው ነው። ህዝቡ እንግዲህ ወደንም ጠረንም የተወሰነ ጊዜ እንግዲህ እያንዳንዱ መርጠናል። እኔ የመረጥኩት በደስ ባይልህም ተመርጫዋል። አንተ የመረጥከው ደስ ባይልህም እኔ እንትን ማለት መቀበል አለብኝ። ዲሞክራሲ ማለት ነው ማለት ነው።
2: ስለዚህ ዳኞች በዚህ ዙሪያ ጣልቃ መግባት አያስፈልግንም ትለው።
1: እስኪ
2: ወደ መጨረሻው እየመጣን ነው። ወደ ፖለቲካው ምንምጣና ዙረን የእኛ ማህበረሰባችን እንግዲህ አንተ እንደምታውቀው በብዙ ምርጫዎች ተሳትፈናል፣ ይሳተፍን እንገናኛለን። አሁን ያለን አቋም ወደ ፖለቲካው የመሳተፉ ሰርጾ የመግባቱ ሁኔታ አሁንስ ከባለፈው ስህተቶች ብዙ እጩ ራሳቸውን በተለያዩ ፓርቲዎች ያቀረቡ የኛ አብራክ ይወጣሉ እና ተምረናል ወይ? ወደፊትስ ምንድን ነው መሆን ያለበት በእኛ ብለህ ታስባለህ?
1: ሁላችሁ መጀመሪያ እያንዳንዱ በየፓርቲው መሳተፉ ጥሩ ነው። ሁለተኛ ደግሞ ስህተት ምን መሰለህ፣ እኔ ራሴ ተሳስቻለሁ። አንድ ሰው ችሎታ የሌላትን ችሎታ ለብይ ህዝቡን አሳሚ እንዲመርጣር ይያል ተሳክቻለሁ ህዝቡን ይቅርታላለሁ። በዚህ ግን እኛ ህብረተሰባችን ምን ይችላል ችሎታ የሌላቸው ራሳቸው የማይመሩ ይመራሉ ብለ ይነሳሉ። አንድ ለምሳሌ ወሰድና የከንቲባ የከተማ ከንቲባ አኔ ከንቲባ ለሆን አከሬን ወስጄ በኔስም አባ እንዲሆን አረኩተኝ እና እሱ እንግዲህ የርሳ ድርሽ ስራ ድርሻውን ሳውቅ የክለ የዚህ ሟጣ አባልነቱን ስራ ድርሻውን ሳውቅ ሀበር ክንዝር ለሆን ይላል። ይህ ምንድንም ያለ አንደኛ ስራ ድርሻውን አለማወቅ፣ ሁለተኛ ደግሞ ኃላፊነት ምን እንደሆነ አለመረዳት፣ ሶስተኛ ደግሞ ህዝቡን መናቅ። ሁለት ጊዜ ዝም ብሎ ለእኔ ምረጡኝ ነው እንጂ ስትመርጠው እንኳን ሰው እኮ ይህን ነገር አድርጊያለሁ እና የበለጠ ብሰጡኝ ደግሞ ሀይል ሰጡኝ የበለጠ አድርጋለሁ የሚባል ነገር ከህብረተሰባችን በጣም ርቋል እና በጣም ያሳዝን ነገር ነው።
2: ጥሩ ሻየው፣
0: እንግዲህ ለማጠቃለያ በእርግጥ ብዙ ጊዜ የለንም። ይህን ያለው ሁኔታ እንግዲህ ለሚቀጥለው ጥቅምት
2: በምን አይነት ዙሪያ ስንደራጀት አለብን? እንዴት ነው መራጮች ስንባልስ እንዴት ነው የምንመርጥ?
0: እንዴት ንበየው አያነው ፈረደ ለምርጫ በአጀንዳ ርዕስ ሆኖ በህዝብ እንደው ይቀር እንደው በጣም አከራካሪ እስከዛው ምን አይነት ርዕሰ ጉዳይ ነው ጠቅላላ ሳይብራትሰብ የሚወያይበት ነገር ምን ብለ ታስባለ?
1: ለአምባሩ ጊዜ በጣም ጎልቶ የሚታየው እንደምታዩት የሀገሪቱ ሁኔታ ስለ ህግና ህብት፣ ሁለተኛ ደግሞ ስለ ሃይማኖት፣ ስለ ሀገር ሁኔታ ነገር አለ። እንግዲህ ለምሳሌ ንውሰድ ማለት ነው። እኔ ነገ ተወዳደርኩኝ እንግዲህ ስለ ሃይማኖት ነው ማለት ይህ ነገር ማምንበት ይህን ሌት ተቀን የምገፋበት ነው። ለአገር አስተዳደር ደግሞ ለእንትን ደግሞ ለዚህ ስለ ደህንነት የሚባል ደግሞ እንደዚህ ችሎታቸው ያላቸው እውቀት ያላት ወደዚህ ይሄዳሉ። እንግዲህ ሰው እንግዲህ በሚያውቀው ሆብሎ የሆነ አጀንዳ መኖራብ የእኛ
0: ስለ ሃይማኖት ያልከው
1: ይሻል መሰለ ከእኛ ህብረተሰብ ችግሩ መሰለ ክነሴት አባል አላማቸው የክነሴት አባል ለመሆን ነው እንጂ ምንም አጀንዳ የላቸውም። በቂ ችሎታ ስለሌላቸው ውጤታቸውም እንደዚህ ነው። ከፓርላማው ገብቶ ውጤት የሚያሳየው አቶ ሽሎሞላ ነው እንጂ ሌሎች ማየት ይችላለ። በፕሮቶኮል ገብተመ ይችላለ በላማር ይችላለ። ዝም ብሎ እዚህ ብረሰው በራዲዮ ስለተናገሩ አማርኛ የጠራ ተናገሩ ነው እንጂ ምንም ችሎታ የሌላቸው ከዜሮ ማያንሱ ናቸው ማለት ነው። እና ይሄ ነገር ምንድነው የሚያስተሳሳቸው ምንድነው እንደ ዝም ብሎ ይውል ኢሳያው ነገ እኔ የሆነ ድርጅት ሊቀመንበር ሁኜ ለአንተ ማስታወቂያ ደብዳቤ እሰጣለሁ እንደዛ ይህም አጠራቀም ያጠራቀማለሁ ይህን የዞን እጭ ቀርቦ ይህን አመሰግኑ ይላል። ይሄ አይደለም በስ በተግባር ምን አረግ የሚባለው ነገር አለ። በተግባር ዜሮ ናቸው። ምን ይሁን ይህ እንግዲህ ህዝቡ የሚያየው በየአይኑ የሚያይበት በአንዳንዱ ሰው ዛሬ ይቅርታ አድርግል እንኳን ሳይን ያለውን አይነ ስውር የሚያየው ነገር ሁኔታ ነው ማለት ነው። ህብረተሰቡ ስታየው ዛሬ ካደር ወጣቱ በፋይል የሚከፈትባቸው በተለያየ ነገር ይህም እንደሚሆን የሚከፈትባቸው ሰው አንድ ፕሮግራም ከሌለ ከተለያዩ ቦታ ትቀመጣለህ ከዛ ጊዜን ታቃጥላለህ ማለት ነው። እና ይህን ደግሞ እዚህ ገንዘብ ቢኖራቸው የተሰዓት ምላሽ የተለያዩ ትምህርት ይቀስሙ ነበር፣ ችሎታም የበለጠ እውቀት ይቀስማሉ። ይህ ግን መሰለ በቂ በሶስት አራት ልጅ ያለው ልጅ በየወሩ ለእያንዳንዱ 500-600 ሸቄ ለመክፈል ይከብደዋል። ይህን መፍትሄ መንግስት አንድ ሰው አጀንዳ ስትባል ለህብረተሰቡ ምን ለውጥ አመጣል እንባላለን። ለእኔ ለራሴ ጀዛ ከምቼ አንጨብጫቢ ሆንኩና ተለባበሽ ክነሴት አባል ሆንኩ ስባሆን ማለት የራሱ ማፌዝና ማንነትን አለማወቅ ነው። እኔ ለምሳሌ 2-3 ጊዜ አጋጣሚ ነበረኝ ቴክኒስ ማባል መሆን ችል ነበር።
2: እናመሰግናለን። ስለሌላ ጊዜ በሰፊው ጨምረን እንወያያለን። እግዚአብሔር ይስጥልን። ክብራትና ክብራን አድማጮቻችን፣ ስርጭታችን የተሰናደደ ነው። አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን። ለፕሮግራም አጠናካሪ ኮቢ ሞር ሻያው፣ እንዲሁም ለአድማጮቻችን ምስጋና ይድረስ።
0: ጆባዬ ቀን አንድ ሰዓት በሰላም ያገናኘን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ሄለተ ማክሰኞ የከሰዓት በኋላ ፕሮግራማችን ነው ጀምረን ከሁሉ አስቀድመን መልካም ጊዜ እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር የምሽልሽ ዛይን በአብ ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ጁላይ 21 ቀን 2016 ዓ.ም ተመረተ ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ሐምሌ 14 ቀን 2018 ዓ.ም ተመረተ ነው። የቴክኒክ ባለሙያችን ገብርኤል ኮሄን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሻየው ደጉና ሰጠኝ ዘመነነን። አድማጮቻችንን በቅድሚያ የሰዓቱን ዜና እናቀርብና ወቅታዊ ዘገባ፣ ሳምንታዊ የትምህርት ፕሮግራምና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል።
1: ናሎ አርስተ ዜና። በዲሞክራሲ ፓርቲ እጩ የክነሴት አባላት ቅድመ ምርጫም ፕራይመሪስ ትናንት 90,000 በላይ አባላት በምርጫ ተሳተፉ። የእስራኤል ወታደሮች ባዛ ቀበሌ የብርጌድ ክፍል ኃላፊ የነበረውን አድኸም ነስማን ከምድረ ገጽ አስወገደም። የኒውዮርክ ከተማ ከንቲባ በማምዳኒ ጠቅላይ ሚኒስትር ናታንያሁ ለማስ እንዲታሰር ያደረጉት ንግግር የአሜሪካ ሕዝብ ከባድ ውዝግብን አስከትሏል። በእስራኤል አረብ ማህበረሰብ ውስጥ የእርስ በርሱ ግድያ ወንጀል እንደቀጠለ ነው። በደቡብ ሊባኖስ ትናንት ከእስራኤል መከላከያ ሰራዊት ከአሜሪካና ከሊባኖስ ጦር ጋር በመተባበር የደህንነት ቀጠና የሙከራ ፕሮጀክት ጀመረ። አሜሪካ ዛሬ ሌሊቱን በኢራን ላይ ለተከታታይ 10ኛው ሌሊትን ጥቃት ፈጸመ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የእስራኤል ጦር ለሙከራ ያክል በደቡብ ሊባኖስ ከለቀቃቸው ቦታዎች ለቆ የሊባኖስ ጦር ቢያንስ በሶስት የገጠር መንደሮች መቆጣጠር ዛሬ ጠዋት ጀመረ። የሊባኖስ መንግስት ወታደራዊ ኃይል በደቡብ ሊባኖስ በሚቆጣጠርባቸው መንደሮች የሂዝቡላ ሽብር ፈጣሪ ድርጅት ታጣቂዎችን እየተከታተለ እንዲያጠቃ ኃላፊነት ተሰጥቶታል። በአሜሪካ አሸማጋይነት እስራኤልና ሊባኖስ መንግስታት ስምምነቱ ተግባር ላይ ለመዋል ከፍተኛ ጥረት ለማድረግ ቃል ገብተዋል። የእስራኤል መከላከያ ኃይል ጭራሹን ደቡብ ሊባኖስ ለቆ አይወጣም። አንድ የሂዝቡላ ፖለቲካዊ ድርጅትን ባለስልጣን እንደተናገረው በምንም ታምር የጦር ትጥቁን እንደማይፈታት ገልጿል። የሊባኖስ መንግስት ሂዝቡላ ትጥቁን ለማስፈታት ግዴታ እንዳለበት ተስማምቷል። የእስራኤል ወታደሮች ባዛ ቀበሌ የብርጌድ ክፍል ኃላፊ የነበረውን አድኸም ነስማን ደመሰሰም። አድኸም ነስማን በኦክቶበር 7 የሽብር ጥቃት ወቅት በደቡብ ሊባኖስ በደቡብ እስራኤል ላይ ወረራ የፈጸሙትን አሸባሪዎችን የመራ ከመሆኑም በላይ በጦርነቱ ወቅት የተጠለፉትን በርካታ እስራኤላውያን በቁጥጥር ስር የዋላቸው የስም ዝርዝራቸው ሮሚ ጎነን፣ ኢሚሊ ዳማሪ፣ መንታ ወንድማማቾች ዚብ እና ጋሊ በርማን ሲሆኑ በቅርብ ጊዜያትም ነስማን ለአዛ ብርጌድ አዲስ አሸባሪነት በማሰልጠንና በአዛ ሰርጥን በሚንቀሳቀሱ የእስራኤል ወታደሮች ላይ የሽብር ጥቃትን በማቀዳጀት ላይ ተሰማርቶ ነበረም። የእስራኤል መከላከያ ኃይል አቀባይ እንደገለጸው ግለሰቡ በአዛ ከተማ አካባቢ በተፈጸመ

0: ውስጥ በሶስተኛ ደረጃ የተመረጡት የክነሴት አባል ጊላድ ካሪብ ለካን አዳሾት ሬዲዮ እንደተናገሩት እሳቸውና አባሎቻቸው ከፍልስጤም ራስ ግዛት አስተዳደር ጋር ያለውን ትብብር ለማስፋፋትና ለማጠናከር እንደሚሰሩ ገልጸዋል። እንዲህ ሲሉ
1: אף אחד לא משלה את עצמו שהממשלה הבאה תהיה ממשלת מרכז שמאל. בין ניהול הסכסוך לבין הקמת מדינה פלסטינית יש מנעד מאוד רחב. חידוש הדיאלוג המדיני עם הרשות הפלסטינית שיש איתה נתק של 12 שנים, אנחנו עם ראש ממשלה שעדיף לשלוח פתקים לסינואר על פני דיאלוג עם רמאללה.
0: כנסית אבל גלעד קריב נתנגרו ማንም ቢሆን የሚቀጥለው አዲስ መንግስት የመሃልና ግራ መንግስት ይሆናል ብሎ ራሱን አታለለም። ጭቅጭቅ ግጭትን በማስተዳደርና የፍልስጤም ራስ ግዛት አስተዳደር ስራ መካከል በጣም ሰፊ ልዩነት አለው። ላለፉት 12 ዓመታት ከፍልስጤም አስተዳደር ጋር የተቋረጠው ፖለቲካዊ ውይይት ማደስ ያስፈልጋል። ከራማላ ጋር ውይይት ከማድረግ ይልቅ ለሲንዋር መልእክት መልእክተኞችን መላክ የመረጠው ጠቅላይ ሚኒስትር ናታንያሁ ናቸው። ይህን በተመለከተ ሰላም በተመለከተ ፓርቲው ይሰራል ብለዋል። በቀጣዩ በእስራኤል አረብ ማህበረሰብ ውስጥ የእርስ በርስ ግጭትና ግድያ ወንጀል እንዲህ እንደቀጠለ ነው። በሰሜኑ ክፍለ ሀገር በታችኛው ካሊድ በሚገኘው ዴር ሃና ሰፈር ትናንት ምሽት በተተኮሰ ጥይት አንዲት የስምንት ዓመት ህፃን ልጅ በከባድ ሁኔታ ቆስላለች። የአካባቢው የአስተዳደር ምክር ቤት ሊቀመንበር ሳኢድ ሁሰን የፖሊስን አቅም ማጣት እርምጃ አለመውሰድን በመቃወም ቅሬታቸውን ገልጸዋል። እንዲህ ሲሉ
2: אנשים באו לראות באבא שלה, אבא שלה נמלט ברח, ואז בטעות פגעו בה. המגזר עצמו לא יכול לעשות הרבה. מי שיכול לעשות הוא רק משטרת ישראל, ומשטרת ישראל גבולת ידיים. היא מגיעה, אבל לא עושה כלום. לפעמים עוצרת בו אחד ושתיים, שלוש אנשים, משחררים אותם אחרי יומיים או שלושה.
0: ትርጉሙ የዚው የምክር ቤት የከንቲባ አስተዳደር እንደተናገሩ ሰዎች አባቱን ለመግደል ነው የመጡት። አባቱ አምልጦ አመለጠ። በስተት እሷ ላይ ጥይት ተኮሱባት። ማህበረሰቡ ምንም ሊያደርግ አይችልም። የሆነ ነገር ማድረግ የሚችለው የእስራኤል ፖሊስ ብቻ ነው። የእስራኤል ፖሊስ ደግሞ እጁን ታስሯል። ይመጣሉ ግን ማንም አያደርግም። አንድም ነገር ማያደርጉ ማንዳንዴ አንድ ወይ ሁለት ሶስት ሰዎችን ካሰሩ በኋላ ከሁለት ወዲያውኑ ከስር ይፈቷቸዋል ነው ያለው። በደቡብ ሊባኖስ ትናንት ከእስራኤል መከላከያ ሰራዊት ከአሜሪካና ከሊባኖስ ጋር ጦር በመተባበር የደህንነት ቀጠና የሙከራ ፕሮጀክት ዛሬ ጀምሯል። ከእስራኤል መከላከያ ሰራዊት እንደተገለጸው በዚህ የሙከራ ፕሮጀክት ውስጥ የሶስቱ ሀገራት ወታደራዊ ቡድኖች በነጠላ በእስራኤልና በሊባኖስ መካከል የተደረገ ስምምነት ወደፊት ተግባራዊ ለማድረግ የቅንጅትና የቅድመ ስራ በማካከል ላይ ይገኛሉ። ይህ የአማርኛ አገልግሎት ከኢየሩሳሌም የእስራኤል ድምፅ ሬዲዮ ጣቢያ ነው። በፋርስ ባህረ ሰላጤ ያለው ውጥረቱ እንደቀጠለ ነው። አሜሪካን ዛሬ ሌሊቱን በኢራን ላይ ለተከታታይ አስረኛ ሌሊት ጥቃት ፈጽማለች። ኢራን በምላሹ በአካባቢ በሚገኙ የአሜሪካ ኢላማዎች ላይ ጥቃትን አድርሳለች። በመቀጠል የአየር ጸባይ ትንበያ በመጠኑ የሙቀቱ መጠን ይቀንሳል ቢባል እንጂ በተራራማ ቦታዎችና በመሃል ሀገር ከሰነበተው ሞቃታማ እንደሆነ ነው ያሉት የአየር ጸባይ ተመራማሪዎቹ። ዜናው እስከዚሁ ነው።
3: እሺ፣ ያው ለዜናው እናመሰግናለን። አድማጮቻችን ወደ ቀጣይ ዝግጅት ተመተላለፍ ሙዚቃ

0: ከዚህ በመቀጠል ባልደረቦች ወርቅነሸቴና ሰጠይ ዘመነ እንግዲህ እንዴት አረፈዳችሁ? በድጋሚ እንዴት ናችሁ?
1: ደህና ነን
2: እግዚአብሔር ይመስገን። እሺ ደህና ነን።
0: ጥሩ ነው። እንግዲህ በእንዲስን ጀመር ስኬታማ የሆነ ወቅታዊ ዘገባ እናቀርባለን እና በወቅታዊ ዘገባችን ወርቅነሽ የዲሞክራቲክ የተሰኘው ፓርቲ ትናንት ያካሄደው የፕራይመሪስ ቅድመ ምርጫ ውጤትና ፓርቲው እንዴት ነው፣ ፓርቲው በመጩ የክነሴት ብሔራዊ ምርጫ ላይ የሚኖረው ተሳትፎ እንዴት ይታያል?
2: ዲሞክራቲክ እንግዲህ የመንግስት ተቃዋሚ ፓርቲዎችን ያጣምሮ የያዘ ነው። በአብዛኛው ሁሉንም ባይሆን ከዚህ በፊት ሜሬስ ተብሎ አቡዳ ተብሎ ይጠሩ የነበሩ ፓርቲዎች ጥምር ነው። ፕራይመሪዝ ወይም ቅድመ ምርጫ ከሚያካሄዱ ፓርቲዎች መካከል እንግዲህ እንደ ሊኩድ ቀጥሎ ያለው ይሄ ዲሞክራቲክ ፓርቲ ነው። በያኢር ጎላን ነው የሚመራው። እንዳልከው ትናንት ቅድመ ምርጫ አካሂዷል። ቅድመ ምርጫው በዲጂታል ያው በኢንተርኔት አማካኝነት ነው እንጂ በምርጫ ጣቢያዎች ተዘጋጅቶ በየቦታው ከዚህ በፊት በተለመዱ አይነት አልነበረም። ምናልባት ይሄ ምርጫ ሂደትም በርካቶች ምርጫው እንዲያካሂዱ ሳያግዝ አይቀርም እየተባለ ነው። ብዙዎች መርጠዋል። እንግዲህ 97,000 የሚሆኑ የዚህ ፓርቲ ደጋፊና አባላት ያው ተመዝግበው በድጋፍ የታወቁ በይፋ 97,000 የሚሆኑት መርጠዋል። ከአጠቃላይ እንግዲህ ከፓርቲው አባላትና ደጋፊዎች መካከል 86% ድምፅ እንደሰጠ ነው እየተገለጸው። እንግዲህ ፓርቲው በምርጫ ደረጃ መሰረት ያው ሊቀመንበሩ በመጀመሪያ የተቀመጡት ያኢር ጎላን ናቸው። ቀጥለው ደግሞ ናማ ለዚሚ፣ ጊላድ ካሪቭ ሶስተኛ፣ ኤፍራት ራይትን እያለ ይቀጥላል። ጥሩ የምርጫ ሂደት እንደነበረ ነው የተነገረው። እንግዲህ ለወደፊቱ ባለው የሀገራችን የፖለቲካ ስርዓት እና የምርጫ ሂደት ሊፈጥር የሚችለው ተጽዕኖ ምን ሊሆን ይችላል፣ በሂደት ከምርጫው በኋላ ልናየው የምንችለው ጉዳይ ነው። ግን ያኢር ጎላን ብዙ ጊዜ በመገናኛ አውታርም እንደምናውቀው አሁን ስማቸው ጎልቶ ይወጣል። ምንም እንግዲህ የገዢው መንግስት ተቃዋሚ ቢሆኑም እንደሚታወቁ በመከላከያ ሰራዊትም እስከ ከፍተኛ ደረጃ የደረሱ ናቸው ያገለገሉ። እንግዲህ ያው በዲሞክራሲ ሀገር ተቃዋሚም ደጋፊም ቀኝም ግራም እኩል መብት አለው። በዛ ሁኔታ ነው የሚሄደው። ምርጫው በኋላ እናያለን ሊፈጥር የሚችለውን ተጽዕኖ።
0: ግሩም ወርቅነሽ፣ እንግዲህ በመቀጠል ሰጠይ ዘመነ፣ በእርግጥ ፖለቲካ በእስራኤል ብሔራዊ የክነሴት ምርጫ ጥቅምት 27 ቀን ይካሄዳል ተብሏል፣ መንግስት ወስኗል እና ከወዲሁ የእያንዳንዱ የፖለቲካ ፓርቲ ያለው ርዕዮተ ዓለም ምንነቱን ከወዲሁ ህዝቡ ማወቅ አለበትና አሁን ይህ የዲሞክራቲክ ፓርቲ እንግዲህ የግራ ክንፍ ፓርቲ እንደሆነ እና በመጀመሪያ ያው መግለጫው የክነሴት አባል በሶስተኛ ደረጃ ውጭ ሆኖ የተመረጠው ያው በፍልስጤም እና በእስራኤል መካከል ያለውን የሰላም ድርድር አጠናክረን እንቀጥላለን ብለው ማለት ይህን እንግዲህ እንደ መራጭ ማንነቱን ተረዳ ማለት ነው። እንግዲህ በዙሪያ ያለ አስተያየት?
1: አዎ፣ እንደ ገለጽከው ዲሞክራቲም የተሰኘው ፓርቲ የግራ ክንፍ ፓርቲ እንደሆነ ይታወቃል። ወርቅነሽም ቅድም እንደገለጸችው የሁለት ፓርቲዎች ጥምረት ነው። አብዛኛውን ጊዜ የሰራተኛውን ፓርቲ በፊት የነበረውን ርዕዮተ ዓለም ተከትሎ የሚሄድ ነው እና እንግዲህ በመጪው የክኔሴት ምርጫ ተወዳዳሪ ይሆናል ተብሎ ይገመታል። አሁን በተደረጉ ግምገማዎች አሁን እንኳን ከትላንት ወዲያ በተደረገው ዲሞክራቲም 9 የክኔሴት መቀመጫዎችን ሊያገኝ እንደሚችል የጠቆመበት ሁኔታ አለና በመጪው እንግዲህ ማን መንግስት ይመሰርታል፣ እዚህ የበለጠ ሊያገኙ ይችላሉ ወይ የሚለውን የምናየው ነው። ግን ለውጥ ይኖራል ብዙ ነገሮች በዚህ በምርጫው ተብሎ ይጠበቃል። ብዙ ያልተጠበቁ ፓርቲዎችም ውጤት ሊያመጡ ይችላሉ። የተጠበቁትም ያውን ያክል ሊሆን ይችላል። እንግዲህ ከምርጫው በኋላ የምናየው ውጤቱም ቢሆንም ዲሞክራቲም የተሰኘው ፓርቲ የግራ ክንፍ እንደሆነ ይነገራል። ከፍልስጤማን ጋርም ያለውን ችግር በውይይት መፍታት አለበት የሚል እምነት ያለው ነው። እንዲያውም 10ኛ ቦታ አሁን በዚህ በቅድመ ምርጫው በፕራይመሪ ዞ የተመረጠችው የአረብ ሙስሊም እስራኤላዊት ነች እና ሱማያ ባሽር ትባላለች። ጄት የተባለው ቦታ ነዋሪ ናት። ይሄ የሚያሳየው ምንድን ነው? ሁሉንም አቀፍ መሆኑን ነው። እና በአንዳንድ በኩል በእኔ እይታ ሁሉ እዚህ የአረብ ማህበረሰብ አብሮ እስከኖረ ድረስ እንዲህ እነሱም ጣልቃ መግባታቸውና ምናልባት በፖለቲካው ወደ ውስጥ ገብተው በእስራኤል ምንነት በእስራኤል ይሁዳ ሀገር መሆኗን የሚያምኑ ከሆነ እነሱንም ማሳተፉ ጥሩ ነው። የግድ እንደው ከክኔሴት የሚገቡት የአረብ ፓርቲዎች ጸረ እስራኤል አቋም ይዘው በክኔሴት የምናየውን ነገር ሊያስወግድም ይችላልና እንግዲህ ጥሩ ነው። የፕራይመሪስ ምርጫ መደረጉ አሁን የሊኩድ ነው የሚጠበቅ። ይሄኛው እንግዲህ ምን ይሆናል ወደፊት ሻየው
0: ግሩም ሰጠኝ ዘመነ ባንተ ቆይታ ላይ ነው እና የእስራኤል መከላከያ ሰራዊት ከደቡብ ሊባኖስ ከአንዳንድ ቦታዎች ለቆ መውጣቱን ዛሬ ይጀምራል ተብሏል። እንዲህ የእስራኤልና የሊባኖስ ስምምነት ምን ይታያል ወደፊት ሊጠበቅ ይችላል ተብሎ ይጠበቃል?
1: አሁን እንግዲህ በአሜሪካ ደራዳሪነት ጥሩ ሂደት ነበራቸው። እንግዲህ የድርድሩ ስምምነቱ ተግባር ላይ ያለ ነው። ለናሙና ለምሳሌ የሚሆኑ 3 ቦታዎችን የእስራኤል መከላከያ ሰራዊት በመልቀቅ ለሊባኖስ መከላከያ ሰራዊት ያስረክባል። ከነዚህ ውስጥ ይሄ ነቫቲያ በተባለው አካባቢ አንዷን ከተማ አሁን እንደለቀቀን እስራኤል መከላከያ ሰራዊት ዛዋተር የተባለች ትንሽ ከተማና በ3 ቦታዎች ነው መልቀቅ ያለበት። ያ ማለት ምንድነው የሂዝበላን ድርጅት በዛ አካባቢ በማራቅ የሊባኖስ መከላከያ ሰራዊት ጸጥታ እንዲያስከብር ነው ትልቁ ነገርና ምን ያክል ውጤታማ ይሆናል ሂዝበላስ ምን ያክል ይስማማበታል በጸጥታ ይቀመጣል ወይ የሚለው ሌላ ፈተና ነው ትልቁ ፈተና። ሂዝበላም ይስማማ ከሆነ በዚህ በእስራኤልና ሊባኖስ ስምምነት የሚያምን ከሆነ ሳይየው ነው ሌሎችንም ቢለቅ ምንም ችግር የለም። ግን ዋናው ጥያቄ ግን ይሄ ጉዳይ ላይሆን ይችላል ሂዝበላስ ካሁን ያመነበት ነገር የለምናና ይሄ ትልቁ ፈተና ነው። ሌላው የሊባኖስ ፕሬዝዳንት ጆዜፍ አሁን አሜሪካ ነው የሚገኙት። ዛሬ ከትራምፕ ጋር ይገናኛሉ በድርድሩ ዙሪያ በእስራኤልና ሊባኖስ ድርድር ዙሪያ የሂዝበላን ድርጅት የጦር መሳሪያ ትጥቆን በማስፈታቱ ዙሪያ ይመክራሉ ነው የተባለ። በምን መልኩ ነው ሊያስፈቱት የሚችለው ሌላም ጥያቄ ነው። ሂዝበላም ያመነበት ከሆነ አሁን ሙከራው ጥሩ ነው የሚል እምነት አለኝ።
0: አሃ ከዚሁ ጋር ወርቅነሸቴ በርግጥ ጎረቤታችን ሶሪያ በአብዛኛው የመፈንቅለ መንግስት የሆኑ በሽብርተኝነት ተሰማርተው የነበሩ ናቸው። ባለፉት ቅርብ ጊዜ በመፈንቅለ መንግስት ሆነ ጎረቤታችን ሶሪያ ከዚህ በኋላ በሽብር ድርጅት መሪ የነበረው ነው። አሁን በፕሬዝዳንት ነው ወጣት ነው። አሁን እሱን ከእንትን ካለ በኋላ ወደ አሜሪካ ሄደው ከፕሬዝዳንት ትራምፕ ጋር በዚህ ጉዳይ ተገናኝተው እስካሁን በሶሪያ አካባቢ የመረጋጋት ሁኔታ አለና አሁን ደግሞ መንግስትን በለው የሊባኖስ መንግስት እንግዲህ ፕሬዝዳንቱ ወደ ዋሽንግተን በመሄድ ከትራምፕ ጋር ይነጋገራሉ ተብሏልና ይህ የሚያሳየው እንዴት
2: አዎ ይሄ የሚያሳየው እንግዲህ እንደተባለው የሂዝቦላን ድርጅት ትጥቅ አስፈትቶ የሊባኖስ መንግስት ከዛ በኋላ በእስራኤልና በሊባኖስ መካከል መደበኛ የሆነ የሰላም ድርድር እንዲካሄድ ቀጣይ የሆነ ዲፕሎማሲ ግንኙነት እንዲኖር ሁለቱ ሀገራት በተለያዩ ጉዳዮች ጥሩ ግንኙነት እንዲኖራቸው በማሰብ ያው ድርድር እየተካሄደ መሆኑን እናውቃለን እና ይሄን እውን ለማድረግ ነው እየተካሄደ ያለው ጥረት። የሊባኖሱ ፕሬዚዳንት ጆሴፍ አውን አሜሪካ የሚገኙት ዛሬ ከፕሬዚዳንት ትራምፕ ጋር ተገናኝተው በዚህ ዙሪያ ይወያያሉ ተብሎ ነው የሚጠበቀው። በዋነኛነት የሂዝቦላን ድርጅት ትጥቅ በማስፈታቱ ሁኔታ የሊባኖስ መንግስት እንግዲህ በርትቶ እንዲሰራ ይወያያሉ ተብሎ ነው የሚጠበቅ። የሊባኖስ መከላከያ ሰራዊት አሁን ሰጠኝ እንደገለጸው ለጊዜው 3 የተመረጡ ቦታዎች አሉ በደቡብ ሊባኖስ። በዛ አካባቢ የእስራኤልን መከላከያ ሰራዊት ሊቀይር ማለት ነው። የእስራኤል መከላከያ ሰራዊት እስካሁን ይዞት የነበረውን ቦታ የሂዝቦላ ድርጅት በአካባቢው እንዳይቀርብ ለማድረግ ያን ይተካሉ ተብሎ 3 ቦታ ለጊዜው ተመርጧል። ከ3ቱ መካከል በአንዱ አሁን ነቫቲያ በምትባለው አካባቢ በምትገኝ ዛውታር በተባለሽ ቦታ ለመግባት ነው እንግዲህ የሂዝቦላ የቅርታ የሊባኖስ መከላከያ ሰራዊት። በአካባቢው አሁን ምናልባት የወዳደቁ የተጠመዱ ፈንጅ እንዳለ የሮኬት ስብርባሪ ሌላም የጦር መሳሪያ ካለ ለማጣራት አሰሳ እያካሄደ እንደሆነ እየተነገረ ነው። በተለይ የኳታሩ አልጀዚራ ቴሌቪዥን ጣቢያ በስፋት እየዘገበው ይገኛል። አሁን የሊባኖስ መከላከያ ሰራዊት በዛ አካባቢ እያደረገ ያለውን እንቅስቃሴና እንግዲህ አሜሪካ እያደረገች ያለችው ጥረት ይሄንኑ ነው እንዳልከው ይሻያው በ በሊባኖስና በእስራኤል መካከል ያለው ግንኙነት እንዲጠናከርና የሂዝቦላ ድርጅት ከሊባኖስ እንዲወጣ ትጥቁን እንዲፈታ እንዲዳከም በእስራኤል ያለው ጠላትነት እየደከመ እንዲሄድና ለሊባኖስም ጭምር የሊባኖስ ህዝብ ይሄ ነገር ቀድሞ የገባው ቢሆንም በግልጽ ግን እየተቃወመ ያለው በድፍረት አሁን ነው ያየነ ያለንና ይሄን ለማጠናከር ነው አሜሪካ ጥረት እያደረገች ያለችው።
0: አዎ እንግዲህ በመካከለኛው ምስራቅ ላይ ነው ያለው ወቅታዊ ዘገባችን የቀጠለው ወርቅነሽ። በአሜሪካና በኢራን መካከል ያለው ግጭት እንደቀጠለ መሆኑን በመካከለኛው ምስራቅ ውጥረቱን የበለጠ ያጠናከረ ይህ ሁኔታ ደግሞ እስከ መቼ ይቀጥላል? አሁን የአሜሪካ ጦር ላለፉት 10 ሌሊቶች ላይ በኢራን ላይ ወታደራዊ ጥቃት ፈጽሟል ተብሏል። እንዴት ይታያል?
2: የአሜሪካና እስራኤል ጉዳይ እንዳልከው እንደቀጠለ ነው። ከዛ በፊት እንግዲህ መከላከያ ሰራዊቱ በጋዛ ሰርጥ እየወሰደ ያለው እርምጃም እንደው ባጭሩ ማየት ብንችል ይሻየው መልካም ነው። እስራኤል መከላከያ ሰራዊት እንቅስቃሴ ያደረገ እንደሆነና በተለይ በጥቅምት 7ቱ ጥቃት እስራኤላውያን ጠልፈው ዘይ ነበሩ አሽባሪዎች አሁንም እንዳሉና መከላከያ ሰራዊት እርምጃ እየወሰደባቸው እንደሆነ ነው እየሰማን ያለነው የሚወጡ መረጃዎች የሚገልጸው። ፍልስጤማውያን መገናኛ አውታሮች በኩል ደግሞ መከላከያ ሰራዊቱ እስራኤል መከላከያ ሰራዊት በሚወስደው እርምጃ ቤተሰቦች ላይ ጥቃት እየደረሰ እንደሆነ አንድ ቤተሰብ አባላት የጋዛ አሁንም ድረስ እንግዲህ ያዛ የጤና ጥበቃ ሚኒስትር እየተባለ ነው የሚገለጸው በአወጣው መልእክት ልጆችና ቤተሰብ ወላጆችና ልጆች እንደተገደሉ መከላከያ ሰራዊቱ ጥቃት ያወጣው መረጃ አለ። ይህ እንቅስቃሴ እንዳለ ነው የሚታወቀው። ምናልባት 9 በዚራ የሚሰጠው አስተያየት ካለ ተጨማሪ
1: ያው የመከላከያ ሰራዊቱ እርምጃውን እየወሰደ ነው እንደገለጽሽው ጥሩ ነው። ግን እስከመቼ ነው ይሄ ነገር የሚቀጥለው? የሐማስ ድርጅት የጦር ትጥቁን ይፈታል ወይ የሚለው ነው። እና ወደፊት ቀጣይ ጦርነት ነው እንዴ? ተጠብቀን ሐማስ ራሱን ካደራጀ በኋላ ነው የሚለው ትልቁ ጥያቄ። አሁን አልፎ አልፎ እርምጃ መውሰዱ እርግጥ የሚጠበቅ ነው። በጥቅምት 7ቱ የተሳተፉትን ኪቡጽ ኒሮዝ ቁጥጥር ስር እንዲውል ያደረጉትን ይሄ የለቀሙ ማጥቃቱ የሚጠበቅ ነው። ግን የወደፊቱ ነው ሐማስ የጦር መሳሪያ ትጥቁን ይፈታል የሚለው ትልቅ ጥያቄ ነው። የሚፈታ አይመስልም፣ ሂዝቦላም አይፈታም። ይሄ ለእስራኤል ግልጽ መሆን ያለበት መስሎ ነው የሚታየኝ። ምክንያቱም እነዚህ በእስራኤል ህልውና የሚያምኑ ድርጅቶች አይደሉም። እና የሂዝቦላ ድርጅትም የሐማስ ድርጅትም የጦር መሳሪያ ትጥቃቸውን ይዘው እስከቀጠሉ ድረስ ሌላ ፈተና ነው፣ ሌላ ጦርነት። ጊዜው ይጠብቃል እንጂ አይቀርም።
0: ይህም ተወጥኖ መጨረሻ ለዚህ ጦርነት ምክንያት የሆነው ሐማስ ሽብር ፈጣሪ ድርጅት ነው። ጥቅምት 7 በቅዳሜ ሰንበት አሸባሪዎች ሰርገው ወደ እስራኤል ግዛት የፈጸሙት ከባድ የሽብር ጥቃት የማይረሳ አሳዛኝ ሁኔታ ነው። እና አሁን ይሄ ሁኔታ ደግሞ በውጥን ሆኖ መጨረሻ ሐማስ የጦር ትጥቁን አልፈታም እስካሁንና እንግዲህ በእስራኤል ደግሞ ብሔራዊ የክነሴት ምርጫ እንግዲህ ለክርክር ለመራጩ ህዝብ በዚህ ላይ የሚመለከተው ርዕሰ ጉዳይ ይሆናል። እንግዲህ አሁን ባለፉት ቅርብ ቀናት ደግሞ በእርግጥ የፖለቲካ እንቅስቃሴ ወደ 28 የሚሆኑ የእስራኤል ሚኒስትሮችና የክነሴት አባላት ሰፈር በአዛ ቀበሌ ሰፈሮችን ነውዲያን ሰፈሮችን እናቋቁም በሚል የእግር ጉዞ አድርገዋል። የፖለቲካ እንቅስቃሴ ነው፣ በቀጣዩ እናየዋለን። እና አሁን ወደ ቀጣዩ ስናልፍ ሰጠኝ ዘመነ አሜሪካና ኢራን መካከል ያለውን ግጭት እንዴት ነው? በእርግጥ
1: ያው የቀጠለ ነው። ቅድም በዜናም ተመልክተዋል፣ ቀጥሏል። ብዙ ቀናትን አሜሪካ ብታጠቃም አሁን የአሜሪካው የስለላ ድርጅት ሲአይኤ እንደገለጸው፣ ዋሽንግተን ፖስት እንደዘገበው ሲአይኤ ነው ዋቢ በማድረግ ኢራን የአቋም ለውጥ አላሳየችም ነው። የአቋም ለውጥ ካላሳየች ደግሞ ያው ዞሮ ዞሮ መጠቃቃቱ ይቀጥላል፣ ውጥረቱ ይቀጥላል፣ ኢኮኖሚው ላይ ችግር ይፈጥራል። ስለዚህ ትራምፕ እንግዲህ ወይ ጠበቅ ያለ እርምጃ መውሰድ አለባቸው፣ ወይ ዲፕሎማሲያዊ መንገዱን መምረጥ አለባቸው። ከዛ ውጭ ውጥረቱ እንደቀጠለ ነው የሚሆነው። ስለዚህ ወይ አጥቅተው በደንብ ኢራንን ማንበርከክ አለባቸው፣ ወይም ደግሞ በውይይት እጅ መስጠት ያስፈልጋል። ካልሆነ በዚህ ሁኔታ እስከ መቼ ነው? በውጥረታውን ሰሞኑን ወደ እስራኤል ተቃርቧል፣ ዮርዳኖስ ድረስ ተኩሳለች፣ እንደዚህ የተባለ በውጥረት ከመኖር አንዱ መለየት ያለበት መስሎ ይታያል።
0: ባለፈው ወርቅነሸቴ ባለፈው ሰኒ ወር ላይ ነው በ2005 ዓመተ ምህረት ባለፈው የመጀመሪያው ጦርነት 12 ቀናት በተካሄደው ጦርነት እስራኤል ነው የጫረችው። አሁን የእስራኤል አየር ኃይላችን ደብድበው ተመለሱ። በተደጋጋሚ 12 ቀን ሩቅ እኮ ነው፣ ከ1500 ወደ 2000 ኪሎ ሜትር ርቀት በራ ነበረ። የኢራን መሰረተ ልማቶች ደብድበው ተመለሱና አሁን ሰሞኑን ግን ዝም ብላለች።
2: ሰሞኑን እስራኤል ዝም ያለችበት ያው ምክንያት እንግዲህ እንደምንሰማው በመገናኛው ታር ግልጽ ሆኖ የሚቀርበው መረጃ ትራምፕ ስላልፈለጉ ነው፣ እስራኤል ጣልቃ እንድትገባ አይፈልጉም ይባላል። ይሄው ነው ግን ምናልባት እንደው በስተት እንኳን ወደ ሌላ አቅጣጫ ያስወነጨፈችው ሚሳኤል ፍንጣሪ እስራኤል ክልል ላይ ቢወድቅ እስራኤል ምላሹን ለመስጠት ተዘጋጅታ ያው በተጠንቀቅ ላይ እንዳለች ነው እየተነገረ ያለው። ከዚህ ውጭ በጣም አሁን ሰጠኝ ተናግሮታል በአሜሪካና በኢራን መካከል ያለው ውጥረት እና የመጠቃቃቱ ሂደት ጦርነቱ አሁን ባለው ሁኔታ ሊቀጥል እንደሚችል ነው የሚገመተው። ሲአይኤ እንግዲህ ባወጣው መረጃ መሰረት ዋሽንግተን ፖስት ነው ዘገባውን ያቀረበው። መቼ እንደሚጠናቀቅ አይታወቅም፣ ግምት እንኳን የለም። ይህ ሁኔታ መቼ በዚህ ጊዜ የሰላም ስምምነት ላይ ደርሳሉ ወይ በጦርነት ሁኔታው ይጠናቀቃል ተብሎ ለመገመት አስቸጋሪ የሆነ ሁኔታ እንዳለው ምንም የኢራን መከላከያ ሰራዊት እየደረሰበት ያለው ጉዳት ከባድ ቢሆንም በአብዛኛው ኃይሉ ላይ ጉዳት ቢደርስም በአሜሪካ የአየር ኃይል አማካኝነት ግን እጁን ለመስጠት ፈቃደኛ እንዳልሆነ በተለይ የሆርሙዝ የባህር መስመር ላይ ያለው ጽኑ እምነት እንደሚቀጥል የፈለገ አይነት ሁኔታ አሁን ባለው ተጨባጭ ሁኔታ በኢራን ላይ እየደረሰ ያለው የኢኮኖሚ ጉዳት እያሽቆለቆለ እየሄደ ቢሆንም ግን ኢራን እጇን ለመስጠት ለጊዜው ፈቃደኛ እንዳልሆነች አሁን ባለው ሁኔታ እንኳን ሲገመት ከ3-4 ወር ድረስ መቀጠል እንደምትፈልግ በዚህ ሁኔታ እንግዲህ ሌሊት ሌሊት አሜሪካ እየደበደበቻት ማለት ነው። እና እንደዚህ ነው እንግዲህ የወጣው መረጃ አስቸጋሪ ነው፣ ሊቀጥል ይችላል።
0: እሺ ባልደረቦች ሰጠኝ ዘመን ወርቅነሽ ለሰጣችሁ ትንተና ዘገባ አመሰግናለሁ።
1: አመሰግናለሁ።

0: የተከበራችሁ አድማጮቻችን አሁን ሳምንታዊ የትምህርት ፕሮግራም የምናቀርብበት ሰዓት ነው። ወርቅነሽ መምህር ያይር ተካ በስልክ መስመራችን ይገኛል። ጤና ይስጥልን መምህር እንደምን አለ?
1: ጤና ይስጥልኝ ሰጠኝ። ጤና ይስጥልኝ ወርቅነሽ፣ እንዲሁም አድማጮቻችን ሰላም ናችሁ? ደህና ነኝ።
0: ደህና ነን እናመሰግናለን። እንግዲህ በሙያህ ለምታደርገው አስተዋጽኦ በጣም ነው እናመሰግን። ያው የበጋ ወቅት ነው፣ ልጆች ቤት ናቸው እና በረፍት ሰዓታቸው እንዴት አድርገው ጊዜያቸውን ማሳለፍ አለባቸው ከሚለው ጥያቄ እስኪ እንጀምር መምህር።
1: እሺ፣ ያው እንግዲህ ልጆች ያው አሁን በአሁኑ ሰዓት በረፍት ላይ ነው ያሉትኝ እና ምን ማድረግ አለባቸው የሚለውን ይህንን ጥሩ የበጋ ሰዓት በሰላም አሳልፈው ተዝናንተው ተጫውተው በሰላም ደግሞ ትምህርታቸውን እንዲጀምሩ በመስከረም ማለት ነው። አንደኛ ወላጆች ያው ትልቅ አስተዋጽኦ ማድረግ አለባቸው በዚህ በበጋው ሰዓት። ይህንን ስል ምንድን ነው፣ ብዙ ባጀት ገንዘብ የሚያስፈልገው አሁን በውጭ ብናደርገው በበጋው ሰዓት ነው እና ልጆችን ማዝናናት ያስፈልጋል። የተለያየ ቦታ ያው ተጫውተው ተዝናንተው እንዲመጡ ለዚህ ሁላ ገንዘብ ስለሚያስፈልግ ኪሻችን ትንሽ እኛ ወላጆች ያው መስጠት አለብን ማለት ነው፣ ገንዘብ ማውጣት አለብን ማለት ነው። እና በበጋው ሰዓት ብዙ መዝናኛ ቦታዎች አሉ ልጆች መሄድ የሚችሉት። ለመጥቀስ እንፈልገው በኬንዮንም ይሆናል፣ አርካማይም ሊሆን ይችላል፣ የዋና ዋና ያለበት ቦታ ሊሆን ይሆናል ገንዘብ ይከፈልበት። ከያም እንኳን ገንዘብ አይከፈልበትም፣ ያው በነፃ መሄድ ይችላሉ፣ መዋኘት ይችላሉ። ለዚህም ደግሞ ጥንቃቄ ማድረግ ያስፈልጋል። የተለያዩ መጫወቻ ቦታዎች፣ ሉና ፓርክ ያለበት ቦታ አለ፣ ማማዲዮን የሆነ መዝናኛ ቦታ ያሉበት አለ፣ ኖፌሽ ብዙም አለ። እና ግን ማድረግ የምንችለው በተለይ በበጋው ሰዓት እንዲዝናኑና ጊዜያቸውን በስነ ስርዓት እንዲያሳልፉ ከተፈለገ ፕሮግራም መንደት ያስፈልጋል ማለት ነው። ወላጆች ቁጭ ብለን ከልጆቻችን ጋር ምን እናደርግ፣ ይህን ሳምንት ለሳምንት ፕሮግራም ማውጣት ያስፈልጋል። ይህን ስል ምንድን ነው፣ በዚህ ሳምንት ምን ማድረግ ትፈልጋለህ፣ ምን ማድረግ ትፈልጊያለሽ ብለን ከዚህ ቦታ ለመሄድ እፈልጋለሁ፣ እዛ ደግሞ ባጀት መመደብ አለብን ማለት ነው። ገንዘብ ወጪ ስናወጣ ማለት ነው። ገንዘብ የማይወጣበት ብዙ ቦታዎች አሉ መሄድ የምንችለው ማለት ነው፣ ማየት የምንችለው ያንም ደግሞ ማየት ያስፈልጋል። የት የት ቦታ ነው ቅናሽ ዋጋ ያለ፣ የት የት ቦታ ነው ገንዘብ ወጪ የማናደርግበት ቦታ ስደ ማየት የምንችለው የሚለውን እኛም አብረን አይተን ከልጆቻችን ጋር ወስነን ቢዝናኑና በስነ ስርዓት ቢመጡ ጥሩ ነው። ሌላው በበጋው ሰዓት ብዙውን ጊዜ ልጆች ያለ ፕሮግራም አልባ እየወጡ ማለት ነው ሲዞሩ መጥፎ ነገርም ሊያጋጥማቸው ይችላል። ይህ ስል ምንድን ነው፣ አንደኛ ልጆች ጋር ግጭት እነሱ በነሱ ሊጣሉ ይችል ይሆናል። ሁለተኛ ደግሞ መጥፎ ሰው ደግሞ በወይን እናድርግ ህገ ወጥ የሆነ ነገር እናድርግ ብሎ ደግሞ ወደዛ ደግሞ ሊወስዳቸው ይችላል። ስለዚህ ይህን ሁላ ማየት አለብን በበጋው ሰዓት ማለት ነው። ልጆች በስነ ስርዓት ተዝናንተው በስነ ስርዓት ጊዜያቸውን አሳልፈው እንዲመጡ የእኛ የወላጆች ጥረት በጣም አስፈላጊ ነው።
2: አዎ ያይር፣ አዎ ከዚህ ጋር ተያይዞ በረፍት ወቅት በርግጥ ብዙ ችግር ይፈጠራል። እውነት ነው፣ ጥንቃቄ ማድረግ ያስፈልጋል። ሌላው ደግሞ የልጆች የትምህርት ሁኔታ ነው። መቼም በተለያየ ምክንያት አንዳንድ ልጆች በትምህርታቸው ደከም ያሉ ሊኖሩ ይችላሉና ውጤታቸው ዝቅተኛ የሆነ ብዙም በትምህርቱ እንደው ደህና ማይባሉ ልጆች በዚህ በረፍቱ ወቅት እንዴት ነው ወላጆችም ሆነ በቅርብ ያለ ሰው እንዴት ነው ሊረዳቸው የሚችል እዚህ ችግር እንደው እንዲወጡ ወይም ለማበረታታት?
1: ጥሩ ጥያቄ ነው ወርቅነሽ። ይኸውልሽ አሁን በተለይ ትምህርታቸው እንደጨረሱ ማለት ነው በመጨረሻ ዓመት ላይ የአንዳንድ ወላጅ የልጁ ሁኔታ ውጤቱን በትምህርት በኩል በሁሉ ነገር ያለውን ይቀበላሉ። አንዳንድ ተማሪዎች ከዚህ ትምህርት ቤት አትቀጥልም ያሉ የተቀበሉ ወላጆችም አለን የማውቀው ብዙዎች ማለት ነው። ይህ ሲባል ምንድን ነው፣ በትምህርታቸው ድክመኝት ስላላቸው ከዚህ ትምህርት ቤት አይመጥናቸውም እናንተ እና ሌላ ትምህርት ቤት ፈልጉላቸው፣ ወይም ደግሞ ያን ልጅ አንስት ያገኘ ውጤት በጣም አነስተኛ ነው፣ በሚቀጥለው ዓመት ይከብደዋል፣ ስለዚህ ምን ማድረግ አለብን ብለው ወላጆች ምክር የተቀበሉበት ሁኔታ አለ። በዚህ ሁኔታ ላይ ብዙዎች አንዳንዶች ደግሞ ተጠርተው ደግሞ ያልመጡ ደግሞ ብዙዎች ደግሞ አሉ፣ ስብሰባ ማለት ነው። ስለዚህ የዚህ አይነት ችግር ያላቸው ልጆች ካሉ በትምህርታቸው አነስተኛ ውጤት አግኝተው በመስከረም ላይ ትምህርት ሲጀምሩ መክበደ ስለሚከብዳቸው አሁን በበጋው ሰዓት ማሻሻል ያሉበት ሁኔታ ለመፍጠር ያስፈልጋል ማለት ነው። አንደኛ በሂሳብ ድክመት ካለው፣ በእንግሊዝኛ ድክመት ካለው ወይም ደግሞ በሌላ ትምህርት እንዲሆን የሆነ ድክመት ካለበት ትንሽ ወጪ አውጥተን በበጋው ሰዓት የተማሩትን ትምህርት ማለት ነው ከልስተው እንደገና ቢማሩትና ለበመስከረም ላይ ትንሽ አሻሽሎ ትምህርት ጀምር እንዳይከብደውና ያው እኔም ይሄን ወጪ አውጥቼ አስተምሬዋለሁ በበጋው ሰዓት ብለን ከትምህርት ቤቱ ከርዕሰ መምህሩ ጋር ስንነጋገር ይሄን አድርጋችሁ ተብሎ ያን ልጅም ሊቀጥል ይችላል ከትምህርቱ ማለት ነው። ካልሆነ ግን ይከብደው እርዳታውን ካልሰጠነው ድጋፉን ካልሰጠነው ይሄን ካላደረግንለት በሚቀጥለው ዓመትም ስለሚከብደው ያን የራሰ የግሩ ከፍ ያለ ስለሚሄድ የዚህ አይነት ምናልባት ልጆች ካሁን ወላጆች የተነገራቸው ካሉ እኔ የምለው ምንድነው በዚህ አንድ ወር ተኩል ቀርቶናል። በዚህ አንድ ወር ተኩል ውስጥ ትንሽ ወጪ አድርጋቸው ማለት ነው ተጨማሪ ድጎማ ትምህርት ቢሰጣቸው ከቤት እንኳን ቢግቡር የምንለው ወይም ደግሞ ሹርን ፓርታኒም የምንለው ኪሻችን ገንዘባችን የሚያይበት ሁኔታ ስለሆነ ፌደራል ዲፖዚት ወይም ደግሞ አንገብጋቢ እርዳታ ስለሚያስፈልጋቸው ሌላውን ሁሉ ቆጥበን በዚህ ሁኔታ ላይ ብናገዛቸውና ወይም ደግሞ በተለያየ እርዳታ የሚሰጡን ካለ ከመዘጋጃ መስሪያ ቤትም ሆነ ከትምህርት ቤቱም ተጨማሪ እርዳታ ምናልባት ካለ ይህን ጠይቀን እርዳታው ቢቀበሉና ቢያሻሽሉ ይጠቅማቸዋል በመስከረም ላይ ትምህርት ጀምሩ ማለት ነው።
0: ከዚህ ጋር በተያያዘ የምዝገባ ጉዳይም ሊኖር ይችላል። አሁን ቅድም ከገለጽከው አንጻር ተማሪዎች ያልተመዘገቡ ሊሆን ይችላሉ። ያ ትምህርት ቤት አልቀበላቸው ያለ ወይም በስህተት ሳናስመዘግባቸው ቀሩ ካሉ እድል አለ ወይ?
1: አዎ እንግዲህ አንዳንድ ተማሪዎች ቅድም እንዳልኩት በጸባይም ችግር ይሆናል በትምህርቱም ይሆናል ድክመት ኑሮት ወይም ደግሞ ትምህርት ቤቱ ማይፈልጋቸው አንዳንድ ልጆች አሉ። ብዙውን ጊዜ የሚያጋጥማል እዚህ አይነት ነገር።
2: በምን ምክንያት አሁን ትምህርት ቤት እንዳይፈልጋቸው ሲባል?
1: ለምሳሌ አሁን ልጁ ረባሽ ከሆነ እየዘገየ ሚገባ ከሆነ ከትምህርቱ ደግሞ በጣም አነስተኛ ሲሆን ከትምህርቱ ተማሪዎች ጋር አብሮ ከክፍል ጓደኞቹ ጋር አብሮ መራመድ የማይችል ከሆነ ስለዚህ ትምህርት ቤቱ ምን ይለዋል ዘኒክራ ንሽራ ይባላል። ማንሽር ወጥቶ ማንሽር ምንድነው ሌላ እሱ የሚመጣጠን ትምህርት ቤት ፈልጉለተኝ ከዚህኛ ይቀጥል ምን ይሉት ይችላል። ይሄ ነገር ካለ አስቀድመን ሌላ ትምህርት ቤትን መፈልጋለበት ማለት ነው። ይህ መስከረም ላይ ሁሉ ሲጀምር እሱ አሁን ካላዘጋጀነለት ብቻውን ይቀራል። ያ ሲባል ምንድን ነው ይስማማው ነው
2: ይፋዊ አሰራር ነው። ግን ይሄ ነገር የታወቀ አሰራር ነው። ምናልባት ያው ልጆች ሞራላቸው የሚጎዳበት መንገድ ስለሚኖር ነው መጠይቅህ። ያ የረዝም ወላጆችም ልጆችም ጥሩ አይደለም። አንድ ተማሪ ያው በግል በራሱ ሁኔታ በባህሪው በምን አንቀበልም ሲባል መቼም የሚፈጥረው ስሜት ይኖራል።
1: አንቀበልም ሳይሆን ከአንተ ከዚህ ከትምህርት ቤቱ መቀጠላችን
2: አትመጥነው
1: አትመጥነው ወጣቱን በተመለከተ አይተው ወይም ደግሞ በጸባዩ ወይም በተለያየ ችግር ሊኖር ይችላል። ይሄን ነገር አሁን አይደለም ይነግሩታል። ብዙ ሂደት አለው ከትምህርት ወላጆች ጋር ግንኙነት ተደርጎ በሚቀጥለው አመት ፈልጉለት ተብለው ገና ትምህርት ሳይዘጋ ማለት ነው የነገሯቸው ወላጆች አሉ። ይሄን ሰምተው ከሆነ ወላጆች አስቀድመው መዘጋጀት ያስፈልጋል። ለምን የልጁን ሞራል እና ድጋፍ የልጁን ሞራል እንዳይነካ አይ ልጅ ይሄ ትምህርት ቤት እኛ እንደዚህ ነገር አልፈለገልህም አልመጠንህም አንተም ብለውሃልና ሌላ ትምህርት ቤት ልንፈልግልህ ነው ለቀስ ብለን ሌላ ትምህርት ቤት ሊመዘገብበት ሁኔታ ላይ መፈለግም ያስፈልጋል ማለት ነው። በግድ እኛ ደግሞ ከዛው ካልሆነ ብንለው ችግሩን የባሰ የከፍያለ ይበጣል ማለት ነው። ምናልባት ግን እኛ ልጁ ምናውቀው ከሆነ ረድተን አግዘን ቅድም እንዳልኩ ተጨማሪ ፊግቡር ሰጥተን ተጨማሪ እርዳታ ሰጥተን በጸባዩም ቢሆን ደግሞ መክረ እንደዛ ምንል ከዛው የሚቀጥልበትን ዘዴ ብንፈጥርም በጣም ጥሩ ይሆናል ማለት ነው።
0: ጥሩ። ግን እዚህ ጋር በተያያዘ ይቅርታ ወላጆችስ ማወቅ ያለባቸው ለሚቀጥለው አመት ዝግጅት እንደው ለማጠቃለል ያክልም ምን ምንድን ነው ማድረግ ያለባቸው ወላጆች ምን ይጠበቃል በልጆች ዙሪያ?
1: አዎ እንግዲህ ወላጆች የሚጠበቀው ምንድን ነው በዳካትሽም አለመጠበቅ ማለት ነው። አሁን የሚደረገው ነገሮች ለሚቀጥለው አመት ዝግጅት ማድረግ ያስፈልጋል። አንደኛ አሻላ ስፋሪም የምንለው መጽሐፍ ለሚቀጥለው አመት ምዝገባ እርግብ ካሁን ቀደም ሆኗል የሚገዙ መጽሐፎች ካሉ የጽፈት መሳሪያውን ሁሉ አስቀድመን ከይን ጊዜ ሳያልቅ ማለት ነው። ብዙዎች ተለው ስለሚገዙት ኋላ የሚቀረው ምንድን ነው ያው ጥሩ ያልሆኑ እቃዎች ሊቀሩ ስለሚችሉ አስቀድመን ምዝገባውን ማድረግ መጽሐፎችን መግዛት ደብተሩን ሆነ እርሳሱንም ሁሉን ነገር አዘጋጅተን ለሚቀጥለው አመት የሚሆነውን ነገር ሁሉ ካሁን ማዘጋጀት በጣም ጥሩ ነው። ምናልባት መጽሐፉ የሚገዛውን ወጥ እንደሆነ ማጣውቁት ከሆነ አሻራት ፋርም ያላረጉ ወላጆች ካሉ ከትምህርት ቤቱ ከብዙ ጊዜ ክፍት ነው አሁን ሄደው ርሽማቸው ፋርም ተቀብለው መጽሐፍ ተሚሸጥበት ቦታ ሄደው ቢገዙና ለልጆቻቸው የሚያስፈልገውን አሁን ጀምሮ ቢያዘጋጁ ጥሩ ነው። ቢቻል ከልጆች ጋር አብረን ሄደን የነሱን መጽሐፍም ሆነ ደብተርም ሆነ እርሳስም ሆነ መጽሐፉም ሆነ ከልጆቻችን ጋር አብረን ሄደን እንገዛ ለነሱም የበጋውን ሰዓት አብረን አሳለፍናቸው ማለት ነው፣ ረዳናቸው ማለት ነው። ደስ ይላቸዋል ልጆችም ሄደው ሲመርጡ ሲያዩ ስንገዛላቸው እንደዛትላቸው አስቀድመን ዝግጅት እናደርግ ለነሱም ጥሩ ይሆናል። የውኔ የተዘጋጀን ለሚቀጥለው አመት አንተም አሁን ርፈት ላይ ተዘጋጅ ተዝናና የሚያስፈልገው ነገር ካለ ደግሞ መጽሐፍ አነብ ትንሽ ያለፈውን አመት የተማርከውንም ትንሽ ቢያንስ በቀን አንድ ሰዓት አብረስ ያጥናስ መጽሐፉን አነብ የተማርከውን መልሰ ከልሰ ተማረው ብለን በዚህ አጋጣሚ ደግሞ ማነጋገር አለበት ልጆቻችን ማለት ነው።
2: ጥሩ እንግዲህ ለማጠቃለል ካለን ጊዜ አንጻር የቅድመ ዝግጅት ማድረጉ እንዳሉት ያስፈልጋል። ብዙ የሚገዙ ነገሮች ይኖራሉ፣ የውሃ፣ የምሳ፣ የቁርስ መያዣ እቃዎች ምኑ እንዲሁም ባለቀ ሰዓት ሳይሆን ብዙ ነገር ይኖራልና እንደው ለማጠቃለል እንትላለን።
0: እዚህ ጋር አንዲት አድማጫችን ትምህርት ቤት መቀየር ይቻላል ወይ ብላ ጠይቃለች። በዚሁ መልስልን እናጠቃለል። እና ደግሞ አንዳንድ ጊዜ መጽሐፍት ጭራሽ የማይገኙ መጽሐፍት አሉ እነዚህን
1: አዎ ለዛ እኮ ነው ሳልክ አስቀድመን እደን መግዛት ያለበን አሁን ካሁን ቢሆን ይመረጣልኝ ካለቀ በኋላ ሁሉ ተመርጦ ካለቀ በኋላ ያነሱ ምን አድርጓለሁ ትምርት ቤት ነው ያው ጀምሯል አሁን ለምን አመጣለሁ ይላል ቦታ ይዝብኛል ይላል። ስለዚህ አሁን ግን ገና ስለሚኖር አስቀድሞ የሚያስፈልገውን ፊክ እንኳን የልጆችን ቦርሳ ፊክ ሁላ አሁን እንዳልሽ ወርቅነሽ የውሃ መያዣም ሆነ የምግብ መያዣም ሆነ ጥሩ ነገር ያለው ገና ነው ሳይመረጥ። ከተመረጠ በኋላ የሚቀረው ደስ የማይሆን ልጆች የማይወዱት ይሆናል እና አስቀድመን መግዛቱ በጣም ይጠቅማል። ባለ ለጋባ የሰጠ ለጠየቀው ጥያቄ ምዝገባን በተመለከተ ትምህርት ቤቱ አትቀጥልም ተብሎ ችግር ካለበት ያንን ልጅ ወይም ደግሞ ትምህርት ወላጆች ደግሞ ይሄ ትምህርት ቤት አልፈለግኩትም እኔ ሌላ ትምህርት ቤት ቀይራለሁ ብለው ይህ ፍላጎት ካላቸው የመቀየር መብት አላቸው። ያን የሚያደርጉት ደግሞ የት ነው? ከመዘጋጃ መስሪያ ቤት ሄደው የማክለጨት ነው የትምህርት ክፍል ኃላፊ አለ። ከዛ ሄደው ማመልከቻ ማስገባት ይችላሉ፣ ማስመዝገብ ይችላሉ ማለት ነው። ይፈልጉትን ትምህርት ቤት አንዳንድ ጊዜ ትምህርት ቤቱ ሊሞላ ይችላል፣ አልቀበልም ሊችል ይሆናል። ግን ተስፋ ሳትቆርጡ መጠየቁና ያው ይህንን የእናንተን ፍላጎት እንዲሳካላችሁ ዝም አለ ማለት አንዳንድ ጊዜ የለንም ሲሉ ይመለሳሉ ወላጆች። ዛሬ ሊታኬሽ አስፈላጊ ነው እኔ እፈልጋለሁ ከዚህ ቦታ ሌላ ቦታ ልመዝግ አስፈልግም ብለን በስነ ስርዓት መጠየቁ በጣም አስፈላጊ ነው።
0: ጥሩ መመሪያ ተካ በጣም ነው እናመሰግን። መልካም ጊዜ መልካም ረፍትና አሁን መሰለኝ።
1: አዎ ረፍትና እንግዲህ መምህራኖችም ረፍት ናቸው በአሁኑ ሰዓት። ያው እኛም ደግሞ ዝግጅት እናደርጋለን ለሚቀጥለው አመት የሚያስፈልገውን ማራከት ሆነ ምናምን ነገር እንነጋገርበታለን ከትምህርት ቤቱ። ግን በአሁኑ ሰዓት ያው ተማሪዎችም መምህራኖችም ረፍት ላይ ናቸው ያሉት። መልካም የረፍት ጊዜ ይሆናል ላለው ለልጆች ወላጆችን በይገርማል ሰጠኝ። በዚህ ጊዜ በወላ በረፈቱ ሰዓት አብረው ከልጆቻቸው ጋር ጥሩ ጊዜ የሚያሳልፉት አሁን በበጋ ሰዓት ነው። ለምን አብረው ይወጣሉ፣ አብረው ይዝናናሉ፣ አብረው እንትን ይወጣ ሁሉ ነገር የሚያደርጉት ከልጆቻቸው ጋር ነው። ሴሽን ሲወጡ እንደዛ ስለሆነ ይህ ጊዜያቸው ተጠቀሙበት። ገንዘብም ቢሆን ትንሽ በበጋው ሰዓት አታሱ ወጭ አድርጉና ልጆቻችሁንም እናንተም ተዝናኑ ነው የምለው ወላጆችንም።
0: ጥሩ መልእክት ነው። የናቁን ነው እንጂ ሲያድጉ ጥሩ ነው። በጣም እናመሰግናለን። መልካም ቀን።
1: እሺ መልካም ቀን።
0: ቻው ቻው።

0: ዝግጅታችን እንደቀጠለ ነው አድማጮቻችን። አሁን ደግሞ ስልክ መስመራችን ላይ ሲካናልፍ ኮሎኔል መኮንን ተስፋ ይገኛሉ። ደስ ነው የምናልፈው። ጤና ይስጥልን፣ እንደምን አለ ኮሎኔል?
1: ጤና ይስጥልን ወርቅነሽ፣ ጤና ይስጥልን ፈጣን፣ ጤና ይስጥልን ሻያው፣ እንደምን ዋላችሁ?
0: እናመሰግናለን። እኛ ሰላም ነን። እንዴት ነው የሀገራችን ሁኔታ? ወደ ሰሜን እስራኤል አካባቢ መከላከያ ሰራዊቱ ለሊባኖስ መከላከያ ሰራዊት ቦታውን ይሰጣል ተይዞ የነበሩትን ሙከራው አለ እየተባለ ነው። እንዴት ነው እንዴት ይታያል በእስራኤል በኩል?
1: ቦታውን ይሰጣል ያልሽው ከሞላ ጎደል የሚሰጠውን ቦታዎች ልንገርሽ።
0: እሺ።
1: በደቡብ ሊባኖስ መከላከያ ከ63 በላይ የሚሆኑ ሰፈሮችን ይዞ ተቀምጧል። በዚህም ሰዓት በሚደረገው ድርድር በሊባኖስ ሀገር መንግስትና በእስራኤል ሀገር መንግስት በተለይ ሰሞኑን በተካሄደው በሚላኖ ከተማ በአሜሪካ አደራዳሪነት እስራኤል 3 ሰፈሮችን እንደ ፈተና የሊባኖስ መከላከያ ኃይል ይህን የመወጣት አቅም አለው፣ ሂዝባላን ትጥቁን የማስፈታት መሳሪያውን የመቀማት እና ቦታውን የመቆጣጠር አቅም እስካለው ድረስ እነዚህ 3 ቦታዎች ለፈተና ወይም ለልምምድ ተብለው ይቀርባሉ። ከዛ በኋላ መከላከያ ይህን ካየ በኋላ የሂዝባላ ወታደር ይቅርታ የሊባኖስ ወታደር ይህን ድርጊት በሙሉ ስኬት ከተወጣው ቀስ በቀስ የእስራኤል መንግስት የእስራኤል መከላከያ በሊባኖስ ያሉ ሰፈሮችን የያዛቸውን ያስረክባል ማለት ነው። ይህ ሂደት ብዙ ጊዜ ይወስዳል። መከላከያ እንዳለው በዚያው ቦታ ሆኖ እነህን ድርጊት ከቅርብ ይቆጣጠራል፣ ያያል፣ ይመለከታል። የሚሰሩትን ስራዎች በሙሉ እንዳልኩት የሊባኖስ ወታደራዊ አካል ስኬታማ የሆነ ሰራ ቀስ በቀስ መከላከያም ቦታዎችን የሚለቅበት ጊዜ ይመጣል ማለት ነው። በአሁኑ ሰዓት የሊባኖስ ፕሬዚዳንት በአሜሪካ ሀገር ዛሬ ከትራምፕ ጋር ይገናኛሉ። በዛ በኩል የሚሄደው በእጥም እንዴት ነው መልካም መስሎ ይታያል። ሂዝባላ ምን ጊዜ ማይታመንም። ሂዝባላን ለማዳከም የሚደረገው ሂደት በአሜሪካ የሚመራ ስራ ስለሆነ ከመሞከር ምን ጊዜ እስራኤል ወደኋላ አትልም። ሆኖም ግን እስራኤል ደህንነት በተለይ ሰሜኑ ወገናችን ደህንነት የሚጠበቀው በመከላከያ እንጂ በሂዝባላ ወይም በሊባኖስ መከላከያ ወይም ጦር ኃይል አይሆንም ማለት ነው።
2: አሁን እንደገለጽከው በተለይ የሂዝባላ ድርጅት ይህንን የእስራኤልና ሊባኖስን ስምምነት የሚያምንበት አይደለም እና አሁን ከ63 ቦታዎች 3ቱን እንደው ለናሙና ለምሳሌ የሚለቅ ከሆነ ይህንን አርፎ ይቀመጣል ወይ ወይስ ሂዝባላ ቀስ በቀስ ወደ እዛ ውስጥ የሚገባበት ሁኔታና ችግሮች የሚፈጠሩበት እንትን አይመጣም ወይ? አጋጣሚ አይመጣም ወይ? ምን ያክል በስምምነቱ ማመን ይቻላል?
1: ይሄ ነው ፈተናው። ለዛም ነው በሶስት ሰፈሮች ለጊዜው ሙከራው የተደረገው የተባለው። ይህ ድርጊት ከሊባኖስ ሀገርም ህዝባዊ መፈንቅለ መንግስትና ውስጣዊ ጦርነት ሊያመጣ ይችላል። ሂዝባላ ቀላል የወታደራዊ ድርጅት ሊባኖስን ከሞላ ጎደል 30 ዓመት የገዛ ነው። በአሜሪካ በኢራን እየታገዘ ግዛቱን ገዥ እንኳ አይደለም ግን እንደ ገዥ ነው መቀመጡን ይፈልጋል። ጠቅለል ባለ ሁኔታ ሊባኖስ ውስጥ የሚገኘው ሂዝባላ ኢራን የመሰረተችው ወታደራዊ አካል ሊባኖስን ገዝቶና ወደኋላ አድርጓት የሚሄድ አረመኔ ህዝብ ነው። እንግዲህ ይህ ፈተና ነው። በተለይ ለእኛ ምንጊዜም ካለንበት ቦታ ሆነን እንቆጣጠራለን የሚቀርበውን የሂዝባላ ቡድንም እያወደምነ መስራችን እየሰራነ ነው። ውስጣዊ የሊባኖስ ሀገር ግን ይህን ነገር እንዴት እንደሚወጡት ይህ ፈተና ነው፣ ትልቅ ፈተና ነው። እንግዲህ በሂደት የምናየው ነው ማለት ነው።
0: በሂደት ይታያል እንደተባለው። ግን እንደው እዚህ ላይ አሁን የሂዝቦላ ድርጅት እንዳልከው ሊባኖስ ውስጥ ይህን ያህል ጊዜ ተጠናክሮ ሲኖር ህዝብ ነው፣ አንድ ህዝብ ነው። እንግዲህ ሂዝቦላ ድርጅት መሆነ ሌላው አካል የሊባኖስ ህዝብ አንድ ህዝብ ነው። በተለያዩ ነገሮች አብሮ የመኖር የአመለካከት አንድነት ብዙ ነገር ይኖራል እና የሊባኖስ መከላከያ ሰራዊት ከሂዝቡላ ጋር እንደው ያለው ባመለካከትም በሌላም እንዴት ነው ተጽኖ አይፈጥርም ወይ? ራሱ ሁሉ ባመለካከት እንደው በጥቃት በመጠቃቃት ከሆነ የእስራኤል መከላከያ ሰራዊቱም ሁኔታውን ከቅርብ ስለሚቆጣጠር ችግር ላይ ኖሮ ይችላል። ግን እንደው በስምምነት በተለያየ መንገድ አስመስሎ የማስገባት ሁኔታ አብሮ የመስራት ሁኔታ ሊኖር አይችልም?
1: አይመስለኝም። አንደኛ ሂዝቡላ ይሄን ስምምነት

0: ማለት አልተቀበለው በገኘበት ቦታ ናይም ካስተም የሂዝባላው መሪ የስምምነት እስራኤልን ሊባኖስን የሚያፈርስ ስምምነት በመሆኑ አንቀበለውም ብሎ በጋር ተናግሯል። በሊባኖስ ውስጥ በአሁኑ ሰዓት ሁለት የተከፋፈሉ ቡድኖች አሉ፣ ሲኒዎችና በተለይ ክርስቲያኖች ይህን ስምምነት የሚቀበሉ፣ በኢራን የሚደገፈው ሺው ህዝብ ግን ሙሉ በሙሉ ይህን ስምምነት አይቀበለውም። ሂዝባላ ይህን ነገር በቀላሉ የሚሰጥ አይመስለኝም። ፈተና ስለሆነ ይህን ማድረጉ በአሜሪካ ስለተወሰነ እንጂ በእውነት ይህን ነገር ሂዝባላ በሰላም ይቀበለዋል የሚል አቋም የለኝም። ሂዝባላ ምን ጊዜም ቢሆን ሊባኖስን ገዝቶ አፍርሶ መኖር ነው የሚፈልገው። በአሁኑ ሰዓት ምናልባት የኢኮኖሚያዊ ውድመት አግኝቶት፣ ምክንያቱም እነዚህ 63 ሰፈሮች ትልልቅ ከተማዎች ናቸው፣ እንደ ቤንጅቤል፣ እንደ ኪሌ ሁሉም ትልልቅ ከተማዎች ናቸው። እነዚህ ከተማዎች በሙሉ ፈርሰው ህዝቡ የሚኖረው በዲያ በሚባለው የሂዝባላ መደብር ነው። ስለዚህ በዛም ቦታ ቁሳቁስ የላቸውም፣ ድንኳንም የላቸውም። ፀሐይ ነው፣ ሙቀት ነው፣ ራብ ነው፣ ጥማት ነው። ደሞዝ አይከፈላቸውም። ከሞላ ጎደል ያለውን ገንዘብም እየጨረሰ ይመስለኛል። ይህ ደግሞ ፈተና የሚሆነው ለሊባኖስ ሀገር እንጂ ለእስራኤል በምንም ተአምር ሊሆን አይችልም። ግን እንደሚመስለኝ ከሆነ የፕሬዚደንቱ ቆራጥነት በሊባኖስ ሀገር ሰላም ለማምጣትና ግዛታቸውን እንደ ግዛት አድርገው ለመቀመጥ ጥረት እያደረጉ ነው። ይህም ይሳካላቸው ነው ምንለው።
1: እንደው ሂዝባላን ድርጅት የምታግዘው በገንዘብም በጦር መሳሪያም ኢራን ናት። ኢራንና አሜሪካ አሁን ጦርነት ላይ ግጭት ላይ ናቸው። ይሄ ሁኔታስ ወደየት ያመራ? ምናልባት የሁለቱ ሀገር የሚስማሙ ከሆነ ሰላም ሊያመጣ ይችላል ወይ? በአካባቢው የሂዝባላን ድርጅትም ጸጥ ሊያደርግ ይችላል ወይ? የአሜሪካና ኢራን ግጭትስ እንዴት ነው? አሁን ወደየት ያመራ ይችላል?
0: እቺ ኢራን የምትባል ሀገር ለዓለም ነቀርሳ ናት። ለእኛ በተለይ እንደምታየው በየጊዜው ኒውክለር አመርታለሁ እያለች እየዛተች ነው። በሊባኖስም ሆነ በሂዝባላ፣ በአዛ ሐማስ፣ እንዲሁም ሁቲዎች የነዚህ የዚች ጠንቀኛ ሀገር እንዴት ነው ነቀርሳ የሆነች ሀገር የእነሱ ወታደሮች ናቸው። ከብዙ ዓመት በላይ ገንዘብ እየረዳች መሳሪያ እየሰጠች ልምምድ እየሰጠች እስራኤልን መጉዳት ያላደረገችው ነገር የለም። በአሁኑ ሰዓትም ይህን ስምምነት አልተቀበለችውም። ኢራን በምንም ተአምር ይህን ስምምነት አንቀበለውም ብላም ተናግራለች። ምናልባትም ጦርነት የሚገቡበት ጊዜ ሊመጣ ይችላል። እንደምታውቀው ከተለምዶም ፕሬዚደንቱ ባለፈው ጊዜ የተገደሉበትና ወይም ሀገር ለቀው እንዲሄዱ ተደረጉበት ሁሉ አለ። ሊባኖስ ምንጊዜም ከሰላሳ ዓመት በላይ አገር አይደለችም ማለት እችላለሁ። ትልቅ ውዥንብር አለ። በአሁኑ ሰዓትም ይሄ ነው የሚደረገው። እንደሚመስለኝ ከሆነ ግን ኢራንም ይሄን ነገር በሰላም አትቀበለው። ሂዝባላም ውስጣዊ ይሁን ችግሩን እንዳለ ሆኖ በተለይ ብዛት ያለው ህዝብ ስለሆነ ምናልባት የህዝብ ድጋፍ እስካላገኘ ድረስ ትጥቁን ይፈታ እንደሆን እንጂ አትርሳ ደግሞ አንድ ነገር ሰጠኝ። የሂዝባላ ዋናው ኃይሉ ከወታደራዊ አካሉም አለው፣ ከሊባኖስ ወታደርም የሂዝባላ ጓዶች አሉ። እነሱ እንዴት ይህን ነገር ይወጡታል የሚለው ትልቅ ፈተና ነው። ይህን ደግሞ በሂደት የምናየው ነው።
2: ይህ ነው እኮ ቅድም የሚያነሳ ነው ጥያቄው። ይሄ ነው ችግሩ። እንግዲህ ቀላል አይደለም መቼም፣ ለውጥ ሲመጣ ብዙ መስዋዕትነትን ያስከፍል ይሆናል። ዞሮ ዞሮ ግን ከእስራኤል ይልቅ ለሊባኖስ ህዝብ ነው አሁን የስምምነቱ እውን ቢሆን ሊጠቅም የሚችለው። ያው መቼም በእስራኤል በኩል የተለመደ ነው። ጥሩ፣ ለማጠቃለያ ምን ትላለህ ኮሎኔል?
0: ለሊባኖስ ህዝብ ይህ ስምምነት ፈተና ነው፣ ትልቅ ፈተና ነው። ምናልባትም ለወደፊት ተስፋ የሚያገኝበት ሊባኖስ እንደ ሀገር ራሷን አደራጅታ ሰላም ፈልጋ የምትኖርበት ጊዜ ሊመጣ መስሎ ይታየኛል። ይህ በቀላል የሚታለፍ ነገር አይደለም። ትልቅ ፈተና ነው ሊባኖስ ሀገር የደረሰባት። ይህን እንደ ፈተናውን ለመወጣት ደግሞ የአሜሪካም ሆነ እንዲያውም አንዳንድ መላምቶች እንደሚሉት የአሳድ ይቅርታ የጁሊያኒ ወታደር አካል በዛ በኩል ይህን ነገር እንደሚቆጣጠሩና በዚህ በኩልም ስምምነት እንዳለ አንካራ በተደረገው በፕሬዚደንት ትራምፕ እና በሱሪያው ፕሬዚደንት የተወያዩ መስሎ ይታያል። እስራኤልም በዚህ በኩል ሊባኖስን ትረዳለች፣ አሜሪካ ወታደራዊ አካል በዚያ ውስጥ ይረዳታል። እንግዲህ ዝሮ ዝሮ ሂዝባላ የሚባል አረመኔ ድርጅት ትጥቁን እስካልፈታ ድረስ ለሊባኖስ

0: ሶስት ብቻ ሳይሆን ለኛምና ለመንደሩ ለቀጠናው ስጋት ስለሆነ ይሄን ድርጅት ማንበርከክ አለብን ማውደም አለብን በሰላምም ሆነ በጦርነት።
1: አዎ ጥሩ በጣም እናመሰግናለን ኮሎኔል መልካም ቀን ይሁንልህ።
0: እኔም በጣም አመሰግናለሁ መልካም ቀን።
2: አመሰግናለሁ ቻው። ወርቅለሽ እንግዲህ የቀሩን ደቂቃዎች አሉ ምርጫው የተማማቀ ነው ግን ሙንዲያል ስላለቀ ትንሽ ቅር ብሎናል።
1: አሁን ካለቀ በኋላ እንዳልከው የዓለም ዋንጫ ጨዋታ መወያያ ርዕስ ሆኖ እንደቀጠለ ነው ያለው
2: ብዙ ነገሮች
1: ተጽኖ አዎ ብዙ ነገሮችን ተዋልፏል። እንግዲህ ለወደፊቱ ስፖርቱ ብቻ ስፖርት ብቻ እንዲሆን እንመኛለን ፖለቲካም ጥላቻም ተቃውሞም ምንም ሳይኖር ቢሆን ጥሩ ነው። ዞሮ ዞሮ አስቸጋሪ ነው የዓለማችን ጉዳይ ፖለቲካ ማይገባበት ቀጠናዊ ምርሰ ጉዳይ የለም።
2: አዎ አሁን እኮ ታዋቂ ፖለቲከኞች ነው እንደውም ፖለቲካውን ከተውም ወይም ደግሞ የሆነ አካልን የሚደግፉ ሁሉ ነው ወደ ስፖርቱ እየገቡ ያሉና ገንዘብ ካለ በሰባይ መንገድ አለ እንደተባለው ብዙ ነገር ይሆናል። ለማንኛውም እንደማልን ቀጣይ የስፖርት ነገሮች ይኖራሉ። ሌላው እንግዲህ ምርጫው እየደረሰ ነው። ለምርጫው የተለያዩ ጥረቶች ይደረጋሉ። ዲሞክራሲም የተሰኘው ፓርቲ ሚውትላንት የፕራይመሪስ ምርጫ አድርጓል። ባለሳሳት የቀድሞዋ ምክትል የቴላቪቭ ከንቲባ ምህረታ የተሳተፈች መሰለኝ በዚህ ፓርቲ እና ብዙ ድል የቀናት አይመስለኝም።
1: እንግዲህ ብዙ ታዋቂ ሰዎች ሁሉ በዚህ አሁን ትናንት በነበረው ምርጫ ከዚህ በፊትም አባል እንደነበረች እናስታውሳለን። ምህረታ ባሩህ እንግዲህ የኢትዮጵያ ማህበረሰብ አባል ናት። ለማያውቅ ሰው ምናልባት ስሟ ትንሽ የፈረንጅ ስም ስለሚመስል ምህረታ ባሩህ እንግዲህ ያው የፓርቲው አባል ናት። የእንዳልከው ደግሞ የቴላቪቭ ከተማ ምክትል ከንቲባም ነበረች። መልካም እድል ለወደፊቱ መሸጋሸግ ካለ በፓርቲው በኩል ብዙ ተሳታፊ ታዋቂ ተሳታፊዎች በፓርቲው እስከ 22 እስከ 20 ድረስ እንደደረሱ አይተናል። እና ቦታው ፓርቲው ደግሞ ይህን ያህል ብዙም ትልቅም ስላልሆነ እንግዲህ ወደ ክነሴት ይገባሉ ተብሎ የሚጠበቀው እስከ 10 ይሆናል። ግን የፖለቲካ ነገር አይታወቅም። ምናልባት የክነሴት አባል ሆና ልናያት እንችላለን። መልካም እድል
2: ለሁሉም። እንግዲህ ብዙ የሚሳተፉ አሉ። እኛም ሚዛናዊ በሆነ መልኩ እንግዲህ ምርጫው እየቀረበ ሲሄድ እያንዳንዱን ተቃዋሚም ደጋፊም ሚዛናዊ በሆነ መልኩ ለማቅረብ ህጉም ያስገድደናል። እንግዲህ የምርጫው ሁኔታ ፖለቲከኞች ብዙ እየሰሩ እንዳለ እናውቃለን፣ እናቀርባለን፣ እንጠይቃለን። በተረፈ እንግዲህ አድማጮቻችን ከእኛ ጋር ለነበራችሁ ቆይታ በጣም እናመሰግናለን። ለባልደረባችን ሻየው ለቴክኒክ ባለሙያችን ገብርኤል ኮይን እናመሰግናለን። ወርቅነሽ
1: እሺ እንግዲህ ወርቅነሽ ሸቴና ሰጠኝ ዘመነ ነበርን ፕሮግራሙን የመራን እናንተ ጋር ይቆየን። መልካም ቀን መልካም ምሽት
2: 7 ሰዓት እንገናኝ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽሊሺ ዘይን በአፍታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 21 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 14 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኢላይ ቢን ሻባት ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመነና ወርቅነሽ ሸቴነን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ የባህልና ኪነጥበብ ፕሮግራማችን ይቀርባል። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል።
2: አመሰግናለሁ ወርቅነሽ። አርስተ ዜና፣ የእስራኤል መከላከያ ሰራዊት ከደቡብ ሊባኖስ አንዳንድ ቦታዎች መውጣት የጀመረበት እቅድ ሙሉ በሙሉ ውጤታማ ይሆናል የሚል እምነት የሌላቸው መሆኑን በተጠባባቂው ጦር የሚያገለግሉት ሜጀር ጀነራል ኤፊ ኤታም ገለጹ። በእስራኤል ጦር ኃይሎች ጠቅላይ ኤታማጆር ሹም ሌፍተናል ጀነራል ኢያል ዛሚር ላይ የሚሰነዘረውን ወቀሳ የገንዘብ ሚኒስትር በጻለል ስሞትሪች ነቀፉ። የምጣኔ ሀብት ጉዳይ ሚኒስትር ኒር ባርካት የአሻር ፓርቲ ሊቀመንበር ጋዳይ ዘንኮት አቋም ለእስራኤል ደህንነት አደገኛ ነው በማለት ተናገሩ። በአሜሪካና ኢራን መካከል የሰሞኑ ግጭት ምክንያት በመካከለኛው ምስራቅ ውጥረቱ እንደቀጠለ ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የእስራኤል መከላከያ ሰራዊት ከደቡብ ሊባኖስ አንዳንድ ቦታዎች መውጣት የጀመረበት እቅድ ሙሉ በሙሉ ውጤታማ ይሆናል የሚል እምነት የሌላቸው መሆኑን በተጠባባቂው ጦር የሚያገለግሉት ሜጀር ጀነራል ኤፌ ኤታም ገለጹ። እስራኤልና ሊባኖስ በአሜሪካ አደራዳሪነት በደረሱበት ስምምነት መሰረት የእስራኤል መከላከያ ሰራዊት ከደቡብ ሊባኖስ ደረጃ በደረጃ ይወጣል። ለናሙና ያክል 3 ቦታዎችን በመልቀቅ ለሊባኖስ ጦር እንዲያስረክብ ይሆናል። ዛሬ ሂደቱ ተጀምሯል። ጀነራል ኤፌታም ጉዳዩን አስመልክተው ዛሬ ከረሸት ቤት ራዲዮ ጣቢያ ጋር ባካሄዱት ቃለ ምልልስ እንዳሉት የእስራኤል ወታደሮች በሌሉበት ቦታ ሂዝቦላ ይገባል፣ እቅዱን ሙሉ በሙሉ እውን ይሆናል የሚል እምነት የለኝም። አሜሪካውያን የመካከለኛውን ምስራቅ ተጨባጭ ሁኔታ ስላልተረዱ በሁኔታው እየተጫወቱና እየተዝናኑ ይገኛሉ። ይህን ደግሞ ከአሁን በፊት በነበሩት ክስተቶች በኢራንና አዛ የሆነውን ተምረናል። አሜሪካውያን በሊባኖስ የያዙት እቅድ የማይሳካው ተጨባጩን ነገር ስላልተረዱት ነው። አንዳንድ ጊዜም ሙከራቸው አደገኛ ነው፣ አንዳንዴም ድርጊቱ ያማል፣ የሚሳካም አይደለም ብለዋል ሜጀር ጀነራል ኤፊ ኤታም። በእስራኤል ጦር ኃይሎች ጠቅላይ ኢታማጆር ሹም ሌፍተናል ጀነራል ኢያል ዛሚር ላይ የሚሰነዘረውን ወቀሳ የገንዘብ ሚኒስትር በጻለል ስሞትሪች ነቀፉ። የሻስ ፓርቲ ሊቀመንበር አሬ ደሪ ኢታማጆር ሹም ውጥረት እያደረጉ ያለው የግራ ክንፍ ርዕዮተ ዓለም ተከታዮችን ጥቅም ለመጪው ምርጫ ለማመቻቸት ነው በማለት መውቀሳቸው ይታወሳል። ሚኒስትር በጻለል ስሞትሪች የአሬ ደሪን ስም ሳይጠቅሱ በኢታማጆር ሹሙ ላይ የሚነሱ ወቀሳዎችን ነቅፈዋል። እኔ በኢታማጆር ሹሙ ላይ የተሰነዘሩ ወቀሳዎችን እቃወማለሁ። ለኢታማጆር ሹሙ፣ ለጦር አዛዦች፣ ለተዋጊ ወታደሮች፣ ለአየር አብራሪዎች፣ ለመረጃ ድርጅት ባልደረቦች ምስጋና ማቅረብ እንጂ ወቀሳ ማሰማት ተገቢነት የለውም ብሏል። ሚኒስትር በጻለል ስሞትሪች ዛሬ በአንድ ዝግጅት ላይ ተገኝተው ባሰሙት ንግግር የምጣኔ ሀብት ጉዳይ ሚኒስትር ኒር ባርካት የአሻር ፓርቲ መሪ ጋዲ አይዘንኮት አቋም ለእስራኤል ደህንነት አደገኛ ነው በማለት ተናገሩ። ሚኒስትር ኒር ባርካት ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት የጋዲ አይዘንኮት አቋም ለእስራኤል ደህንነት አደገኛ ነው። እሳቸው በፍልስጤም ሀገር መመስረት ያምናሉ፣ በእነሱም ተስፋ ማድረግ ይፈልጋሉ። ዲሞክራቲን በተባለው ፓርቲ በኩልም እነማን እንደተመረጡ አይቻለሁ፣ በጣም አክራሪዎች ናቸው። እነሱም በእስላም ወንድማማቾች በማንሱር አባስ ለመደገፍ ይፈልጋሉ ብለዋል። ጋዳይ ዘንኮት ስለ ፍልስጤም ሀገር መመስረት ሲናገሩ አልሰማሁም፣ ከምን የተነሳ ነው ይህን የተናገሩት በሚል የረሸት ቤት ጋዜጠኛ ኤስቲ ሚኒስትር ኒር ባርካትን ጠይቃቸው ሲመልሱ እኔ እንደማስበው ከጥቅምት ሰባቱ የሽብር ጥቃት ያልተማረ ሁሉ እስራኤልን ሀገር ከመገንባት ይልቅ ለማፍረስ ይጥራል። ጋዳይ ዘንኮት የግራ ክንፍን እርዳታ የሚፈልጉ ናቸው፣ ይህ ደግሞ ለእስራኤል ህልውና አደገኛ ነው ብለዋል ሚኒስትር ኒር ባርካት። የሊኩድ ፓርቲ ፍታችን ሁድ በሚያካሄደው ስብሰባ ጠቅላይ ሚኒስትር ናታንያሁ በፓርቲው ለመመደብ የሚፈልጓቸው 8 አባላት በተመለከተ ድምጽ ይሰጥበታል ተባለ። የሊኩድ ፓርቲ ሊቀመንበር ጠቅላይ ሚኒስትር ቢንያሚን ናታንያሁ 8 አዳዲስና ነባር እጩዎችን ያለ ቅድመ ምደባ ወይም ፕራይመሪስ ምርጫ እንዲመድቡ የሊኩድ ፓርቲ ህግ አርቃቂ ኮሚቴ ሁለት መወሰኑ ይታወሳል። በዚህ ጉዳይም የፓርቲው ማዕከላዊ ኮሚቴ ፍታችን ሁድ በሚያካሄደው ስብሰባ ድምጽ ይሰጥበታል ተብሎ ይጠበቃል። ቃል አቀባያችን የአራሻ ፒራ ካደረሰችን ዘገባ መረዳት እንደቻል ነው ለጠቅላይ ሚኒስትር ናታንያሁ ቅርብ በሆኑ ሰዎችና በሊኩድ ፓርቲ ማዕከላዊ ኮሚቴ ሊቀመንበር ሃይም ካጽ እንዲሁም ሂደቱን በሚቃወሙ አካላት መካከል ችግሮችን ለመፍታት ግንኙነት እየተደረገ ነው ተብሏል። የበንዲ እንዳለ የሊኩድ ፓርቲ በቅርብ ሳምንታት ውስጥ የፕራይመሪስ ምርጫ ያካሄዳል ተብሎ ይጠበቃል። 8 አዳዲስ ሰዎችን ጠቅላይ ሚኒስትሩ በፈለጉት የሊኩድ ቦታ ላይ እንዲመድቡ መጠየቃቸው በአንዳንድ የፓርቲው አባላት በኩል ቅሬታ ያሳደረ መሆኑ ይነገራል። የውጭ ዜና። በአሜሪካና ኢራን መካከል ያለው ግጭት እንደቀጠለ ነው። ኢራን የሆርሙዝን የባሮ ሽመጥ ለመዝጋት ማቀዷን ተከትሎ ያገረሸው የሁለቱ ሀገራት ግጭት ከአንድ ሳምንት በላይ ሆኗል። አሜሪካ በኢራን ይዞታዎች ላይ ለ10 ተከታታይ ቀናት ጥቃት ፈጽማለች። ኢራንም ብትሆን በፋርስ ባህረ ሰላጤው ሀገራት በሚገኙ የአሜሪካ ጥቅሞችና ሀገራቱ መሰረተ ልማቶች ላይ ሚሳኤሎችና ድሮኖችን በመተኮስ ጉዳት አደርሳለች። ዛሬም ወደ ኩዌት መተኮሷ ተገልጿል። የሁለቱ ሀገራት ግጭት መጠናከር በአካባቢው ከፍተኛ ጦርነት ያስነሳል የሚል ስጋት ጭሮ ይገኛል። በፓኪስታን አደራዳሪነት በዲፕሎማሲያዊ መንገድ መፍትሄ ለማምጣት የተደረገው ጥረት ውጤት አላመጣም። ኢራንም ሆነች አሜሪካ ለተኩስ አቁም ስምምነቱ ተገዢ የሆኑ አይደለም። የኢራን የኒውክሌር ተቋም ኃላፊ መሐመድ እስላሚ ሀገራቸው የኒውክሌር እቅዷን ለማሳካት ጥረቷን አጠናክራ የምትቀጥል መሆኑን ዛሬ አስታወቁ ተባለ። የኢራን መንግስት ተቀናቃኝ አካላት ቴሌቪዥን ጣቢያ የሆነው ኢራን ኢንተርናሽናል እንደዘገበው ኢራን በኒውክሌር እቅዷ የምትቀጥል መሆኑን መግለጻቸውን ዘግቧል። በኢራን የኒውክሌር ተቋማት ላይ 1000 ጊዜ ጥቃት ቢፈጸምም ኢራን ራሷን በማጠናከር እንደገና ትነሳለች፣ የኒውክሌር ተቋሟንም እውን ታደርጋለች ማለታቸው ተገልጿል። የኢራን የበላይ መሪ ሙጅታባ ሐሚናይ በሀገሪቱ አይኖርም እየተባለ የሚናፈሰውን ወሬ የኢራን ፕሬዝዳንት ማስዑድ ፔዘሽኪያን አስተባበሉ። ፕሬዝዳንት ማስዑድ እንዳሉት አስተዳደራቸው ከበላይ መሪው ሙጅታባ ጋር ያለው ግንኙነት ከቀን ወደ ቀን እየተሻሻለ ሄዷል፣ በዚህ አማካኝነትም ችግሮቻችን እንፈታለን ብሏል። በእንዲህ እንዳለ የኢራን የበላይ መሪ ሙጅታባ ሐሚናይ የካቲት 8 ቀን 2016 ዓ.ም በእስራኤል አየር ኃይል ጥቃት ከቆሰለ በኋላ ለህዝብ ታይቶ አይታወቅም። መልእክቶችንም የኢራን አብዮታዊ ዘብ ባለስልጣናት ናቸው ይፋ የሚያደርጓቸው። በኢራን እንደማይኖርም ሰሞኑን የወጡ ዘገባዎች ጠቁሟል። ይሁን እንጂ የኢራን መሪዎች ከሙጅታባ ጋር ግንኙነት እንዳላቸው እየገለጹና የሚቀርቡ ዘገባዎችን እያስተባበሉ ይገኛሉ። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ሙጅታባ የሀገሪቱ የበላይ መሪ ከሆነ ጀምሮ አግኝተውት እንደማያውቁ ገልጸዋል። በኢራን አስተዳደርና በአብዮታዊ ዘብ ባለስልጣናት መካከል ባለው አለመግባባት ምክንያት ከአሜሪካ ጋር ሲካሄድ

0: ለሱ ተገልጿል። ይበንዲ እንዳለ ስፔን ደጋፊዎች በአቀባበሉ ወቅት እስራኤልን ባንዲራ ሲረግጡና ሲያቃጥሉ መታየታቸው ከስፖርታዊ ስነ ምግባር ያፈነገጠ ድርጊት ነው በሚል ብዙ ትችት ቀርቦበታል። የገንዘብ ምንዛሬ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ3 ሸቀል ከ5 ሳንቲም ሲመነዘር አንድ ዩሮ በ3 ሸቀል ከ48 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ በነገው ዕለት ሙቀቱ ይጨምራል። ሐሙስ በጣም ሞቃታማ አየር ጸባይ ይኖራል። አረብ ግን ሙቀቱ በመጠኑ ይቀንሳል ብለዋል የዘርፉ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 32 በቴል አቪቭና ሃይፋ 31 በኤርሸባ 36 በኤላት 43 ዲግሪ ሴንቲግሬድ ይሆናል ብሏል የዘርፉ ባለሙያዎች። ወርቅነሽ ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን አሁን ወጣይዘ ገባና ቀርባለን ወርቅነሽ ተላዩ ርሰ ጉዳዮች አሉን። አንደኛው በከፍተኛ ትምህርት ተቋማት ሴቶችና ወንዶች ተላይተው እንዲማሩ ሲል በክነሴት የጸደቀው ህግ አወዛጋቢ ነው። በተለይ ሁለተኛና ሶስተኛ ዲግሪን በተመለከተ ነው። እንዴት ነው ያለው ሁኔታ?
1: ይሄ ህግ ያው ባለፈው ሳምንት መጽደቁ ይታወሳል። ሰጠኝ በሁለተኛና ሶስተኛ ዲግሪ የሚማሩ በከፍተኛ ትምህርት ተቋማት እንግዲህ የሚማሩ ሴትም ወንድም ተለያይተው እንዲማሩ የሚል አንደኛ ዲግሪ ላይ ህግ ተግባራዊ ሆኖ እየተሰራበት ይገኛል። ሁለተኛና ሶስተኛ ዲግሪን ለመቀጠል ወይም እንግዲህ ሁለተኛና ሶስተኛ ዲግሪ በሚሰጥባቸው የትምህርት ተቋማት በተለያይተው እንዲማሩ የሚለው ሀሳብ ቀርቦ አብዛኛ ድምፅ አግኝቶ መጽደቁ ይታወሳል። ይሁን እንጂ ይሄ በከፍተኛ ትምህርት ተቋማት ዘንድ ተቃውሞውን ቀስቅሷል። ከፍተኛ ትምህርት ተቋማትን የሚመለከተው ምክር ቤት ማላግ ወይም ማጻል አስካላግ ግባ የኛ የፖለቲካ ከፍተኛ የትምህርት ተቋማት የፖለቲካ ሀሳብ ወይም የፖለቲካ አጀንዳ ማስፈጸሚያ ማራመጃ ሊሆኑ አይገባም። ይህን ሀሳብ አንቀበልም። በእስራኤል ከፍተኛ ትምህርት ተቋማት በነጻነት ማንኛውም አካል የፖለቲካ አጀንዳ ማስፈጸሚያ ሳይሆን ምርምርም ጥናትም በነጻነት ማካሄድ ያስፈልጋል በማለት

0: እየተቃወሙት ይገኛል። እንደውም የዚህ የማላግ ያልነው የከፍተኛ ትምህርት ተቋማት ምክር ቤት አባላት አምስት አባላት ሁሉ ስራ እንደለቀቁ ይነገራል። ያው ይህን ህግ በመቃወም ይህን ህግ ተግባራዊ ለማድረግ በከፍተኛ ትምህርት ተቋም እንግዲህ የከፍተኛ ትምህርት ተቋምነቱን የሚነካ ወደ ፖለቲካ አጀንዳ የሚያዘነብል መሆኑን በመግለጽ አምስቱ አባላቱ ለቀዋል። ዛሬ ማላግ ባደረገው ጉባኤ ወይም ስብሰባ የፖለቲካ አጀንዳዎችን በትምህርት ተቋማት እንደማያስፈጽም ወስኗል። የዚህ ተቋም ወይዚህ የምክር ቤት ሊቀመንበር የትምህርት ሚኒስተር ዶክተር ኪሽ መሆናቸው ተነግሯል። እሳቸው ይቅርታ የትምህርት አይደሉም፣ የመገናኛ አውታሮች ሚኒስተር ናቸው። እሳቸውም ውሳኔውን እንደደገፉ ነው። እንግዲህ የእስራኤል ትምህርት ተቋማት በነጻነት ምርምርና ጥናት ማስኬድ አለባቸው። ዮአብ ኪሽ ያው ይቅርታ ልክ ነህ፣ የትምህርት ሚኒስተር ናቸው። አዎ እሳቸው እንደደገፉ ነው የሚነገረው። የእስራኤል የትምህርት ተቋማት በነጻነት ለማንኛውም አካል ለምርምርም ለጥናትም ክፍት መሆን አለባቸው፣ ዓለም አቀፍ ደረጃቸውን ጠብቀው እንጂ። በዚህ ሁኔታ በተለያየ ሴት ወንድ የሚለው ገደብ ይጥላል። በምርምር ተቋማቱ ላይ፣ በከፍተኛ ትምህርት በአጠቃላይ ተቋማቱ ላይ ገደብ ስለሚጥል ተግባራዊ መሆን የለበትም። የፖለቲካ አጀንዳን ለማስፈጸሚያ ማድረግ ለሚፈልጉ አካላት ያው እኛ በቃልን ሊገባል በማለት ተቃውሟቸውን እሳቸውም ገልጸዋል። የረቀቀው ህግ ተግባራዊ ይሁን የሚለው እንትን የህጉን ደጋፊ እንዳልሆኑ ተናግረዋል። በአንጻሩ ደግሞ የዚህ ሀሳብ አራማጅ ታጋይ የሆኑት አካላት ደግሞ ይህን ውሳኔ በጥብቅ እየተቃወሙ ነው የሚገኙት። ሴትና ወንድ ተለያይቶ መማር አለበት፣ የረቀቀው ህግ ተግባራዊ መሆን አለበት እያሉ ናቸው። እንግዲህ ከፍተኛ ውዝግብን እየፈጠረ የመጣ ጉዳይ ነው። ሰጠኝ አንተ የምንጨምረው ነገር
1: በአንድ በኩል እንግዲህ ከአሁን በፊት አንዳንድ ነገሮችን ለውጥ ሲሆን የሚሰራባቸውን ነገሮች ተግባር ላይ ስታደርጊያቸው ብዙ ላይ ችግር ይችላል። አሁን የከፍተኛ ትምህርት ተቋማት ማለት ኮሌጆች፣ ዩኒቨርሲቲዎች ናቸው። በኮሌጆች በዩኒቨርሲቲዎች ሴቶች አንፈልግም ካሉ ከወንዶች ጋር አይማሩም፣ ወይም ወንድ አስተማሪም አይመጣም ማለት ነው። እንግዲህ ቀስ በቀስ ይህ ደግሞ ወደ ሕክምና ቦታም ሊሄድ የሚችልበት ሁኔታ ሊመጣ የሚችል ነው። እንግዲህ በሴት ሐኪም አልታከም የሚል ወንድ በተመሳሳይ ሁኔታ እንደዛ ነው እና በትምህርት ተቋማት ነጻነት መኖር ያለበት ይመስለኛል። በእስራኤል በተለይ በዲሞክራሲ ተቋሞቿ የፈለገ ሰው የፈለገውን ማድረግ ነው ሌላውን እስካልጎዳ ድረስ እና እንዲህ አይነት ውሳኔ ለወደፊት ችግር ያመጣል ተብሎ ነው የሚጠበቀው። ሴት ሌክቸረሮች፣ አስተማሪዎች አሁን ወንዶችን ላስተምርም ቢል እኮ የሚያስተምሩበት ሁኔታ ላይፈጠር ይችላል ከህጉ አንጻር ማለት ነው እና ትንሽ ግራ የሚያጋባ መስሎ ነው የሚታይ። ምናልባት እንግዲህ ይሄ ጥምሩ መንግስት አሁን ያዋቀረው ለወደፊት ለምርጫው በኋላ አብረው ለመሄድ ነው። እዛ ይሰራበት አይሰራበት ከዛሬ በኋላ ብዙ ሁኔታን የሚታይ ነው። ከፍተኛው ፍርድ ቤትም በአንዳንድ ሁኔታዎች በእንደዚህ ባለፈው ሳምንት በጸደቁ ህጎች ዙሪያ ያው አቤቱታዎች ቀርበዋል። ወደፊት ምናየው ይሆናል። ግን እንደው በመሰረታዊ ሁኔታ ሲታይ ሴቶች ለብቻ ወንዶች ለብቻ ይማሩ ሁለተኛ ሶስተኛ ዲግሪ የሚለው ትንሽ ግራ የሚያጋባ መስሎ ነው የሚታይ። እንዴት ሊፈጸም ይችላል? ዩኒቨርሲቲዎች ስለዚህ ዝግጁ ናቸው ወይ? የፈለጉት ተማሪዎች እንደዚህ ነው ምንድን ብንል ለዛ ሁሉ ወጪ ይጠይቃል። ብዙ በተጓዳኝ የሚነሱ ጥያቄዎች አሉ። እስኪ አሰራሩ ተግባር ላይ ሲውል ችግሮችን የበለጠ የምናይበት ሁኔታ ይመጣል።
0: ሌላው ርዕሰ ጉዳይ ያው በሊባኖስ መከላከያ የሊባኖስ መከላከያ ሰራዊት በደቡብ ሊባኖስ ለሙከራ በሶስት ቦታዎች ነው ለጊዜው በሶስት ጣቢያዎች የእስራኤል መከላከያ ሰራዊት እንዲተካ ተብሏል። ለጊዜው አንድ ነው። በእርግጥ ከተመረጡ ሶስት ቦታዎች መካከል በአንዱ እንዲገቡ የሚል ሀሳብ ነበር፣ ግን ገና ሳይጀመር ውዝግቡ በጣም ተባብሶ እየቀጠለ ነው። እንዲያውም የእስራኤል መከላከያ ሰራዊት ተኩስ ከፈተ የሚል ነገር ሁሉ እያየን ነው። እንዴት ነው
1: አሁን የትልቁ ችግር ምንድን ነው? በአካባቢው የህዝበላ ድርጅት ይህን የተኩስ አቁም ስምምነት ተቀብሏል ወይ አምኖበታል ወይ የሚለው ነው ትልቁ ጥያቄ። አሁን አንዳንድ ጊዜ በሊባኖስ ጉዳይ ዋናውን ችግር የሚፈጥረውን አካል ህዝበላ ተትቶ እሱን አግልሎ የሚደረግ ጥረት ሁሉ በእኔ እይታ በጣም ውጤት ያመጣል የሚል እምነት የለኝም። ምክንያቱም የህዝበላ ድርጅት የኢራንን ዓላማ የሚያስፈጽም ትልቅ አቅም ያለው ጸረ እስራኤል አቋሙን እዛ አካባቢ ያሉት ችግሮችን በመፍጠር የሚታወቅ የሊባኖስ ጉዳይ ውስብስብ ሁኔታ የፈጠረ ነው እና እሱን በማግለል አሁን የአሜሪካም ይህንን የመካከለኛውን ምስራቅ ተጨባጭ ሁኔታ የተረዳች አይመስለኝም። አንዳንድ ጊዜ የሂዝቦላ ድርጅት ወይም እሱን አቅፈሽ ባይስማማበትም በኢራን በኩል ተጽዕኖ በማድረግ በዚህ በስምምነቱ እንዲጠቃለል ማድረግ ካልተቻለ ወይም ደግሞ በፍላጎት እንዲፈታ ካልሆነ ወይም በኃይል ተዳክሞ ድርጅቱን ማጥፋት ካልተቻለ ዋናው አካል ሂዝቦላ ዋናው የችግሩ መንስኤ የሆነው እሱ ተቀምጦ እስራኤል እና ሊባኖስ በአሜሪካ አደራዳሪነት ዋሽንግተን ላይ የተፈራረሙት ፊርማው ሳይደርቅ ነው እዚህ ሊባኖስ ሰሜን እስራኤል ላይ ችግር ሊፈጠር የሚችልና ለወደፊት አሁን ሁኔታው በአንጻራዊ መልኩ መረጋጋቱ እንጂ ሂዝቦላ ያላመነበት ሁኔታ ተግባር ላይ ሊሆን ይችላል ብዬ አላስብም። ግን ያው ጀምሯል። አሁን እንዳልሽው ደግሞ ተኩስ የተከፈተብን ያሉ እነሱ አብይ ተቀረቡበት ሁኔታ አለ። ይሄ ሁሉ አሁን ምናልባት ደግሞ ሂዝቦላ ተጠግቶ ሊሆን ይችላል። እስራኤል አንዳንድ ቦታዎችን ስትለቅ ሂዝቦላ እየመጣ እንዳይገባበት ልቅ ስጋት አለ። ምክንያቱም የሊባኖስ ጦር ሂዝቦላን የመቋቋም አቅም የለውም። መርሳት የሌለብን ደግሞ ሁሉም የአንድ ሀገር ዜጋዎች ናቸውና ውስጥ ለውስጥ የሚሰሩ ሴራዎችም ሊኖሩ ይችላልና ይህ በጥንቃቄ ልታይ የሚገባው ነገር ነው። የምትጨምሪው ካለ
0: እንግዲህ አሁን የዛሬ ተጀምሮ ይሄ ነገር እንዳልከው ለናሙና ወይም ፓይለት በተመረጡ ቦታዎች የሊባኖስ መከላከያ ሰራዊት እንዲገባ በተለይ ባንዱ አካባቢ ከዚህ በፊት የተጠመደ የተቀበረ ፈንጅም እንዳለ ሌላ ሌላም እንደው አደጋ ሊፈጥር የሚችል ስጋት ሊፈጥር የሚችል መሳሪያ ካለ አሰሳ እያካሄድ እንደሆነ ሰምተን ነበር ጧት። ግን ይሄ ሲሆን የእስራኤል መከላከያ ሰራዊት በቅርብ ርቀት ሁኔታውን እየተከታተለ እንዲካሄድ ነው በስምምነቱ መሰረትና ድንበር ክልል እንዳስቀመጡለት ከዚህ በኋላ የሊባኖስ መከላከያ ሰራዊት ቢሆንም እንዳያልፍ ብለው ያስቀመጡትን መስመር እንዳለፈ ነው የሚነገረው አሁን በእስራኤል መከላከያ ሰራዊት በኩልና ያን መስመር ስላለፉ የሊባኖስ መከላከያ ሰራዊት ላይ የእስራኤል መከላከያ ሰራዊት ተኩስ ከፈተ ነው የሚሉት። በሊባኖስ በኩል የእስራኤል መከላከያ ሰራዊት ተኩስ ከፈተብን እያሉ ናቸው። በመገናኛ ወታራቸው የመረጃ ነው የተሰራጨ የሚገኘው። በእስራኤል በኩል ደግሞ ያው መስመሩን ስላለፉ በስጋት ተኩስ ከፍተናል ነው የሚለውና እንደው ከመጀመሪያው ይሄ ነገር መሰማቱና ይህ ችግር መፈጠሩ ትንሽ ጥሩ አይመስልም። ረዥም ርቀት ስለመሄድ ስለሚያስፈልገው ይሄ ድርድር ሁኔታ እንደተባለው የሂዝቦላን ድርጅት ያክል ከባድ አሸባሪ ድርጅት ለሊባኖስ ታላቅ ፈተና ነው። ይህን ድርጅት መታገልና ትጥቅ እስከ ማስፈታት ድረስ ለመድረስና ገና ከጅምሩ እንዲህ አይነት መሰናክል ሲፈጠር እንግዲህ መጨረሻው ምን ሊሆን ይችላል? ነገሮች ሁሉ በስጋት የተሞሉ ናቸው። ዞሮ ዞሮ ግን የእስራኤል መከላከያ ሰራዊት እንግዲህ ምንድን ነው የሚባለው እጁ ጣይ ወጣት ምላጭ ላይ ሆኖ ማለት ነው ሁሌ።
1: አዎ በጣም ስጋትም ስላለባቸው ነው። ይቅርታ እነሱ በጣም እውነታቸውን ነው የሚወስዱት እርምጃ ትክክል ነው። ሌላው ግን ካሁን በፊትም ሲወራ የነበረው በዚህ ችግሮችን ሁሉ በዚህ ለእስራኤል ችግር ያለውን ለማስቆም የባቡን ራስ መቀጥቀጥ እየተባለ ሲወራ ነበረ። ኢራንን ብትቀጠቀጥም ያልሞተች ናትና በጣም የኢራን ጉዳይ እስካላለቀ ድረስ ሂዝቦላም በቀላሉ ይፋታናል ብዬ አላስብም። አሁን ወደዛው ነው የምናልፍ። በኢራንና አሜሪካ ያለው ግጭትም በሁለቱ ሀገራት መካከል እንደቀጠለ ነው። እንዲሁም ትራምፕ እየዛቱ ነው የበለጠ እናጠቃቸዋለን እያሉ ነው። እንዴት ነው
0: አስቸጋሪ ነው። በኢራንና በአሜሪካ መካከል ያለው ፍጥጫ እንደቀጠለ ነው። አሜሪካ የምታቋርጥ አይመስልም። ያው እንግዲህ ሌሊት ሌሊት የጀመረችውን ድብደባ ወይም ጥቃት እንደምትቀጥል ነው። አላማው የኢራን መከላከያ ሰራዊት ማዳከም ስለሆነ አንዳንድ እንደ የተለመደ አባባል አለ፣ አሜሪካ የተጣላችው ሀገር ይንኮታኮታል፣ አስቸጋሪ ነው የሚሆነው ነው የሚባለው። ዞሮ ዞሮ ተቆጣጥራ እሷ ሰላም ባታሰፍንም በዚሁ በመካከለኛ ምስራቅ በኢራቅ የተፈጠረውን ሁኔታ ማየት ይቻላል። በአፍጋኒስታን ያን ያህል ጊዜ ተዋግተው ለታሊባን ቡድን ነው አስረክበው የወጡ ዞሮ ዞሮ አካባቢውንና ለአካባቢው ሀገራት የአሜሪካ መከላከያ ሰራዊት ጣልቃ መግባት ወይም ጦርነት መጀመር ጥቅም ሲያመጣ የተረጋጋ ሰላም ሲያመጣ ብዙ አይታይም። እንግዲህ እስካሁን ባለፈው ተሞክሮ ስናይ አሁን በኢራንም የኢራን መከላከያ ሰራዊት ለማዳከም ነው አላማችን ነው ሰሞኑን እያለ የሚገኘው እና ምንም እንግዲህ የምናውቀው ብዙ ታሪክ ቢኖር የኢራን ላይ ጦርነት የተከፈተበትን ምክንያት እንግዲህ ይሄ ነው እየሆነ ያለው። ኢራን ደግሞ አጸፋው የምትመልሰው በባህሬን በኩዌት ላይ ነው አሁን የሚወጡ መረጃዎችም እንደሚያመለክቱት ዛሬ ኩዌት ላይ ጥቃት አድርሳለች ባህሬንም ላይ የማስጠንቀቂያ ደወል ድምጽ ተሰምቷል እና ያው አሁን ሲፎር መደላድሉ ነው በቅርብ በሚገኘው ላይ ነው ውርድን ብሱን ምትወነጭፍ ኢራንም በዚህ ሁኔታ እንግዲህ አካባቢያችን በስጋት እንደተሞላ ነው የስጋት ደመና እንዳጠላበት ነው ኢራን እስራኤልን እንደፈራች ደግሞ ይነገራል እስራኤልን ላለማጥቃት ጥንቃቄ ያደረገች ነው የእስራኤል ያየር ኃይል ኢራን ላይ ጥቃት ከጀመረ ከባድ ነው ያው ስላወቀች እንግዲህ የእስራኤል በትር ስላደከማት እስራኤልን እየፈራች ነው የሚሉ መረጃዎችም እየወጣ ነው ሰጠኝ ምጨማ
1: አዎ የእስራኤል ያየር ኃይል እስራኤል መከላከያ ሰራዊት በእውነት በ40 ቀን ጦርነትም በ12 ቀን ጦርነትም ያለውን ብቃት አይተናል በወታደራዊ ብቃት ምንም ችግር አልነበረም ግን አሁን የአሜሪካ የውሳኔ ችግር ነውና ኢራናውያንን አሜሪካውያን በደንብ የተረዷቸው ማይመስልም አንዳንድ ጊዜ ምክንያቱም ኢራናውያን ብዙ ህዝብ ያላቸው ነው የተማረ ህዝባቸው በጣም ከፍተኛ ነው ጭንቅላታቸውን አንዳንዴ ለተንኮል አደረጉት እንጂ በጣም ብልህ እንደሆኑ ይነገራሉና አንዱ ሲሞት ሌላውን ይተካሉ የተለያዩ ቦታዎች 47 አመት እኮ በተለያዩ ቦታዎች ሲቆፍሩ ተራራውን ሁሉ ሲቆፍሩ የኒውክሌር ተቋሞቻቸውን እኮ በተራራው ውስጥ ሁሉ ሲደብቁ ቆይተው ነው ለአሜሪካም ለእስራኤልም አንዳንድ ጊዜ አስቸጋሪ ሆነና ያንን አካባቢ ወይ በደንብ ጦርነቱን አፋፍሞ ትልቅ ደረጃ በማድረስ እነሱን ማንበርከክ ያስፈልጋል አለያም ደግሞ በዲፕሎማሲያዊ መንገድ ችግሮችን መፍታት ይገባል እንጂ ከመሃል ሆኖ አሁን ሌላ ጊዜውን ኢራኖች ወደ እስራኤል የሚተኩሱ በሆነ አንድ ሚሳኤል ሲተኩሱ ሁለት ሚሳኤል ሲተኩሱ እንደባለፈው ጊዜ ካደጋ መከላከያ ቦታ እየገባን እየወጣን መኖር ነው ያለብን ወይም ደግሞ አካባቢ ውጥረት ነው የኢኮኖሚውስ የመካከለኛው ምስራቅ ኢኮኖሚኮ ብዙ ለምን ያዘ ነውና በተለይ በነዳጅ በተፈጥሮ ጋዝ ለአካባቢ ሀብታም ነው ያንን ማንቀሳቀስም አይቻል ነው ኢራን በነገራችን ላይ በጎረቤት ሀገር ምን አቅም አለ ማን ማንን ያግዛል የሚል ከፍተኛ ጥናት አድርጋ ነው ያንን ርምጃ እየወሰደቻለች ከሷ መሰረት ለማቶች ሲጎዱ ወደ ኩዌት ተኩሳለች ወደ ሌሎች ሀገሮች እንዲያውም አንዳንድ ሀገራት እንደ ተባበረችው አረብ ኤሚሬትስ ያሉት ኢራንን ተማጽነው ጥቃት አትወሰዱብን ብለው ገንዘብ ሁሉ ሰጠዋል የሚባል ሞሬ ነበር ባለፈው ጊዜ እንደ ኩዌት አይነቶች ሌሎች ደግሞ አይኛ ከእናንተ ጋር እንደራደርም ያሉትን አሁንም እያጠቃች ነውና ለዚህ ሁሉ ቁጭ ብለው ማሰብና ብዙ እርምጃውን ወይ ከፍ አድርጎ በጦርነት አሸናፊ መሆን ያስፈልጋል ወይም በዲፕሎማሲ እንደዚህ ሚሳኤል መወራወር ድንጋይ መወራወር አይደለም ብዙ ችግር ይፈጥራልና ውስብስብ ሁኔታ ነው እንግዲህ የሚሆነው እና ያለን ሰላሙን ይስጠን
0: አስቸጋሪ ነው ዋው ምን ሆነ ያለን ጦርነት ዞሮ ዞሮ መጨረሻው በስምምነት ነው መጠናቀቅ የነበረበት ግን ጊዜ እየወሰደ ይታያል
1: ቀደም አንድ ያልሽው ነገር አለ አሜሪካ ጣልቃ የገባችበት አሁን አፍጋኒስታን ኢራቅም ሌሎች ሀገራትም እርስ በርስ እየተጋጩ ነው እንጂ አንዱን አልምጣ ካንዱን ጓደኛ እንትን
0: የተለያዩ ቡድኖች መናሃሪያ ነው የሚሆኑ እነዛ ሀገራት ዳሽ የተፈጠረው ኢራቅ አካባቢ ኩርዲስታን የተለያዩ ዘካባቢ ነው የተነሳውና ከዛ በኋላ ነው እንዲህ አይነት ጨካኝ ድርጅቶች የሚወጡ ታሊባን አስተዳደር ምን አይነት ግፍ እየፈጸመ እንደሆነ እንሰማለን እና ዞሮ ዞሮ ያሸባሪዎች መናሪያ ከሆኑ ጦርነት የነበረባቸው ቦታዎች ደና መሪ ካልተተካላቸው በአካባቢው ሰላምና መረጋጋት ካልተፈጠረ አስቸጋሪ ነው የሚሆነው እንግዲህ ኢራንን ምጣፈንታ እንደ ሆርሙዝ ባህር መተላለፊያ መስመሩ ስላለ እሱ ያድናት እንደሆነ እንጂ ምናልባት ይሄ ጣፈንታ ይሆናል ሊጠብቃት የሚችለው
1: ግን ኢራኖች አሁን አንድነት በጣም የተጠናከሩበትን ሁኔታ አይተናል አሁን ትልቁ ችግር ምንድነው ኢራናውያን በዚህ ሁኔታ ከተተው ራሳቸውን እንደገና ማንቀሳቀስ ከቻሉና አይ ማንም ምንም አደርገንም ብለው በኒውክሌር ተቋማቸውን እንቀጥላለን በዛ ከቀጠሉ ለእስራኤል ስጋቱ ወደፊት ከፍተኛ ስለሚሆን እስራኤል ራሷን ችላ የምትዋጋበትን መንገድ መፍጠር ነው አለባት
0: ጥሩ ወደሚቀጥለው ሳምንታዊ ፕሮግራማችን እንላለን

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬው የባህልና ኪነ ጥበብ ፕሮግራማችን ከገጣሚ አስናቀው ቸኮል ጋር ቃለ ምልልስ እናካሄዳለን። አስናቀውም እንደተለመደው በስልክ መስመራችን ይገኛል። እንደምን አለህ አስናቀው?
1: እግዚአብሔር ይመስገን። እንዴት አለህ? ሰላም ነው?
0: እኔ ደህና ነኝ። አንተ እንዴት ነህ?
1: እኔ ደህና ነኝ። ክብሩ ይስፋ።
0: በጣም ጥሩ። እንግዲህ አንተ በየጊዜው ግጥሞችን ትልክልናለህ፣ ታቀርባለህ። በጣም ጥሩ ነው። ያው ቀጥለሃል በኪነ ጥበቡ?
1: እንግዲህ ያው ከብዙ በጥቂቱ እየሞከርኩ ነው፣ እንደሚያመቸኝ ሰዓት እየፈለኩኝ ማለት ነው።
0: ጥሩ ነው። እንግዲህ ግጥም መግጠም ጊዜንም ይጠይቃል፣ ሁኔታዎችንም ይጠይቃል እና ባለፈው ጊዜ እንዴት ነው ስለ ግጥም መድብል እያሰብክ ነው ወይ ስልህ፣ አዎ እያሰብኩበት ነው ብለሃል። የተሰራ ነገር አለ?
1: በስራ ላይ ነው። እሱም ቢሆን ግን ያው አልቋል ለማለት ለማስደፍር ለዛ ነው ጊዜ ይወስዳል። አንደኛ እያንዳንዱን እንትን ባለፈው እንደተነጋገር ነው ቦታ መስጠትና መመደብ ያስፈልገዋል። ብዙ አይነት እንትኖች አሉት፣ አሰራሮች አሉት እና ለዛ ነው እንጂ ቀጥታ እንደወረደ ማሳተም ቢቻል ኑሮ ይህን ይቻል ነበር። ዋናው ምንድን ነው የግጥምህን ይዘት እናንተ የሚያብራራ ጽሁፍ ያስፈልግሃል። ከምን ተነስተህ እንደጻፍከው ይዘቱ ከምን እንደመጣ ቦታ መስጠት ያስፈልጋል እያንዳንዱ። ስለዚህ ጊዜ ይወስዳል፣ በአጭር ጊዜ የሚሆን አይደለም።
0: አዎ ጊዜው ሲደርስ ማቅረብ ይቻላል፣ ወይም ደግሞ ለአንባቢያን አሳትሞ ማቅረብ ይቻላል እና ያው ቀላል አይደለም። እዚህ ሀገርም ስራ አለ፣ ቤተሰብ አለ። ያን ሁሉ ተቋቁሞ ደግሞ በኪነ ጥበቡ የሆነ ነገር ሰርቶ ማቅረቡም ራሱን የቻለ ፈተና ነው ለማሳተምም። ግን ጥሩ ነው፣ ፍላጎትን የተሰጦን አውጥቶ ማሳየት ይገባል። ልክ እንዳንተ የምናደንቃቸው ብዙ ልጆች አሉ። ገጣሚ የሆነ ሰው ካልገጠመ፣ ጸሐፊ የሆነ ሰው ካልጻፈ፣ ድምፅ ያለው ሰው ካልዘፈነ ተሰጦውም ማንም ሊያውቀው አይችልም እና አንዳንድ ጊዜ አንዳንድ ሰው እኔ ካልበረታ ወይም ስራዬ ደግሞ እንደነከሌ ካልሆነ አልሰራም ብለው የሚሉ አሉ እና ያ አይነት ተሰጥቶህን እንድትደብቀው ስለሚያደርግ ያንተ አይነት አካሄድ ጥሩ ነው ብዬ ነው የማስበው።
1: አዎ እንግዲህ እኔ ምንድን ነው መሰለህ በሰዎች እንትን ሳይሆን በራስህ መንገድ ደግሞ ያው የምትችለውን ያህል ሞክረህ እስከምደርስበት ቦታ የምታደርገው ጥረት የራስህ ነው ውሳኔ የሚሆነው እንጂ በሰዎች ጥላ ስር ማደር የለብህም። ሲጀመር ሰዎች ለራሳቸው ነው የሚሰሩት፣ ለአንተ አይደለም የሚሰሩት። ስለዚህ አንተን የሚወክልህን ነገር ራሴ ነው የምሰራው ብለህ በራሴ የመተማመን ስሜት ይዘህ መጓዝ እንጂ እንዲሁ በሰዎች መነዳት አያስፈልግም።
0: ጥሩ። እንግዲህ እያንዳንዱ እንደ ተሰጦ ይሞክር እንላለን። እስኪ አሁን አንድ ግጥም አቅርብልን።
1: አሁን እንግዲህ እኔ መጀመሪያ ማደርገው ዘመዶቻችን እንዲያው ከዚህም ከዛም ያለውን ችግር ያየሁበትን ነው የምሞክረው። ምክንያቱም እንደ አንድ ግጥም ሞካሪ፣ እንደ ሀሳብ ሞካሪም እንዳየሁትም ሁኔታ የተሰማኝን ስሜት ጥላ ያጣው ፍጡር የተሰኘ ግጥም ነው ያለኝ መጀመሪያ ማደርገው። ወደ ግጥሙ ልሄድ። ጥላ ያጣው ፍጡር በአይን አልሞላ ብሎ እዚህ አግላይ ዓለም ጥላ ያጣው ፍጡር ማረፊያ የለውም። በቀለም በመድሎ ሁሉ ተዛብቶበት ማረፊያ ነው ያጣ ቅጣምባሩ ጠፍቶት። በቁም እየሞተ ፍትህ አጦ ሚኖር ደመከልብ ሁኖ በዋይታ የሚቀበር ፍትህ ፍትህ ብሎ ደሙ እያስተጋባ ሁልጊዜ ቀጠሮ አመታት ሲጠባ ሟች በቁሙ ሙቶ ወየው ብሎ መቅረት አስከሬን ሸኝቶ የጥቁሩን ደራሲ ተወካይ ተብየው ብቻ ደሞዝ ያግኝ አይደንቀው አይጨንቀው ለሱ ምን አገባው ተላላኪ ፈረስ መጭና ተጓዥ ነው። ለወከለው ህዝብህ ፍትህ አያመጣም ከራባቱን ለብሶ መዋል ነው የእሱ ዓለም። የወገኑ መሞት ለሱ አያገባው ይህ ደጉ ወገኔ በድምፁ ወክሎት አንድ ቀን አይቆምም በወገኑ ችሎት። ከንቱ ወሬ ብቻ እየደሰኮረ ምረጡኝ እያለ ሲያደርቅህ የኖረ ለአንተ የሚቆምልህ እንጊዜ ነበረ። በተጎዳህ ጊዜ ደራሽ ሰው ስታጣ በተኩላዎች መሃል በሞት ስትቀጣ ያን ጊዜ ነበረ ስራ ቁም ነገሩን ወገናዊ ግብሩን ቁሞ የሚያሳይበት ወንድማዊ ክብሩን። ሱፉን ለብሶ ሲያየው ሰው እየመሰለው ሎሌ ሆኖ ሊቀር ከቴም ላድ ነው እኔን የሚያሳዝነኝ መራጩ ህዝብ ነው። ጥላ ያጣው ህዝቤ ጉዳቱ ገዝፎበት ታዳጊ ልጆቹ አድገው ሳያበቁ እየተቀሙበት ዘላለም በዋይታ ይኖራል በሽኝ ፈራጅ ዳኛ ተብሎ የቆመው ፍርድ ቤት ወገን የደም ላይ ገዳይ ሲያድንበት አንተ የወከልከው የኔ ነው ያልከው ሰው ጭራሽ አይደንቀውም ለሱ ምን አገባው። ሌላው ይቅርና ጥቁር ካቦት ለብሶ ሹመትን ያገኘው ቃል ኪዳን ተላብሶ ፈራጅ የሚባለው ሀገርን ወክሎ ፍርድ እያጣመመ ከሰው ሰው ነጥሎ ላባጣው ወገን ሲመጻደቅበት ሌላ ምን ሊመጣ ከዚህ በላይ ውድቀት ሌላ ምን ሊመጣ ከዚህ በላይ ዝግጠት እንባባሽ ስላጣ ከርታጣው ወገኔ እንቅልፍ አይወስደኝም ሰው እንደመሆኔ እንዴት ሰው ይጠፋል ለወገኑ የሚቆም መከራ ሲመጣ ቆሞ የሚፋለም ይህ ነው የኔ ሐሳብ የዘውትር ጥያቄ ሳልተኛ የማድረው ህልሜን ተነጥቄ የኔ አካል ካሳቡ ወፍ ብሎ የሚያድረው ተላላጣው ወገን ደጀን የሚሆነው ቆፍጠን ያለ መሪ ጀግና ሰው ሲኖር ነው ተላላጣው ወገን ደጀን የሚሆነው ቆፍጠን ያለ መሪ ጀግና ሰው ሲኖር ነው ይላል እንግዲህ በ01626 የተወሰደ ነው የተጻፈ
0: በጣም ድንቅ ነው እንግዲህ የትም ሀገር ቢሆን ለወገኑ መሰራን ፖለቲከኛ ሚተች መስለኛል እንግዲህ እንደገባኝ አይደለም
1: ያው እንዲያስቡበት ለማድረግ ነው በዚያው አጋጣሚ እኛ ህዝቦች እንመርጣለን ምርጫም እንመርጣቸው ያድኑናል ይከራከሩናል ጠበቃ ይሆኑናል ለወደፊት እድገታችን ትምህርታችን ለሁሉ ነገር ዋስትና ይሆኑናል እንመርጣቸው አይደል ተመረጥናቸው በኋላ ግን ብዙ አይነት ሰዎች ቤትም ዓለም ይሆኑ ያው ከገቡ በኋላ ምንድነው በቃ ዘግጣው የሚቀሩ ሰዎች አሉ። እና እንዲያው ማጥ ያቂያን ስታውንት ለማጥም አይቀርዋል። ፍርድ ቤትም ቢቴድ የትም ቦታ ቢቴድ በከሰስከው ቦታ ላይ ቆማው እንኳን የማይገኙ ፖለቲከኞች አሉ። ስለዚህ እዚህ ባለው ብቻ ሳይሆን በሁሉም ቦታ ላይ የሚያጠቁር ነው ለማለት ፈልጌ ነው።
0: አዎ በብዕርህ ዱላ ነው ያሳረፍክባቸው እንግዲህ
1: ይቅርታ አድርጉልኝ በዚህ በኩል ተሰማይ ስሜት ነው።
0: አይ እንግዲህ የጻፍከውንማ ጽፈህ ይቅርታ ትበል በአቋም መጽናት ነውና ጥሩ ነው።
1: ችግር የለም።
0: አንድ ጻፊ ወይም ደግሞ የአርት ሰው በብዕሩ በህብረተሰብ ውስጥ የሚያቸው ነገሮች ነቅሶ ማውጣት ነውና የመሰለህን ጽፈሃል ገምጋሚው ህብረተሰቡ ነው ስለምታቀርብልን እናመሰግናለን ያንተ ሐሳብ ነው ማንንም ስም አልጠቀስክም እንግዲህ ያለው ነገር ነው የተናገርከው
1: ጀመረኔ የማንንም እንትን ለማጠልሸት ሳይሆን ቀጥታ ፍራው ማለት ነው ይመለከተኛል ለሚል ሰው ወደፊት በህብረተሰቡ ዘንድ አስተማማኝ የሆነ ስራ እንዲሰራ ነው ታየው በየቦታው እየቦተን ነው በየቦታው እየተጠቃን ነው በየቦታው ዘረኝነት አለ ከስንት አንዴ እንግዲህ ከአመት አንዴ ብቻ ብቅ ብሎ አንዲት ቦታ ላይ ተገኝቶ እኔ እንደዚህ ነኝ ማለት አንዳንዴም ተገቢ ነው ብያለሁ ምን ማለት ሌሎች ሰዎች የሚሰሩትን እያየን ነው ስለዚህ በተለኛውን ተዚህ ሀገር በጣም ብዙ ጉዳት አለበት እናት ያለቀሰች ነው በየጊዜው በየሁለት እና ሶስት አመት ተከታታይ ጊዜ ልጆቻቸው እየተገደሉባቸው ለዛ ፍትህ አልተገኘም የሆነት ልንገር ሰጠኝ ዲሞክራሲ ባለበት ሀገር ፍትህ ጎሎ ሳይ እዚህ ሀገር ነው እዚህ ሀገር በጣም ፍትህ ይጓደላል በጥቁሮች ላይ በተለይ አላተም ያው የሚታይ ሀቅና የጋዱ ዓለም ያውቀው ነው እኔ ብቻ እንትን ብየው አይደለም
0: ጥሩ እንግዲህ ሌሎችም ግጥሞች አሉ ይዘታቸው አንተ የፍቅርም ሀገራዊም ፖለቲካዊም የተለያዩ ናቸውና አሁን ደግሞ እስኪ አንድ የፍቅር ግጥም አቀርብልን
1: ኦኬ የቅርብ ሩቅ ፍቅር ይሰኛል ርዕሱ የቅርብ ሩቅ ፍቅር ከሰው ልጅ ፍላጎት ከህሊናው ውቅር ሚዛኑ ብዙ ነው የቅርብ ሩቅ ፍቅር ባይን ተሳስሞ ከመለየት በቀር ሰው እንዳይወቅብን እንዳይወጣ ሚስጥር የሆድክን በሆዴ ተጠብቆ ይደር ባይን ጥቅሻ ብቻ ተጠባብቆ መኖር በተዛባ ሂሳብ ውላልባ ቀመር ባይንሽና ባይኔ ስንቀጣጠር ሰዓቱን ስንገፋ ወሩን ስንቆጥር በጋና ክረምቱ አመታት ሲዟዟር ያንቺና እኔ ፍቅር ከጥቅሻ በስተቀር ጎልቶ የወጣበት የለም ሌላ ነገር እኔም ሁሉን ነገር በአሳቤ ስቃኘው የቅርብ ሩቅ ፍቅር ለእኔ ፈተና ነው ሁልጊዜ ከአይንሽ ጋር ወሬ ሰልችቶኛል እንግዲህስ በቃኝ መለየት አምሮኛል ብዬ እንዳስረዳኋት በለመድነው ቋንቋ በአይኔ እርግፍግፊት እሷም በበኩሏ ነገሬ ገብቷት ማስረዳት ጀመረች እንዲህ በማለት ቅርብ ለቅርብ ሆኖ ቦታው ቢቸግረኝ ካንተ ጋር መኖሩ መስሎህ ያላማረኝ በለመደው ቋንቋ ቢቸግር ነው ውዴ ቦታው ቢጠብብኝ አንድ መላ ይጠፋም እባክህ ታገሰኝ የሚል ቋንቋ ይሁን በአንድ አይኗ ጥላ ስር ቦታው ባይገጥምላት ያለባትን ችግር በሐሳቧ ቁልቁለት ለእኔ ባላት ፍቅር ለጠብቃት ወሰንኩ እስኪ ፈቅደው እግዚአብሔር ለጠብቃት ወሰንኩ እስኪ ፈቅደው እግዚአብሔር ይፈኛል እንግዲህ
0: ከሩቅ የተፋቀርከው ነገር ሁን እስኪሆን የግድ መታገስ አለበት ነው
1: አዎ ግድ ነው አንተም ትፈልጋት ከሆነ ወይም እሷም ትፈልግ ከሆነ ሁላችሁም በፍላጎት የምታድሩበት ቦታ ከሆነ የግድ ጊዜው መጠበቅ ያስፈልጋል አንዳንድ ጊዜ ምንድነው እዚህ ላይ የሚያመለክተው ቤተሰቦቻችን በእርግጥ ለሌላ ዓላማ ነው ትልቅ ቦታ ደርሰው ትልቅ ሆነው ይሆናል አይደል እነሱ የሚፈልጉት ቦታ ላይ ሆነን ደርሰን እንትን እንድንል እንደዚህ አይነት ቦታ ላይ እንድንውል አይፈልጉም። ለምን ይጣበቁሃልና? ግን እዛ ሁለት ሰዎች በትይዩ ቦታ ላይ ሆነው በቃ የፍቅራቸውን ውል ለማፈር ያለበትን ርቀት ቀረብ ሆነው ግን እንደ ልብ መውጣትና መግባት መገናኘት የማይችሉ መሆናቸውን ነው የሚያመላክተው እዚህ ላይ።
0: አዎ ፍቅር እኮ ታጋሽ ነው ይባላልና ሩቅ ለሩቅ ሙኖ በጣም ታግሶ መገናኘት ይቻላልና ጥሩ ነው። መልእክቱም ጥሩ ነው። በጥሩ ሁኔታ ነው ያቀረብከው። በሌሎች ርዕሰ ጉዳዮች ዙሪያ የሚጻፍካቸው ግጥሞች አሉና እስኪ አንተ ግጥምን የምትገጥምበት አጋጣሚ ምንድን የበለጠ ደስ የሚልህ? አሁን አንዳንድ ሰዎች የፍቅር ግጥም ደስ የሚላቸዋል፣ ማህበራዊ ጉዳዮችን የሚዳሰሱ አሉ፣ የሀገርን ጉዳይ የእናትን የሀገርን ፍቅር የሚዳሰሱም አሉና ሁለገብ ነህ ወይስ እንደው በተለየ መልኩ ይሄ ነው ለእኔ ደስ የሚለኝ የምትለው ነገር አለ?
1: እኔ በሁሉም ነኝ። በተለይ ማተኮረው ደግሞ አገር ላይ አገር ውስጥ አገር ሰላም ሲኖር ነው ሁሉን ነገር የምታደርገውና አገርህ ላይ የበለጠ ሚዛን ሊወስድ ይችልብኝ ይሆናል እንጂ በአገር ጉዳይ በፍቅርም እንዲሁ ነኝ፣ በሁሉም ነኝ። የሚለህ የሚታይህን ነገር በወቅቱ የሚከሰተውን ነገር ነው። እንግዲህ እንዳንድ ጸሐፊ እንዳንድ ሞካሪ ሰው የምታደርገው ጥረት ይሄ ነው። ምክንያቱም ፍቅርም ሀገራዊ ጉዳይም የዳኝነት ሚዛናዊ ጉዳይም ደግሞ ተጎደለ እንዲያ ታላደረክ ማስጠንቀቂያ ካልሰጠኸው ከህብረተሰቡ ነው አለ። አሁን ከየትኛውም ቦታ እንግዲህ ህዝብ ይወክለዋል፣ ሀገርንም ይወክለዋል፣ ፍቅርንም ይወክለዋል፣ ዳኝነትንም ይወክለዋል። ስለዚህ በሁሉም ቦታ ላይ ሊወስን የሚችል ቦታ መሆን መቻል አለበት። ያ ሰው መስራት ካለበትም በሁሉ ቦታ ላይ መስራት አለበት። እኔ እንደዛ አድርጌ ነው የሚሄደው። ግን በብዛት ደግሞ አገር በምትደፈርበት ወይም ደግሞ በሆነ አጋጣሚ የበለጠ ለዛ ትኩረት እሰጣለሁ።
0: መልካም።
1: ለደህንነቷ ማለት ነው።
0: ጥሩ። እስኪ አንድ ግጥም አቅርብልን።
1: እንግዲህ አሁን ሰሞኑን እንትን ያልኩት አለ አንድ መሰለ የላኩልህ ነው። አሁን ስንት አይነት ሰው አለ የሚል እንትንም አለ። ሌላም እንግዲህ በዳኝነት በኩል ያለም ደግሞ አለ። ማን ይሆን ጠበቃ?
0: እስኪ ስንት አይነት ሰው አለ?
1: ኦኬ፣ ከአንተ መጫ ከሆን እንግዲህ ስንት አይነት ሰው አለ ይሆንልኝ። አንዳንድ ሰዎች እንግዲህ ለእድገትህም ደግሞ ጥሩ የሆነ እርምጃ የማይሰጡ ሰዎች አሉ። ከግጥሙ በኋላ እናብራራው።
0: ጥሩ።
1: ስንት አይነት ሰው አለ? ስንት አይነት ሰው አለ? ስራ ቁም ነገሩ ግራ ያማከለ፣ በሄደበት ሁሉ ክፋት የተከለ፣ የሰራ ከላቱ እሾህ ያበቀለ፣ ለቸገረው ደራሽ መስሎ የሚያበድር፣ ሁለመናው ክፉ አለባብሶ የሚያድር፣ ስራና ተግባሩ ማይመች ለእግዚአብሔር፣ ስንት አይነት ሰው አለ? አረመኔ ጨካኝ፣ በቃሉ እያበለ፣ ውድቀት ግን የሚመኝ፣ ቀን እየቆጠረ ለአክሳሪ ቁመናው፣ እሱ ብቻ ኗሪ መስሎ የሚታየው፣ ልክ እንደ ቁመናው ውስጡ የጠቆረ፣ በክፋት በተንኮል ልቡ የሰከረ፣ ምቾት አይሰጠውም በሄደበት ሁሉ፣ በአፉ እንደሚለው አይኖርም በቃሉ፣ የተንኮል መረቡን እንደ ስንቅ ቆጥሮት፣ ላይታች ያደርገዋል የያዘው አዙሪት፣ ካደገ አገር መጥቶ ህልሙን አይለውጥም፣ ዙሮ ዙሮ ከዛው የትም ከፍ አይልም፣ እሾህ አሚካላ መትከል አያቆምም፣ ሰው የመሆን ተስፋን ያጨልማል የትም፣ ገላው ሲመረመር ንዕዘትን ተሞልቶ፣ አንተ ስትለወጥ አያድርም ተኝቶ። ስንት አይነት ሰው አለ? ህሊናው በሙሉ ውስጡ የቆሰለ፣ በተስፋህ ጎዳና እሾህ ያበቀለ፣ ስንት አይነት ሰው አለ? ስንት አይነት ሰው አለ ይላል።
0: በተለይ በጥሩ መንገድ የማይሄዱ ሰዎችን ትንሽ ትችት የሚሰነዝርባቸው ነው። እንግዲህ አንተ ቅድም እንዳልከው ነው የሚታዩህን ነገሮች የሚያጋጥሙንም ነገሮች በዚህ በስነ ጽሁፍህ የምታስገባ መስሎ ነው የሚታይ እና ጥሩ ነው።
1: ምሳሌ ብጠቅስልህ አንዳንድ ሰዎች በእድገትህ ላይ የሆነ ለውጥህን የማይወዱ ሰዎች አሉ። እነዛ ሰዎች በሁሉም ቦታ ላይ ይገኛሉ። ነገራችን ላይ በስራ ቦታ ተቃዋሚ ይሆናሉ። ምንም ሳታደርጋቸው ምንም ነገር ያንተን እንትን ያለህበትን ደረጃ ውስጥህን እያወቁት መረዳት በማይችል መልኩ የሚተቹ ግለሰቦች አሉ። አዝለፌን እነሱ ትንሽ ያው ትምህርት እንዲወስዱ ለማለት ነው እንጂ በቀጥታ እነሱን ለማውገዝ የተደረገ አይደለም። ለምን ይሄ በቃ እዚህ ቦታ አይመጥንም ብለው ራሳቸው ተቃዋሚ ሆነው ወይም ደግሞ አንተን በቀጥታ በማናገር ፈንታ በእጃ ዙሪት ማለት ነው በጣም በተለያየ ቦታ ራስ ሊጎዱ የሚችሉ ሰዎች አሉና ላፌን ለእነዚህ ሰዎች ትምህርት ይሆናል፣ ለሌላውም ትምህርት ይሆናል ከሚል ነው እንግዲህ። እኔ ሞካሪ ነኝ። የትኛውንም ቦታ ላይ ባየሁበት ቦታ ሞክራለሁኝ። ህዝቡ ይገምግም አይነት።
0: ጥሩ። ያው ቅድም ብለናል በስነ ጽሁፍ ውስጥ ያለ ባርት ውስጥ ያለ ሰው መጀመሪያ ደፋር መሆን አለበት። ሰዎች እንዳይቀየሙ ወይም ደግሞ ይህን እንኳ ባነሳ እንደዚህ ይሉኛል ካልክ ስነ ጽሁፍ ላይ መሰማራት የምትችል አይመስለኝም። ደፋር ጻፊ መሆን አለብህ። አሁን የኛ ስራ ለምሳሌ ትችቶቹን ሁሉ መቀበል አለብን። ጥሩ ስንሰራ ሲያበረታቱን ብቻ አይደለም ማጨብጨብ ያለብን፣ ሲተቹንም መቀበል አለብን። ትክክል አይደለም ባሉንም ጊዜ ልንቀበል ይገባልና ፖለቲከኞችን ወይም ሌሎችንም እንደምንተቸው እኛም በእንተች ተገቢነት ያለው ነው ብዬ ነው ማስብና ጥሩ ስንሰራ ማበረታታት፣ ደግሞ ትንሽ የሚስተካከል ነገር ካለ ደግሞ ያንን መንቀፍ ወይም መተቸት ደግሞ ለሰው ልጅ ያጠነክራል እንጂ ትችት መጥፎ ነው የሚል እምነት የለኝም። አንዳንድ ጊዜ እንዲያውም ጥሩ ነው የሚል ነገር ነው እድገትክን የሚቀንሰውና ትችት ጥሩ ነው ብዬ ነው ማስብ። አግባብነት ባለው መንገድ የሰውን ልጅ ሰብአዊነቱን ሳይነኩ መብቱን ሳይነኩ መተቸት ስራን ተገቢነት ያለው ነው እና ባህሪን ነው አንተ የተቸው አሁን ሰውን አይደለም።
1: ምንም ችግር የለውም ያው እኔ ማለት እንደዛ ብልም አዝፈራ እናንተ ብንሮ ጽሁፍ ነው አላዘጋጀው ማለትም ያው ያለና የሚኖር የታየ ነገር ከሆነ ድረስ ሰራው እንትን ችግር የለብኝም። የሚተቸኝንም ደግሞ በአግባቡ እቀበለዋለሁ ችግር የለም። ከሁሉም ነገር
0: እንደነ በውቀቱ ስዩም እንደነ ስብሐት ገብረ እግዚአብሔር ነጭ ነጩን የሚናገር ስትሆን ሰዎች ይለምዷል እና ጥሩ ነው ብዬ ነው ማስብ። ቀጥልበት።
1: ቶዳራባ ሰጠኝ አመሰግናለሁ። መልካም ጊዜ ይሆንልህ ቶዳራባ።
0: እኛም በጣም ነው እናመሰግን እንግዲህ በባህልና ኪነ ጥበብ ፕሮግራማችን እንደዚህ በመቅረብህ ለሌሎች ወጣቶችም አርአያ ትሆናለህ። ሌሎችም እንደዚህ በየጊዜው ስራቸውን እንዲያቀርቡ እንጋብዛለን። በጣም ነው እናመሰግን አስናቀው ቸኮል። ቀጥልበት። መጽሐፉ ምርቃት ደግሞ ጥራን በቅርቡ።
1: በእግዚአብሔር እርዳታ እንግዲህ ፈጣሪ እሱ ያግዘን እንጂ ለሁሉም ነገር ምንም ችግር የለውም። በእግዚአብሔር እርዳታ ሁሉም ነገር ይዘጋጃል ብዬ እኔ ማምናለሁ። ወደፊትም ተስፋዬ ነው እሱ
0: ይሆናል። ይቻላል ናላ ኃይሌ ገብረ ስላሴ ይቻላል ካልን ማይሆን ነገር የለምና በርታ እንላለን። በጣም እናመሰግናለን። የዛሬው የባህልና ኪነ ጥበብ ፕሮግራምን በዚህ ይጠናቀቃል። ሰላም ጊዜ ያስናቀው።
1: ቻው
0: ቻው ባይ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ በወቅታዊ ጉዳዮች ከአቶ የኔሁን ገዳም ጋር እንወያያለን። ጤና ይስጥልን አቶ የኔሁን እንደምን አመሸ?
1: ጤና ይስጥልኝ ወርቅዬ ሰጠኝ እንደምን አመሻችሁ እንደምን አላችሁ?
0: እኛ ሰላም ነን። ክብሩ ይስፋ እንዴት ነው መሀል ሀገር ሰላም ናችሁ?
1: መሀል ሀገር ሰላም ነው። ብርዱ ትንሽ እያንሰፈሰፈና ተቸግረናል።
0: ወቅቱ ነው አሁን አይደል? እንዴት ነው በረዶ ብቻ እንዳይጥል ፍራልኝ።
2: በዚህ ወቅት በተለይ በአውሮፓ ሙቀቱ በጣም ከፍተኛ ችግር እያደረሰ ነው እና ጥንቃቄ የሚያስፈልግበት ጊዜ ነው።
1: አዎ አሜሪካ እኮ አንዳንድ ስቴቶች ከቤት እንዳትወጡ ብሎ መንግስት አወጀ እኮ። በጣም ብዙ ሰው ነው ሽማግሌዎች አልቻሉትም፣ እልፍ እልፍ እያሉ ነው።
0: ከባድ ነው። አዎ ሌላ ሀገራት ደግሞ ይሄ ማዝጋን የምኑ ሲስተም ብዙም አይደለም እንደ እስራኤል አይደለም ይባላል። እዚህስ ቤት ውስጥ ከሆን ያዋለ ማቀዝቀዣ መኪናም ውስጥ መኪና እንኳን ሌላ
1: በጣም የሚገርመው እስራኤልን አለማድነቅ አይቻልም በዚህ ማጻብ ላይ። ለምን ዙሪያውን ያሉ የእስራኤል ዙሪያ ያሉ ሀገሮች እሳት ናቸው። አሁን እነ ሳውዲ አረቢያ በሌሊት ካልሆነ በቀን ሰው አይወጣም ጭራሽ። እዚህ ግን ምንድን ነው በራውን ሁሉ አትክልት አረጉት። አትክልት ደግሞ ይሄ እጽዋት ኦክሲጅን ነው እና ኢየሩሳሌም ያን ተራራ እኔ በጣም ነው የሚደንቀኝ። ስሄድ እዛ ተራራው ሁሉ አረንጓዴ ሆኖ ሳየው እኔ በጣም ድንቅ ሀገር ናት መቼስ ይቻላል። ይህን ካልን በኋላ እንግዲህ በሰላም የዋለ አምላካችን በሰላም ያሳድረን፣ ፍቅር እንደ ሸማም ያልለብሰን ፈጣሪ አምላክ እየእስራኤልን ዙሪያዋን ሰዓት ማኗን ገነት አድርጎ ይጠብቅልን፣ ጠላቶቿን ሁሉ በብርሃን ፍጥነት ይጣልልን። ይሄን እንደ ጸሎት እንበልና ያው የኢራን እስራኤልና አሜሪካ ግጭት ተጠረጴዛው ላይ ገና አልወረደም፣ ገና እንዳለ ነው እና ያሰጋል ባይባልም ይሄን ያህል ግን ጠርጥር ነው መቼስ
2: ያሰጋል እንጂ አቶ ኔሆን
0: ያሰጋል እንጂ ሚሳኤል በእጇ ያላት ሀገር እንደፈለገሽ ምስገፍተው ምዘጋው ሚሳኤሉን እናስታውሳለን። ቀላል አይደለም።
1: በጣም ቀላል አይደለም። እሱማ ምንድን ነው ጌታዋን የተማመነች በግ ላቷን ውጭ ታሳድራለች ይባላል። እንደዚህ አሁን ሆነው እንጂ ነገሩን አጥልዬ አይቼው አይደለም። ሌላ ሀገር ደግሞ ጦርነት ከሆነ ሜዳ ላይ እንደ ሰልባ ይቆላል። እዚህ ደግሞ የሆነ ነገር ሲፈጠር ግራውንድ ውስጥ ምክንያት ውስጥ ይደባል። መጠለያዎች አሉ እና ያ ትንሽ ተስፋ ይሰጠናል። ሌላው የተኮሱ መሳሪያዎችን መልሶ የማክሸፍ መልሶ የማፈንዳት ነገር እነዚህ አሉ። እንግዲህ ይሄ ነገር አለ። ይሄ ነው። ሌላው እንግዲህ ብዙ እንደው ባለንበትም ሙያተኛም ስላልሆንኩ በዚህ ጉዳይ የምርጫ ጉዳይ እንግዲህ እየቀረበ ነው። እስራኤል ሀገር ምርጫ ሲቀርብ የማይገባ ፕሮሚስ የለም። ይሄን አደርግላችኋለሁ፣ ይሄን እናደርጋለን፣ ይሄን እናደርጋለን በየመንደሩ በየተቋሙ የማይቀሰቀስ ቅስቀሳ አይነት ነገር የለም። ይሄ ተጠናክሮ መቀጠሩ አይቀርም እና ደግሞ የእስራኤል ሕዝብ ከኦክቶበር 7 ወዲህ ያለው በመንግስት ላይ ያለው አቋም ከመረጠም በጣም ፍትጊያ ይኖራል ብዬ እጠብቃለሁኝ። ምክንያቱም አገሪቱ ያለችበት ሁለንተናዊ ነገር ታማኝ የሆነ መሪ ሊኖራት ይገባል። በእርግጥ ቤንያሚን ኔታንያሁ በዚህ የሚታማ ሰው አይደለም፣ አንበሳ ነው። ቢሆንም ግን የሚያጣምራቸው ኃይሎች ደግሞ እንዳይጎቱት ከአሁኑ እያሰባሰበ ነው እና እንግዲህ እስኪ በሂደት ሁኔታዎችን እናያለን። በእናንተ በኩል እንደው አባከርኳችሁ እናንተ
2: ጥሩ ነው። እኛ ጥያቄያችን አሁኑ ትልቁ ነገር እንግዲህ ምርጫ ሲቀርብ ቅድም ብላል ብዙ የፖለቲካ ፓርቲዎች አሉ፣ ይህን እናደርጋለን እናደርጋለን ይላሉ። ካለፉት ምርጫዎች እንደተማርነው ቃል የተገባባቸው ብዙ ነገሮች ሳይፈጸሙ ቀርተዋል። አሁን ለወደፊት ህብረተሰቡ እንደው በዚህ ምርጫ ንቁ ተሳትፎ ቢያደርግና ተጽዕኖ ለማምጣትስ ምን መሆን አለበት ብለህ እንደ ግል እንዳንድ ዜጋ የምትሰጠው አስተያየት ካለ?
1: አዎ የእኛን ማህበረሰብ ያየን እንደሆነ እንግዲህ ያው እንዳለመታደግ ነው። እዚህ በፊት ማንስተ ነው ነበረ የተበታተነ ድምፅ ነው የሚኖረው፣ የታወቀ ነው። ማን ነው የማህበረሰባችን መሪ የሚሆነው? ማን ነው ጠንካራ? ማን ነው በእስራኤል ህዝብ ዘንድ ታዋቂነት ያለው? ማን ነው ተጽዕኖ የሚፈጥር? ማን ነው ተሰሚነት ያለው? ማን ነው ለእኛ ድምፅ የሚሆነን በትክክል የሚወክለን ሰው ማን ነው የሚለውን አጥንቶ የተወሰኑ ሰዎች ወደ ክነሴት ቢገቡ ያከን ያሳድሩ ተጽዕኖ ቀላል አልነበረም። ግን አሁን ይሄን ምረጥ ይሄን አትምረጥ ልንል አንችልም። ግን ሰው እንዲሁ ከእናንተን በሚደርሰው ጥቆማ፣ ከአንዳንድ የማህበረሰብ መሪዎችን በሚደርሰው ጥቆማ መብሰል አለበት፣ ማወቅ አለበት። ቀልድ አይደለም። ምርጫ ማለት እንደ ቀልድ ተመርጦ ተወጣ በኋላ በተለይ ክነሴት ላይ ጥሩ ደሞዛን ያጓጓል በጣም ክብሩም ያው መታወቁት ነው። ቦታው እንግዲህ ሞራን ጋር ነው የሚዋለው። ያን ለማግኘት ነፍሱ ሲጠፋ ድረስ ነው የሚታገል። ወደ ማማው ከወጣ በኋላ ግን መልሶ ህዝቡን የማቋጠሩ ነገር፣ የህዝቡን ጥያቄ የመመለሱ ነገር ያው የምናውቀውን አንተ እንዳልከው ሰጠኝ።
0: ክነሴት እንደው እኔ ደሞዙ በእርግጥ ከፍተኛ ሊሆን ይችላል። ምን ያህል እንደሆነ እያንዳንዱ ሰው እንዴት እንደሚከፈለው ባላውቅም፣ ግን እንደው ደሞዙ ሳይሆን ክነሴት ሲባል ይመስለኛል እኔ እንደምገምተው ምን አላማ ይዤ ልነሳ፣ ለሚወክለኝ ህዝብ ምን ልሰራ እችላለሁ ብሎ የሚነሳ ይመስለኛል የሚወዳደር ሰው። ክነሴት ደግሞ የመግባት እድሉም ካጋጠመ ከተገባ በኋላ ቀላል አይደለም ያለው ጦርነት እዛ። እንደው ሰዎቹ ደሞዛቸውን ስንት እንደሚገባ ማየት መቁጠር የሚችሉም አይመስለኝም። ጊዜም የለም ጦርነትም ነው። እንደው እንደ ተራ እንትን ሲሰዳደቡ ማየቱ አንዳንዴም ትንሽ ደግሞ ደስም አይልም።
1: ዘራ ተጣሉ ነው የሚባለው። ምንድን ነው ለሆን የሚገባው ሁለት በሳል ሰዎች የምለው ከዚህ አንጻር ነው። ወደ ክነሴት ተገቡ በኋላ ህግ እያረቀቁ የሚያጸድቁት ህግ ሁሉ መኖር አለበት።
0: አይተኙም እኮ እንቅልፍ የክነሴት አባላት እኔ ይተኛሉ ብዬ አላስብም። እንቅልፍ እኮ
1: ጠንካሮች አይተኙ
0: ሌት ተቀን ነው የሚሰሩት።
1: አዎ፣ በለፉበት መጠን ደግሞ ውጤት ያገኛሉ። እንዲያውም ጠንካሮች ኋላ ደግሞ ወደ ሚኒስቴር ይሄዳሉ ምናምን ምናምን። ግን አሁን እያቀረቡ እንደምናውቀው ህግ ያጸድቃሉ። ማህበረሰቡን ስነ ልቦና በማንበብ የትኛውን ህግ ብናጸድቅ ለማህበረሰባችን አስተዋጽኦ ይኖረዋል፣ ለተማሪው፣ ለሰራተኛው፣ ለሐኪሙ፣ ጠቅላላ ላለው ማህበረሰብ፣ እነዚህ ለጡረተኞች አባቶቻችን፣ በእነዚህ በሽማግሌዎች እንደዚህ እንደዚህ አይነት ነገር ህግ ቀርጾ ያን ማጸደቅ አንዳንድ ሰዎች ያው እየተከራከሩ ሲያጸድቁ በአንድ በሁለት ድምፅ እየተባለ ሲወድቅባቸውም ሲነሳ ምናያለ እና ከዚያም ላይ መጠንከር አለባቸው። አገር ቀልድ አይደለም። ይሄ አገር ያለ ፖለቲካ አትመራም። ፖለቲካ ትልቅ ነገር ነው። ፖለቲካ ደግሞ ሳንጠቀምበት ስንቀር እንሸራቶ እንትን ውስጥ ነው የሚከት፣ አደገኛ ነው። በእርግጥ የእስራኤል ጠንካራ ነው ህዝቡ በፖለቲካ ቢከራከርም ቢጨቃጨቅም፣ ግን ስነ ልቦናው በሀገሩ ጉዳይ ላይ አይደራደርም። ለዚህም ነው እንግዲህ እስራኤል ሀገር መልሳ ተበትና ተቋቋመች። በእኛ እድሜ ማለት ነው 77 ዓመት ነው ምናምን ነው። በዚህ ጊዜ ውስጥ ልብ በሉ ከአውሮፓ፣ ከሩሲያ፣ ከአሜሪካ፣ ከተለያዩ ዓለማት ሲገቡ እያንዳንዱ አንዱ ኢንጂነር ሆኖ ገባ፣ አንዱ ዶክተር ሆኖ ገባ፣ አንዱ ደግሞ መሀንዲስ ምንድን ነው ሆኖ ገባ፣ አንዱ መምህር ሆኖ ገባ፣ አንዱ ዶክተር ሆኖ ሐኪም ሆኖ ገባ፣ አንዱ ሌክቸረር ሆኖ በየሙያቸው መጥተው እንደገና እያሰለጠኑ ተሟሙተው ተጋግጠው ነው ዛሬ አገሪቱ ያለችበት ደረጃ ላይ። አንዳንድ ሀገሮች የሶስት ሺህ ዓመት ታሪክ አለን ሲሉ እቺ ሀገር ደግሞ በሰባ ምናምን ዓመት እዚህ ደረጃ ላይ መድረስ በህልም የሚታይ ነው። አሁን እኮ አውሮፓን እየበለጠች ነው። እንደውም አሁን ዙሪያ መለሽ ግጭት ባይኖር እስራኤል ምን ያህል ልታድግ እንደምችል የሚጠበቅ ነገር ነው። ምክንያቱም ሰራተኛ ህዝብ አላት። መሪዎቿም እስካሁን ድረስ በእስራኤል ላይ አይደራደሩም። ብዙ መስራት ቢጠበቅብንም ቢጠበቅባቸውም ይሄ ቀላል አይደለም የደረሰችበት ሀገሪቱ እና ይሄ የስራ ውጤት ነው ለማለት ነው።
0: እውነት ነው፣ የስራ ውጤት ነው። እንግዲህ ዋናው ለማህበረሰባችን ምን መልእክት ታስተላልፋለህ? መጨረሻ ላይ እንደ የምርጫ ወቅት ላይ ነው የምንገኘው። እንግዲህ ወደ ምርጫ ከመሄዱ በፊት ምንድን ነው ማሰብ ያለበት?
1: ያልኩት ነው፣ የማህበረሰብ መሪዎችን እንወቃቸው። አሁን ምረጡኝ የማይል ሰው የለም። እዚህ በፊት ምረጡ የሚል ሰው ምን አስተዋጽኦ አድርጓል? ምንድን ያደረገው አስተዋጽኦ? አሁን ስም ብጠራ ጥሩ አይደለም እንጂ ስም ብጠራ አስተዋጽኦ አደረጓሉ፣ ገና አዲስ አሉ። አስተዋጽኦ እዚህ በፊት ያደረጉትም አዲሱ ነው ገብተው ነው። ስለዚህ እንደዚህ በተግባር የተፈተኑ ሰዎችን እና ደግሞም ተስፋ የሚጣልባቸው ባክግራውንዳቸውን አይቶ ተስፋ የሚጣልባቸውን ወንድሞች ወደዚህ እንዲያመጣ ማህበረሰቡ ጥረት ማድረግ አለብን። ሌላው እኔ ይህን ነገር እኔ አልሄድበትም። ሰሞኑን ይሄ ሃይማኖት ነክ ነገር የተነሳ አቧር አለ። ይሄኛው ወገኖች ትክክል አይደለም፣ ባካችሁ ሰከን አርጉት። እኔ ከዚህ ሲነሳ ሲወድቅ ተሰነበተው ጉዳይ በጣም ያስከፋኝ ነገር አንዱ በህጋዊ መንገድ የመጣው ትክክለኛ አመጣጥ የመጣው 30 ሺህ ህዝብ ነው። 150 ሺህ ህዝብ ደግሞ አፈር የበላበትን ማብራሪያ ሰምተናል እና በጣም አዝኛለሁ እኔ። ምክንያቱም እዚህ ሀገር መቼስ የበለጸገች ሀገር በሙስና ሰው ስራ ይሰራል ብዬ አላስብም። በእርግጥ በሃይማኖቱ ወደ ሌላ ሃይማኖት ሽፍት አድርጎ የነበረ ሰው ወደ እናት ሃይማኖት ይመለሳል። ሃይማኖቱን ይዞ ሊቀጥል ይችላል። ምንም ችግር የለውም። እና ይቺ አባባል በጣም አሳዝናኛለች። ሌላው እንግዲህ ሰው እንደመሰለው ጥያቄውን አቅርቧል፣ ጥያቄውን ጠይቋል። ይህን ደግሞ በሰላማዊ መንገድ ነው መቋጨት ያለበት ብዬ ማሰብ፣ ሁላችንም አድር ብናደርግ፣ አብረን ምናለቀስ፣ አብረን ምንዘፍን፣ ባህላችን አብሮ የሆነ ከዚህ ሀገር እንደምናውቁ በጣም ብዙ አንዳንድ ሰዎች ሲያነሱ እየሰማሁ ነው። በጣም ብዙ ሃይማኖቶች አሉ እዚህ ያለ። አሁን ሩሲያ 5-6 ሃይማኖት ዘው ነው ይዘ ሩሲያ ራሷ። ስለዚህ ዛሬ ምንም ድምፅ የሚሰማ የለም። በሞሮኮም
2: ችግሮች ካሉም አቶ የኔውን ትክክል ነ ችግሮች ካሉም ችግሮችን ሰከን ብሎ ለመፍታት ጥረት ማድረግ ነው እንጂ የስም ማጥፋት፣ አንዳንድ እንደው ህጉ የማይፈቅዳቸውን ነገሮች ሁሉ መናገር ተገቢነት ነው ብለን አናምንም።
1: እግዚአብሔር ይባርክ ሰጠኝ። እኔ እንደው ይቅርታ አድርጉልኝ፣ እንደው ይሄ ዝም ብዬ ያልሆነ ነገር እንዳላነሳ ተጠነቀቃለሁ። እናንተ ሁለት ልጆች በእውነት እግዚአብሔር ይባርካችሁ። በእናንተ አለመኩራት አይቻልም። እኔ ካደራደር አቀራረባቸው ሁሉ በጣም የሚገርመኝ ነገር አለ። በጣም አንዳንዴ ይሄ እንደዚህ ጋዜጠኞች ስራ ላይ ያሉ ላለ ፕሮፌሽናል ጋዜጠኞች እንኳን ሲንተባተቡ ነገር አለሙ ሲጠፋቸው በእናንተ በኩል የምሰማው ነገር ማደምጠው ነገር ሱስ እየሆነ ይመጣል። እና አመሰግናለሁ።
0: እናመሰግናለን። አዎ አቶ የኔሁን እንዳልከው ወደ እናት ሃይማኖት ከተመለሰ በኋላ በተለያየ ተጽዕኖ በተለያየ ምክንያት እንዳልከው ህዝብ እስራኤል በዓለም ላይ ተበትኖ ብዙ ብዙ መከራ አይቷል። ወደዚህ ሲመለስ ደግሞ የጠበቀውም እንደጠበቀ ያልጠበቀው ደግሞ ሃይማኖቱን ከተማረ በኋላ እንደገና ወደ ቀደምት አባቶች እናቶች ሃይማኖት ከተመለሰ በኋላ ያን ይዞ ይቀጥል ነው። አሁን የሰሞኑ ጦርነት ምንም የሃይማኖት አባቶችን እንደ አቅጣጫቸውን እንዲስቱ መጠቀሚያ ማድረግ የምን የተለያየ ነገር እንዳልኩ አሁን የፖለቲካ የምን ነገር ቢኖረውም ግን ሀሳቡ ትክክል ነው። አንዴ ሰው እምነቱን ከተቀበለ በኋላ ወዲያ ወዲህ ሲል እምነት ይታጣበታል በዚህ ህዝብ ላይ እና መጠበቁ ትልቅ ነገር ነው። በእርግጥ ሃይማኖትን
1: በጣም መጠበቁ እምነት ትልቅ ነገር ነው። ግን ምንድን ነው አንዳንድ ወጣ ያሉ ነገሮች አሉ፣ በእጅጉ የሚያሳዝኑ ነገሮች አሉ። ወጣ ያሉ ነገሮች መነገር የሌለባቸው ተራ ስድቦች፣ አንዳንድ እንዲያውም ጠንካራ ወንድሞቻችን ሲሰደቡ ቤታ ሰምተናል። ለምሳሌ አይቶ ባየ መሰደብ የሚገባው ሰው አይደለም። አንድ ሰው ላንሳ ብዬ ነው ተፈቀደልኝ። አንበሳ በእስራኤል ላይ የብረት አጥር በዚህ ጦርነት በሚሆንበት ጊዜ ህዝቡን የሚያነቃቃ መልእክቶች የሚያስተላልፍ በአማርኛ ቋንቋ ትልቅ ሰው ነው። በእውነት የሻለቃነት ማድረግ የተሰጠው ሰው ነው። ሃይማኖቱ ምንም ሊሆን ይችላል። ያለው የእስራኤል ፍቅር ያለው ለእስራኤል ማህበረሰብ የሚሰጠው አገልግሎት ነው እንትን ማለት ያለበት እና 150,000 ህዝብ ዝም ብሎ መጣ ሲባል ያን ለማምጣት መስዋዕትነት የከፈሉ ወንድሞቻችን ዋጋ ማሳጣት ነው የሚሆነው።
2: እያንዳንዱን የሚያስጠይቅ ነገር ካለ አንድ ሰው አላግባብ መጣ የተባለ ካለ መረጃ ይዞ እስራኤል ሀገር በፍርድ ቤቷ በማወቅሯ ትታወቃለች። እዛ መድረስ ነው እንጂ እንዲሁ ዝም ብሎ በጥቅሉ መወንጀል በጥቅሉ
0: ስም ማጥፋት
2: ጥሩ አይደለም። ዝሮ ዝሮ
1: ህጋዊ ከይቅርታ ጋር ጊዜያችሁ እንዳያ
2: አንድ ደቂቃ ነው የቀረን፣ የግድ መሰናበት
1: አንድ ነገር ሳልል ብዬ ነው ጊዜያችሁ እንዳያልቅ ብዬ ነው። ምንድን ነው አሁን ይሄን በማድረጋችን ፊት መዟዟሩ ቀላል ነገር አይደለም። ወደፊት ማህበራዊ ኑሯችን
2: የግድ ጊዜው ገደበን። ራሳችን
0: እንደሱ ይሻላል፣ እንደሱ ይሻላል። ለማንኛውም በክብር መቃወም ጥሩ ነው፣ ቃላትን መጠቀም ነው ዋናው ነገር። ጥሩ ቃላትን እናመሰግናለን። ለኢላይ ቤንች አባት ምስጋና ይደርሰው፣ የቴክኒክ ባለሙያችን። መልካም ምሽት የተከበራችሁ አድማጮቻችን፣ ነገ ጧት እንደገና እንገናኛለን።